0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የለተ ሮብ የጧት ስርጭታችን በሰዓታችን ዘንቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር ዮም ዳሌ ተፍዛይን በታሙዝ ኤታፍሽን ፔቫ እንደ አውሮፓ ዘመን አቆጣጥር ጁላይ 1 2026 እንደ ኢትዮጵያ ዘመን አቆጣጥር ሰኔ 24 2018 ነው። የቴክኒክ ባለሙያ ሮኒ ናኦር ስቱዲዮ ተረኞች ሰጠይ ዘመንና አይቸው ባይነን ደሰለመረው ስርጭታችን እስከ ጧቱ 7 ሰዓት ይቀጥላል። በዚያን ሰዓት ስርጭት ዜና ወቅቱን ተመለከተ ዜና የፖለቲካ ትንታኔ ጋስቶች ላምባቢያን ይዘው ቀረም ይሉትና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በሰጠይ ዘመናም
3: አመሰግናለሁ። አይቸው አርስተ ዜና ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ ክነሴት ምርጫ ልታደርግ ስለሆነ ህዝብ ወደ ምርጫ ጣቢያ በመሄድ የመምረጥ መብቱን እንዲጠቀም ጥሪ ያቀረቡ። እስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ ያልዋለም ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት መሆኑ ተገለጸ። በ2026 ዓ.ም እየተካሄደ ባለው የዓለም ዋንጫ ኖርዌይና ፈረንሳይ በጥሎ ማለፍ ጨዋታዎች ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው ሆም ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ የክነሴት ምርጫ ልታደርግ ስለሆነ ህዝብ ወደ ምርጫ ጣቢያዎች በመሄድ የመምረጥ መብቱን እንዲጠቀም ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ትላንት በኤርጽሊያ ከተማ በነበረ አንድ ዝግጅት ተገኝተው ባሰሙት ንግግር ህዝቡ የመምረጥ መብቱን በመጠቀም ድምጽ እንዲሰጥ ጥሪ ያቀርበው ምርጫ መንግስትን ይቀይራል፣ ሆኖም ምርጫ ህዝብን አይለውጥም ብሏል። ፕሬዝዳንት ሄርጾግ በተጨማሪ እንዳሉት አንድ ዜጋ ዲሞክራሲንና ህዝብን ሳይጎዳ ለመንግስት ድጋፍ መስጠት ይችላል። የምርጫ ጉዳይ ሲነሳ ቀላል ይመስላል፣ ይሁን እንጂ እንደገና ደጋግሞ መፈጸምን ይጠይቃል። ምክንያቱም ምርጫ በዜጎች መካከል የሚካሄድ የእርስ በርስ ጦርነት አይደለም፣ በአንጻሩ ምርጫ ያለ ግጭት ልዩነትን ማሸነፊያ መንገድ ነው ብሏል። በመሆኑም እንደ ዜጋ ዲሞክራሲያዊ መብትን በመጠቀም ድምጽ በመስጠቱ መሳተፍና ምርጫንና ውጤቱን ማክበር ይገባል ብለዋል ፕሬዝዳንት ሄርጾግ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ ያልዋለም ተባለ። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከስምምነት ሲደርሱ እስራኤል በደቡብ ሊባኖስ ከተቆጣጠረቻቸው አንዳንድ ቦታዎች በመልቀቅ አካባቢውን የሊባኖስ ጦር ተረክቦ ሰላምና ደህንነት እንዲያስከብር ለማድረግና በምሳሌነት ለማሳየት ታቅዷል። ይሁን እንጂ ሂደቱ ገና አልተጀመረም ተብሏል። የእስራኤል ደህንነት ጥበቃ ባለስልጣናት እንደገለጹት የእስራኤል ጦር በደቡብ ሊባኖስ አንዳንድ አካባቢዎች እንዲለቅ የተያዘው እቅድ የጊዜ ሰሌዳ አልተያዘለትም። ሂደቱ በትክክል መከናወን አለበት። የአሜሪካ ጫና በእስራኤል ላይ ቢኖርም የእስራኤል ጦር አንዳንድ ከደቡብ ሊባኖስ ቦታዎች ለቆ የሚወጣው ግልጽ መረጃዎች ሲኖሩና የሊባኖስ ጦር የሂዝበላ ድርጅት አሸባሪዎችና መሰረተ ልማቶችን መዋጋት ሲችል ብቻ ነው ብለዋል። በእንዲህ እንዳለ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ትላንት በደቡብ ሊባኖስ ጉብኝት ማካሄዳቸው ይታወሳል። የሂዝበላ ድርጅት የአካባቢውን ሰላም ስጋት ውስጥ እስከጣለ ድረስ እስራኤል መከላከያ ሰራዊቷን ከደቡብ ሊባኖስ እንደማታስወጣም ጠቅላይ ሚኒስትር ናታንያሁ አስረግጠው ተናግረዋል። በሌላ በኩል እስራኤል ደቡብ ሊባኖስን ለቃ እንድትወጣ ኢራን እያሳሰበች ትገኛለች። እንዲሁም ተግባር ላይ ካልዋለ ኢራን በእስራኤል ላይ ያጸፋ እርምጃ የምትወስድ መሆኑን በተደጋጋሚ ጊዜ አስጠንቅቃለች። የእስራኤል ፖሊስና የጠቅላላ ደህንነት ጥበቃው ሻባክ የሀገሪቱን ደህንነት ለመጉዳት ሞክሯል ተብሎ የተጠረጠረ የአሜሪካን ዜጋ በቁጥጥር ስር መዋላቸውን አስታወቁ። ሁለቱ የእስራኤል የደህንነት ጥበቃ አካላት አሜሪካዊውን ዜጋ በቁጥጥር ስር ያዋሉት ከሶስት ሳምንታት በፊት ሲሆን ባለፉት ወራት ከኢራን መረጃ ድርጅት አባላት ጋር ግንኙነት በመፍጠር የእስራኤልን ደህንነት ለመጉዳት ጥረት አድርጓል። አንዳንድ የእስራኤል ወሳኝ ቦታዎችን በቪዲዮ እንዲቀርጽ ታዟል። ለዚህም በመቶዎች የሚቆጠር ዶላር ተቀብሏል ተብሏል ተጠርጣሪው። በቅርብ ቀናትም ክስ ይመሰረትበታል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት ነው ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የጦርነት ጉዳይ ሚኒስትር ሃግልስት ጋርና የሀገሪቱ የጋራ ጦር መምሪያ ኃላፊ ጀነራል ካይን ጋር እንደተመካከሩና በኢራን ላይ ተጨማሪ ጥቃት በመፈጸም ቀሪ ጉዳዮችን ማጠናቀቅ ይፈልጋሉ። ይሁን እንጂ ትራምፕ ገና ከውሳኔ ላይ አልደረሱም ተብሏል። አሜሪካ በኢራን ላይ ጦርነቱን የማደስ ፍላጎት ቢኖራትም ይህ አይነት ሂደት የኢራንን ኒውክሌር እቅድ ለማስቀረት የሚደረገውን ጥረት ሊጎዳ ይችላል የሚል ሐሳብ በአሜሪካ በኩል እንዳለም ተጨምሮ ተገልጿል። ይበንዲ እንዳለ የፕሬዝዳንት ትራምፕ የልጅ ባልና የቅርብ አማካሪያቸው ኩሽነር እና የመካከለኛው ምስራቅ ልዩ መልእክተኛው ዊትኮፍ ትላንት ምሽት ወደ ካታር በመሄድ ከሀገሪቱ ጠቅላይ ሚኒስትር መሐመድ ቢን አብድ ራህማን አልቲያኒ ጋር ተገናኝተው ከኢራን ጋር በሚካሄዱ ድርድሮች ዙሪያ መክረዋል ተብሏል። ኢራን በበኩሏ ወኪሎቿን ወደ ካታር ለመላኳን አስታውቃለች። አሜሪካና ኢራን የመግባቢያ ስምምነት ከፈረሙ ሁለተኛ ሳምንት አልፏል። በስዊዘርላንድም ሁለቱ ሀገራት ወኪሎች ተገናኝተው መክረዋል። ይሁን እንጂ በሁለቱ ሀገራት መካከል ባለው አለመተማመንና በሆርሙዝ አካባቢ በሚፈጠሩ ግጭቶች ምክንያት የነበረው የሰላም ተስፋ እንደገና ወደ ውጥረት ተቀይሮ ነበር። ባለፉት ቀናት ሁኔታው ቢረጋጋም ቴህራንና ዋሽንግተን በመካከላቸው ላለውም ሆነ አካባቢያዊ ችግር ዘላቂ መፍትሄ ለማምጣት በተደራጀ መልኩ ግንኙነቶችንና ውይይቶችን እያካሄዱ አይደለም ተብሏል። አንዱ በሌላው ላይ የነቀፌታና ውግዘት ንግግር ከማሰማት ውጪ በዲፕሎማሲያዊ መንገድ የበለጠ እየቀጠሉበት እንዳልሆነ ተነግሯል። በዚህ ምክንያትም ሳይሆን አይቀርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው የተባለው። በአሜሪካ በሀገሪቱ ዲሞክራሲ የሚያምኑና ብሔራዊ ኩራት የሚሰማቸው ዜጎች ቁጥር እየቀነሰ መሄዱ ተገለጸ። አሶሲየትድ ፕሬስ የተሰኘው መገናኛው ታር የፊታችን ቅዳሜ ሐምሌ 4 ቀን የሚከበረውን የአሜሪካን 250ኛ ዓመት የነጻነት ቀን ምክንያት በማድረግ ከህዝብ ላይ ባደረገው ግምገማ መሰረት በዲሞክራሲና ብሔራዊ ኩራት የሚያምኑ ዜጎች ቁጥር ባለፉት 10 ዓመታት ቀንሷል። በዲሞክራሲ የሚያምነው ዜጋ ቁጥር በ14 ከመቶ ቀንሷል። በአሜሪካ ጦር የነበረው እምነትም 19 ከመቶ ወርዷል። ግሎብ የተሰኘው ተቋም ግምገማ እንደሚጠቁመው ደግሞ ከአሜሪካ ጠቅላላ ህዝብ መካከል በሀገራቸው ኩራት የሚሰማቸው 53 ከመቶ ያክሉ ናቸው ብሏል። ግምገማው ከኢራን ጋር የተካሄደውን ጦርነት ምጣኔ ሀብቱንና የዋጋ ግሽበትን ያጠቃለለ ነው ተብሏል። ስፖርት። በ23ኛው ዓለም ዋንጫ የጥሎ ማለፍ ጨዋታዎች ኖርዌይና ፈረንሳይ ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። ትላንት ምሽት በነበረው ጨዋታ ኖርዌይ አይቮሪ ኮስትን 2-1 በማሸነፍ ነው 16 ሀገራት ወደሚሳተፉበት ጨዋታ ያለፈችው። ባሳለፍነው እኩለ ሌሊት 12 ሰዓት ጀምሮ ደግሞ ፈረንሳይ ከስዊድን ጋር ተጫውተው ፈረንሳይ 3-0 በማሸነፍ 16 ሀገራት የሚሳተፉበትን ቡድን ተቀላቅላለች። የፈረንሳዩ ኮከብ ተጫዋች ክሊያን ኤምባፔ 6ኛ ጎሉን በማስቆጠር ከአርጀንቲናው ሊዮኔል ሜሲ ጋር እኩል በመሆን የወርቅ ጫማውን ለመቀበል ፉክክር ላይ ይገኛል። ሌሊት 4 ሰዓት ጀምሮ በሜክሲኮና ኢኳዶር መካከል ሊካሄድ የነበረው ጨዋታ በአስቸጋሪ አየር ጸባይ ምክንያት ተራዝሞ ጨዋታው ከንጋቱ 5 ሰዓት ላይ ጀምሯል። ውጤቱም ሜክሲኮ 2-0 እየመራች ትገኛለች። ሁለተኛው አጋማሽ ጨዋታ አሁን ይጀምራል። ይበንዲ እንዳለ ዛሬ ምሽት 7 ሰዓት ጀምሮ ሌላ የጥሎ ማለፍ ጨዋታ የሚካሄድ ሲሆን እንግሊዝ ከሪፐብሊክ ኮንጎ ጋር ይጫወታሉ። የማጣሪያ ጨዋታው ዛሬ ሌሊትም ይቀጥላል። ሌሊት 11 ሰዓት ጀምሮ ቤልጅየም ከሴኔጋል ጋር ይጫወታሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች 16 ቡድኖች ወደሚሳተፉበት ጨዋታ ያለፉት ሀገራት ካናዳ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይ እና ፈረንሳይ ናቸው። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው የሰዓቱ ዜና ስለ ያበቃ
2: እናመሰግናለን። ስለዚህ ነው ሰጠኝ።

የተከበራችሁ አድማጮቻችን አሁን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚለውን ይዘን እንቀርባለን። እንደተለመደው አራቱም ጋዜጣዎች ፊት ለፊት ላይ ይገኛሉ። ማዕሪብ፣ እስራኤል ሃዮም፣ የዲዮታርኖትና ሀሬዝ ናቸው። ሁሉም በተለያዩ ርዕሶች በመጀመሪያ ገጻቸው ላይ ያቀረቡት ጽሑፍ አለ፣ እንመለከታለን። በማዕሪብ ስንጀምር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋር በትናንትናው ዕለት ደቡብ ሊባኖስን አካባቢ እንደጎበኙ የሚያሳይ ከነ ምስል ፎቶግራፍ ይዞ ቀርባለኝ። እንደተናገሩትም ሂዝቡላ ትጥቁን እስካልፈታ ድረስ እኛም ደቡብ ሊባኖስን ለቀን አንወጣም የሚል የተናገሩት ሁኔታ አለ። ምርጫ 2026ን በማስመልከት የሺር የተሰኘው የበጋዲ አይዘንኮት የሚመራው ፓርቲ ይፋዊ የሆነ የምረጡኝ ቅስቀሳ በትናንትናው ዕለት ጀምሯል። መንግስት ተቆጣጣሪ በጥቅምት 7/2023 ላይ ያደረገውን ምርመራ በተመለከተ ከሚጠበቀው በላይም ከህግ ውጪ ምርመራ አድርጓል በሚል በትናንትናው ዕለትም የቀረበ ነበር። ይህን በተመለከተም በዛሬው ሰፋ ያለ ጽሑፍ እናገኛለን። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰሜኑ የሀገራችን ክፍል መጎብኘታቸውን በማሳየት በሰሜኑ የሀገራችን ክፍል ጸጥታውን እንዲከበር መከላከያ ሁሉንም ነገር ጥረት እያደረጉ እንደሆነ በመግለጽ በደቡብ ሊባኖስን በማስመልከት መከላከያ ሰራዊታችን አሁንም በደቡብ ሊባኖስ ሂዝቡላ መሳሪያውን እስካላስረከበ ድረስ በዛው አካባቢ እንደሚቆይና ደህንነቱን እያስፋፋ እንደሚቆጣጠር ማስተዋቀዋል። ወደ አሜሪካ በመንሄድበት ሰዓት የአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት የሰላም ስምምነት አሁንም ገባ ወጣ የሚል ነገር የሚታይበት ይመስላል። በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኛ የሆኑት ኩሽነርና ዊትኮፍ በካታር እንደሄዱና እዛም እንደደረሱ ጽሑፍ አለ። ኢራኖች ይመጣሉ አይመጡ የሚል ሁኔታም አለ። ቀደም ሲል ባልደረባይም በዜናም እንዳሳወቀውም ምናልባት ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማደስ እያሰቡ እንደነበሩ በአንዳንድ ጋዜጦች ላይም እያሰቡ ይላል። እዚህ ላይም እንደዚያ ሀሳብ እንደነበራቸው የተናገሩበት ሁኔታ አለ። ተጠለፉት ጥቅምት 7/2023 ከተጠለፉት በተጠልፈው ሂዶ ከነበሩት እስራኤላውያን አፍኖ ይዞ የነበረው አንድ ሽብርተኛ መገደሉና በዚህ ዙሪያ በተለይ ብራስልብስኪ የተሰኘው የተጠለፈው እስራኤላዊ እሱን አፍኖ ይዞት እንደነበርና የእሱን ሞት ሲሰማ የተሰማ ሁኔታ እጅግ በጣም በድሎኛል፣ እንደ ሰውም አልቆጠረኝ፣ ግፍ ሰርቶብኛል በማለት ያሳለፈውን ሁኔታ በዚህ ጽሑፍ ላይም አስቀምጦ ጽፎልናል። በመንግስት በተለይ የሃይማኖተኛ ተማሪዎችን ወታደር ቤት እንዳይገቡ የቶራ ወይም የኦሪት ትምህርት ልክ ወታደር ቤት እንዳገለገሉ አድርጎ የሚቆጥር ህግ ለማስደቅ እየተሯሯጡ እንደሆነ ይነገራል። እዚ ላይም አንድ እንደምናሳየው ከሆነ በመጀመሪያው ዙር በክነሴት ድምፅ አሰጣጥ ተደርጓል። በዚህም እንዳለፈ እና ቀጣይነት እንዳለው የሚያሳይ ሁኔታ ነው። የሺር የተሰኘው የአይዘንኮት ፓርቲ የመጀመሪያውን እንግዲህ የ2026 የቅስቀሱኝ የምርጫ ቅስቀሳ የምረጡ የምርጫ ቅስቀሳ እንደጀመርና በትናንትናው ዕለትም አሁን ያለውን የኦክቶበር መንግስት በኦክቶበር እንቀይረዋለን በማለት ቅስቀሳቸውን በይፋ የምረጡኝ ቅስቀሳ ጀምሯል። ምንም እንኳ በስማቸው በጠቅላይ ሚኒስትር ቢንያሚን ኔታንያሁን ጠቅሰው ባይናገሩም አሁን ያለው መንግስት እንቀይረዋለን በማለት ብዙ የምረጡኝ ምርጫ ቅስቀሳቸውን ጀምረዋል። እያንዳንዱ የእስራኤል ህዝብ ቢያንስ ከአንድ ሁለተኛው ህዝብ በዚህ ጦርነት ውስጥ በተለይ 2023 ጀምሮ የራሱን የሆነ አስተዋጽኦ እንዳደረገ በተለያዩ የበጎ አድራጎት ድርጊቶች የህዝብ እስራኤል እንደተሳተፈና እንግዲህ ግማሽ በግማሽ የእስራኤል ህዝብ እንደማለት ያህል ነው። በዚህ በበጎ አድራጎት በጦርነቱ ዙሪያ እንደተሳተፈ የተደረሰበት ጥናት ለማወቅ ተችሏል።
አሁንም ጥቅምት 7 2023 በነበረው ጥቃት ዙሪያ በተለይ ቁስለኞችን ወደ ሆስፒታል የማምጣቱ ሁኔታ እጅግ በጣም ለስራ የስራ ጉድለትና ክፍተት የታየበት አጋጣሚ ነበር። አንዳንዴ የተቆሰሉትን ቁስለኞች ወደ ሆስፒታል በሚወስዱበት ሰዓት ሆስፒታል ውስጥ ጋር የነበረው ግንኙነት እጅግ በጣም የላላና ትክክለኛ መረጃ ያልተቀያየሩበት ወቅት እንደነበር በግምገማ ታይቷል። ይህ ማለት እንግዲህ ያው ጥቅምት 7 2023 6 ሰዓት ከ29 ከጠዋቱ ላይ በተደረገ በተጀመረው የተከፈተ ጦርነት ከ8 ሰዓት ካለፈ በኋላ ነው እንግዲህ ቁስለኞችን ወደ ተለያዩ ሆስፒታሎችና መውሰድ የተጀመረበት። ከዛ በፊት ግን እንዳልነበረም በዚህ ጋዜጣ ላይ ተጻፈ ጽሑፋልና ሆኖም ግን በዛ ላይ የነበሩት ሂደቶች እጅግ በጣም ኋላ ቀር በሆነና ምንም አይነት መረጃ ያልተቀያየሩበት ወቅት እንደነበር ይሄም በድንጋጤም በምንም ሊሆን እንደሚችል እዚህ ጋዜጣ ላይ በደንብ የተጻፈበት ሁኔታ አለ። ሙቀት የዓለም ሙቀትን በማስመልከት እዚህ ላይ ተጻፎ ምንድነው በ18 አመት ወዲህ 74 የተለያዩ በጸደቁበት ወይም 74 የተለያዩ ውይይቶች ተደርገው ያንም ለማስተካከል በተለይ የዓለምን የአየር ሁኔታ ለማሻሻል የሚደረግ ግንኙነት ወይም ስብሰባዎች ተካሄዶ ነበር። ይሄም በ8.8 ሚሊያርድ ሸቀል ወጪ ተደርጎ እናስተካክላለን የተባለው ነገር ምንም እንዳልተሰራበት በዚህ ዙሪያ ይሄም በአውሮፓ ውስጥ ያለው ሙቀት ምን ያህል ደረጃ እንደደረሰ የሚያሳይ ሁኔታ ነው። ዓለማችን ወዴት እየተጓዘች ነው በማለት የተጻፈ ጽሑፍ አለ። የሙት ባህርን በምንመለከትበት ሰዓት የሙት ባህር ከጊዜ ወደ ጊዜ ውሃው እየቀነሰ እየመጣ እንደሆን የሚያሳይ ሁኔታ አለ። በተለይም 1.15 ሜትር ባመት እየቀነሰ እየመጣ እንደሆን ይህ የሚያሳይ እንግዲህ ከተወሰነ ጊዜ በኋላ ነበር ብለልናወራ ነው ማለት ነው። ከዛ እዚህ ጋዜጣው ላይ እንዳለው ስንመለከት በትናንትና ሁለት የእስራኤል የጦር ተዋጊ አውሮፕላኖች በአየር ላይ ተጠርተው ነበር። በተለይ በመካከለኛው ምስራቅ ውስጥ አንድ የእስራኤል የህዝብ ማመላለሻ አውሮፕላን መዳረሻው ጠፍቶ ነበር። በዚህ ምክንያትም ለመፈለግ ሁለት ተዋጊ የጦር አውሮፕላኖች በመካከለኛው ምስራቅ አንዣቦ መጨረሻ ላይ ግን አውሮፕላኑም እንደተገኘ እና በሰላም ወደ ሀገሩ መጥቶ እንዳረፈ በሰፊው ተገልጿል። እስራኤላዊውን በምንመለከትበት ሰዓት ምንም እንኳ ሐማስ መሳሪያውን ባይጥልም ነገር ግን በቦታው የሰላም ኮሚቴዎች በመገኘት የበጎ አድራጎት ቦታ መለገሻ እንዲዘጋጅ የሚል ጽሑፍ አለ። የመከላከያ ከፍተኛ ባለስልጣናት በያዝነው ጊዜ የወታደሮች በተለይ ወታደር እጥረት አሁንም ከጊዜ ወደ ጊዜ እየጨመረ መምጣቱና ማህበረሰባችንም ለሁለት እየከፈለ ያለበት ሁኔታ የሚያሳይ ጽሑፍ በሰፊው ተጽፎ እናያለን። በክነሴት አሁንም ያደርጉት ያው በተለይ እነኛ ክራሪ ሃይማኖተኞችን ወደ ወታደር ቤቱ እንዳይገቡ የሚከላከል ህግ ለማጽደቅ ሩጫ ላይ ናቸው በማለት የተጻፈው ጽሑፍ እዚህ ጋር ይታያል። ጠቅላይ ሚኒስትር ቤንያሚን ነታንያሁ በአንድ እጃቸው አንድ እንሁን ይላሉ፣ በሌላኛው እጃቸው ደግሞ ህዝብን ከህዝብ ያለያያሉ ሲል አንድ ናትናኤል ኢዚክ የተሰኘ በዚህ ጋዜጣ የዘውትር አስተያየት የሚሰጥ በሰፉ የተናገረው ሁኔታም አለ። ኢራን በኢራን ጋር በነበረው ጦርነት አቸንፈናል ደምስሰናል የሚለው አሁንም የታል በማለት በጥያቄ ምልክት ያስቀመጠበት ሁኔታም አለ። በትናንትና ሁለትም እንደተናገረው ነው የመከላከያ ሰራዊታችን በተለይ የአየር ኃይላችን ረጅም ክንዱን ኃይሉን ያሳየበት ነው። ምንም እንኳ በጦሩ በኩል አቸነፋችን ቢታወቅም በዲፕሎማሲው መንገድ ግን ያን ያቸነፍነውን በጦር ሜዳ ያገኘነውን ድል በዚህ መተግበር አልቻልንም በማለት
ጦርነቱ ከተቀሰቀሰበት የአንድ ሺህ ቀን ዛሬ እንደሞላና በዚህን አስመልክቶም የተጻፈ ልዩ ጽሑፍ እንዳለ እዚህ ይታያል። የሰላም ኮሚቴ የተሰኘው በአዛ ውስጥ በተለይ ደግሞ ምንም እንኳን ሐማስ መሳሪያውን ባስረክብም እስራኤል ትጥቁን ባይፈታም ነገር ግን ለህዝቡ የዳታ መልክ ሊሰጥ የሚችል ቦታ መዘጋጀት እንዳለበት የመሰወይቁበት ሁኔታ አለ። ምክትል ኢታማጆር ሹም ያስጠነቀቁ ይገኛሉ። በተለይ ደግሞ በመከላከያ ሰራዊታችን የኃይል እጥረት የመጣ እንደሆነ ዛም በተለይ ደግሞ በገንዘብ እጥረት ይላል። እንግዲህ በጣም የሚገርም ሁኔታ ነው። መከላከያ ሰራዊት የተለያዩ ዘርፎች እንዳሉትላችሁም እናውቃለን። በዚህ በተለያዩ ዘርፎች ደግሞ የሚለማመዱት ልምምድ ወይም ቅድመ ዝግጅታቸውን እየጎዳ ሊመጣ ይችላል በማለት መከላከያ የተመደበለትን አመታዊ ባጀት ማሳደግ እንደሚያስፈልግ፣ አሁን ባለው ሁኔታ ግን ኃይላችን እንቅስቃሴያችን ሊጎዳ ይችላል፣ በዚህ ደግሞ እንዳይሆን ሌላ ተጨማሪ ባጀት ያስፈልጋል በማለት ምክትል ኢታማጆር ሹም ጄኔራል ይዴ ተናገሩት ነው። ከዛም ወደ ፖለቲካው ስንመጣ በተለይ ራቢ ያዚድ የተሰኙት የተናገሩት ንግግር በተለይ ደግሞ ጸረ ኢታማጆር ሹሙን የእስራኤል መከላከያ ሰራዊት ዋና አዛዥን እሳቸውን በመንቀፍ የተናገሩት ንግግር እጅግ በጣም ከጫፍ እስከ ጫፍ በተቀናቃኝ ፓርቲም በጥምሩ መንግስትም ወቀሳ ያስከተለውን የዚህ አይነት ንግግር እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚያሰኘው እንኳንስ እንደዚህ አይነት ነገር ተጨምሮበት እንዲያውም አለመግባባት ወይም በህም ማህበረሰባችን ዘንድ መፈራቀቅ እየመጣ ነው። የቀድሞ ጠቅላይ ሚኒስትር አሁን በምርጫ የሀድ በማለት በአንድ ፓርቲ ፈጥረው የሚሮጡት ናፍታሊ ቤኔት እንደተናገሩት በተለይ እነኚህ ሃይማኖተኛ ተማሪዎች ወደ ወታደር ቤት ሊገቡ የነበሩት እነሱን እያሳደዱ መያዝና እስር ቤት ማስገባት ምንም የሚያመጣው ፋይዳ የለም በማለት በሰፊ የተጻፉት ሁኔታ ይታያል። የዲዮ ታረኖት በተመሳሳይ መልኩ ነው የጻፈው። ብዙም አዳዲስ ነገር የጻፉት የለውም። ግን አዎ በዛሬ ሁለት የእረፍት ቀን ሆፌሻ ጋዶሊያን የምንጠራው እንግዲህ ተማሪዎች ይወጣሉ። ነገር ግን ዞሮ ዞሮ ቀይጣና ወይም የበጋ ወራት የመዝናኛ ፕሮግራም ስላለ ምንም እንኳ በሆፌሻ ጋዶል ወይም የእረፍት ጊዜ ተብሎ ቢወጣ ዞሮ ዞሮ በትምህርት ገበታ ውስጥ ናቸው ልጆች የሚል ጽሑፍ አለ። ተጠባባቂ ወታደሮችን ምክንያት በማድረግ ተጠባባቂ ወታደሮች ላይ እንደገና በእነሱ ላይ በተደጋጋሚ እየተጠሩ የመድከም ሁኔታ እንዳለና አሁንም የወታደሮች እጥረት እንዳለ የሚያሳይ ሁኔታ ነው። በተለይ ደግሞ በአሁኑ ሰዓት ወታደሮችን የ36 ወር ወይም 3 ዓመት ግዴታ የማገልገል ሁኔታ ወደ ነበረው ለመቀየር አሁን ወደ 2 ዓመት ከ8 ወር መሰለኝ ወንዶች ካልተሳሳት ከሆነ ግን ያን ወደ 36 ካሁን በፊት ወደ ነበረው ለመመለስ ጥረት እያደረገ እንደሆነ የሚነገሩ ይታለ። ክብራትና ክብራን አድማጮቻችን እንግዲህ ከሞላ ጎደል ገጾች ለአንባቢያን ምን ይዞ ቀረቡ የሚሉትን ይህን ይመስላል። ያው ሀሬትም ብዙም ተመሳሳይ መልክ ስላለው ጊዜ ለመቆጠብ ያህል እንዲሁ ቀደም ሲል ባስተላለፍ ነው እንድመጠባለን። መልካም ቆይታ እስከዛ።

0: የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ሲያጠቀባችን የውጭ ዜና ቀላቀባያችን
1: ራምብራንድስ
0: ይኛል ሎይታር ቤዝማን
2: נכון נסק אחת אתה יודע הייתי בארצות נחר מה שנקרא והנה חזרתי אני שוב כאן. אז בוקר טוב לכם ולמאזינים.
0: עשית מה?
2: טסתי לסינגפור, הייתי שם בחתונה משפחתית. עבר גם זמן מאז הביקור האחרון שלי בסינגפור, אז זה היה מאוד נחמד לחזור, לראות עוד פעם את המדינה, מדינה מסודרת מאוד לילה ולילה, מדינת אי, מרכז מצוינות, מרכז כלכלי מאוד מאוד חשוב בעולם. אז כן, היה מאוד כיף לפגוש משפחה ולטייל קצת בעולם, אתה יודע.
1: دي عايشه بتيقو رامن يتنبر بزو جزيت افتحال نو انقديش بيتسب ياو يسرق قداي سنغافور اندنبرنا سنغافور انقديش بايكوناميم بتلايو نغروچم طنكار هاغرنات نيالن توبش خزارتا بشالوم رام
2: تودا تودا
1: ناسي ترامب شوف مايم ايم زي يتلا بولا اليران يتكوف شوف او ستام كخا ميرا تشلا مالكم يتاغال.
2: נכון, זה באמת שאלת השאלות. אז באמת יש את הדיווח הלילה בוול סטריט ג'ורנל, לפיו הנשיא טראמפ שקל בימים האחרונים לחדש את המערכה הכוללת נגד איראן, קיים סבב שיחות עם בכירי הממשל, עם שר ההגנה, עם ראש המטות המשולבים, וחלק מהגורמים כינו את המהלך הזה, את המבצע התקיפות הנרחב הזה, כסיום העבודה. אבל צריך לציין שבשלב זה לפי המדווח לא התקבלה החלטה סופית.
1: איך מסיימים את העבודה?
2: אז זה באמת שאלת השאלות. וטראמפ הבהיר ליועציו שתקיפה כזאת עלולה דווקא לפגוע בסיכוי לפרק את תוכנית הגרעין בטווח הארוך. אז מה שיש פה, אז מצד אחד טראמפ עדיין מעוטט, יש איתו אופציה צבאית, יש איתו אופציה צבאית. צד שני, הוא בעצמו לפי הדיווח הזה אומר אין באמת פתרון צבאי, כי הרי גם פתרון הצבאי שגם אם יהיה צורך בו, זה לא מחיר שטראמפ באמת מתכוון לשלם. הוא לא מתכוון ללכת כל עד הסוף, לשלוח כוחות עם הקומנדו ועם האורן המאושר. אז כרגע הוא רק מאותת פה, יש פה אולי טקטיקה של מסע מתן, לאותת לאיראנים. האיראנים די יודעים שטראמפ לא באמת רוצה לחדש את המלחמה, אז הוא מעשה לאותת פה, דווקא אולי כן, אולי דווקא אני כן יכול. זה קצת, אם תרצו, קצת תחזיקו אותי, אם תרצה לראות את זה כך.
0: ترامب ستيت ايكو ديكي ترامب اهونا مودد طورنتن ملسال لما بالت زاچام نگر ياقربو نو مندنا بينا بيتيقاو او يتيقالو ترامب انجليش بنغي قناتوچ انجلي يتنياون اندمنملكت باناوق متلايو گازتوچم بميتصفت ترامب ود طورنوت لممملس موك تمكاكرو نبر فلگو نبر اند اندنيا بوتا دگمو انداهون دياگر اندال ادرگو ني مملكتوت زرو زرو گن ترامب ود سمممناتو ايشالال بمالت طورنوت نو دگون نيتوبت مكنيات مال يا كونه گن تادال لمندنو طورنوت نملس نبر ان نملسن دزاينت طقات لمادرس ካሰቡ ወደ ጦርነት ከተመለሱ በሰላማዊ መንገድ የኒኩሌር ቦምቡን የማቋጨት ወይም የማፈራረስ ሁኔታ ሊገታ ይችል ይሆናል። ያው በዲፕሎማሲው መንገድ ያን ማድረግ ይሻላል ብለው የመረጡበት ሁኔታ አለ። ያ ብለው ከመረጡት አይደለም ምንድን ነው አንመጣለን ያዙ ይልቀቁኝ የሚባልበት ሁኔታ ነው። የማይገባ ነገር ነው። አሁን ክባር ይጥራጋሉ ለኢዩም ይምሽሉ ማ ማውሲ ፈልዘክሉ.
2: אז תקשיב, היום הזה די ריק מתוכן, כי די ברור, טראמפ לא באמת רוצה לחדש לכם, אז זה די ברור לכולם, מאוד ברור לאיראנים. אנחנו פה במונדיאל עכשיו, אנחנו יכולים לראות את מקסיקו, אקוודור, מקסיקו 2-0 מובילה, יש חגיגות ה-250 לארצות הברית, יש בחירות אמצע, זה הדבר החשוב מאוד. טראמפ לא באמת רוצה לחדש את זה, האיראנים מבינים את זה, ורק נציין שהיום תתקיימנה בדוח השיחות בין הנציגים האיראנים.
0: הם לא רוצים יגיעו, אבל הם לא רוצים לפגוש
2: את האמריקנים.
0: מה זה ההתחננות הזה?
2: את הקטרים, ולדבר עם הקטרים על הפשרת הנכסים המוקפאים. ופה נקודה מאוד מעניינת, זה שיור המאג'וס האיראני, בקרי קליבאף, מוחמד בקרי קליבאף, שהוא ראש צוות המסע מתן, הוא אומר, טראמפ טוען שהנכסים המוקפאים זה רק כדי לרכוש דגנים מארצות הברית, וזה לא המצב. אנחנו יכולים עם הנכסים המוקפאים לעשות כל דבר. כלומר, אז יש פה טראמפ ניסה לאותת שאוקיי, אני כן מפשיר את הנכסים המוקפאים, אבל זה בסופו של דבר יחזור אליי לאזרח אזרח אמריקאי, אבל לא, האיראן מאותתת, אנחנו כן נקבל את הנכסים המוקפאים, אבל נוכל לעשות מה שאנחנו רוצים, תוכלים לדמיין לבד מה האיראן יכולה לעשות עם הכספים האלו. מה היא יכולה להתחזק, להתחמש, לאיזה פרוקסי היא יכולה להעביר כספים, שזה בכלל סוגיה שאנחנו לא מדברים עליה. הפרוקסי, דיברנו עליה שזה אחד הסוגיות, אנחנו בכלל לא מדברים על ענייני הפרוקסי. העניין הזה שהם צריכו ללקט את הזירות בין איראן ללבנון. העניין הזה שקליבאף אומר שזה הישג כביר שלהם, שהם צריכו לכפות.
1: תרגם אותך, זה יותר מדי.
2: בהחלט.
1: תורון גדיכאון, היית שהתאייק, אמרנו טראמפ כל גזי, זה הצ'אצ'ון יסמל እንግዲህ ራም እንዳለው ትራምፕ በእውነት ጦርነቱን ማደስ አይፈልጉም አሁን ሞንዲያል አለ በአገራቸው እየተካሄደ ነው ካዘጋጀ ሀገራት መካከለ እንደው አሁን እንኳን ጨዋታ አለ ሜክሲኮና ኢኳዶር 2-0 እየተጫወቱ ያለበትና ሜክሲኮ የመራች ያለችበት ሁኔታ እንደምሳሌ የተቀሰበት ነገር ሰምተናል ኢራናውያንም ይሄን ያውቃሉ በዚህ ወቅት ፕሬዝዳንት ትራምፕ ጦርነቱን እንደማያድሱ ይታወቃል አሁን ደግሞ በቅርቡ እንግዲህ ሐምሌ 4 ቀን የሚከበረው የአሜሪካ የነጻነት ቀን 150ኛ አመት አለ ሱም ስላለ ጦርነቱ ሊያድሱ አይችሉም ግን ዛቻቸውን ያሰማሉ እንደገና ደግሞ እንግዲህ ኢራናውያን የሚሉ በአሜሪካ የተያዘላቸው የተያዘቡ ገንዘብ እንዲለቀቅ ይፈልጋሉ ትራምፕ ደግሞ ገንዘብ የሚለቀቀው በአሜሪካ ውስጥ እንዲገዙ እንዲጠቀሙበት ነው ኢራናውያን ደግሞ ገንዘቡን የፈለግነውን እናደርጋለን የሚል ሐሳብ እንዳላቸውና ሌላው ደግሞ ኢራን በአካባቢው ሀገራት እነዚህን ጸረ እስራኤል ጸረ አሜሪካ አቋም ያላቸውን ሀገራት እንዲማገዙ እንድታቆሚለው ይሄም ሌላ ጉዳይ ነው አሁን እየተነሳ አይደለም ነው ያለ የቀረካልና እናጠቃል
3: ለብሰደር ካሙር ቶዳ አራውን
2: በስምሃባ
1: ደብ ቶዳ ለከ ናኹኑ ናምሽኽ ለበርፖ እንግዲህ ሌላው አይቸው የሊባኖስ ጉዳይ ነው የሊባኖስ ጉዳይም ገና መፍትሄ ያላገኘ ነው የመከላከያ ሰራዊቱ ደቡብ ሊባኖስን አልፎ አልፎ መልቀቅ አለበት እንደምሳሌ ተብሏል ይህ ግን እንዴት ነው ሊደረግ የሚችለው ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካስ ትላንት ጉብኝት አድርገው ነበር ይህስ እንዴት ነው
0: አዎ በትናንትናው ዕለት ጠቅላይ ሚኒስትር ቤንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ካስ በደቡብ ሊባኖስ ጉብኝት አድርገዋል በደቡብ ሊባኖስ መከላከያ ሰራዊታችን እንዳለ የታወቀ ነው ለደህንነታችን ለመጠበቅ ሲባል በደቡብ ሊባኖስ ውስጥ የተቆጣጠረ ቦታ እንዳለ ያን ቦታ ለቆ ሂዝቡላ ከመሳራውን ስካላስረከበ ድረስ ያን ቦታ ለቀው እንደማይወጣ መከላከያ አጽንኦት ሰጥቶ የተናገሩበት ሁኔታ አለ በሌላ በኩል ስንመለከትም በተለያዩ ሁለት ቦታ አካባቢዎች መከላከያ ለቆ እንደወጣና ለደቡብ ሊባኖስ እንደሞ ተመክሮ ሊሰጣቸውና ደቡብ ሊባኖስ ወታደሮች የሊባኖስ ወታደሮች ያን ቦታ በመቆጣጠር ሂዝቡላንም ከመሳራው እንዲያስፈታ የሚሉ ሁኔታ አለ።
1: ነይ እንኳንዶ
0: ቃቃጫዋታ መስሎ ይታያል።
1: ልክ ነህ። እኔም ማምንበት አይደለም አንዳንድ ጊዜ ዝም ብሎ እስራኤል ዋጋ እንድትከፍል ለማድረግ ካልሆነ ትራምፕ የመካከለኛው ምስራቅ ተጨባጭ ሁኔታ የገባቸው አይመስልምና እሳቸው የሚያስቡት በጋዛ ሰርጥም ተግባር ላይ አልዋለም እያየነው ነው ሐማስ እየተጠናከረ ነው ኢራን ላይም አልሰራላቸውም እስራኤል አሁን መፍቲያን በራሷጅ ማድረግ ያለባት ይመስልኛል ካለን ጊዜ አንጻር አይቸው
0: ፕሬዝዳንት ትራምፕ የጠቀሰው ሁኔታ አለ በተለይ ይሄ ዶናልድ ትራምፕ ፕሬዝዳንት ዶናልድ ትራምፕ ያሳባቸው ምን እንደሆነ ምናልባት ወደዚህ ጦርነት የገቡበትም አንዳንዴ ስታስበው አንዳንድ ጋዜጠኞች ወይም አንዳንድ ዘገባዎች እንደወጡት እንደሚያመልኩት ከሆነ በፊት ትራምፕ ከነመጀመሪያው ቢሆን ወደ ጦርነቱ ከኢራን ጋር በነበረው ጦርነት የመግባት ፍላጎት እንዳልነበራቸውና በጠቅላይ ሚኒስትር ቢንያሚን ናታንያሁ ጫና ላይ ወደ ጦርነቱን የገቡ እየተባለ የተነገረውን ምናልባት አሁን እውን የሚያስደርግ መስሎ ይታያል እንግዲህ ቆይተን የምናየው ጉዳይ ነው
1: በአማርኛ ምንም ይባላል ወይ ባልዘፈንሽ ከዘፈንሽ ባላፈርሽ ነው ይባል እንደዛ መሰለኝ እና ወይ ባልገብበት ከገብ ደግሞ የአሜሪካን ኃያልነት ማሳየት አለባቸው እስራኤል እኮ በጦር ኃይል እኮ ኃያልነቷን አሳይታለች አሁን በዲፕሎማሲው ነው ትራምፕ ያበላሹት ያለው ወይ ዲፕሎማሲውን መቀጠል አለባቸው ጥሩ አድርገው ወይም ደግሞ ጦርነቱን ስለዚህ አሜሪካም ራሱ ለወደፊት በተለይ ኢራንን እና ኢራን ደግሞ ወዳጆቿ ጋር ከሆኑት ለምሳሌ ከቻይና ጋር ከሩሲያ ጋር ያለውን ነገር እንዲያጠናክር የሚያደርግ መጥፎ የቤት ስራ ያስቀመጡ ነው ብዬ ነው ማስበውና ትራምፕ እዚ ላይ ሊያስቡበት ይገባል። እንግዲህ ለእስራኤልም ለአካባቢውም የአሜሪካ የበላይነት ከሌለ ብዙ ዋጋ የሚያስከፍል ነው መስሎ የሚታየኝ። ሌላው ወደ ዓለም ዋንጫ ውድድር ነው የምናልፍ። ያው እንግዲህ ሌሊቱን በተካሄዱ ጨዋታዎች የአፍሪካ ወኪሉ አይቮሪ ኮስት ተሰናብታለች። ኖርዌይም ያው እንግዲህ ወደ ቀጣዩ ዙር አለፈች። ፈረንሳይም እንግዲህ በተመሳሳይ ሁኔታ በደንብ አልፋለች። ፈረንሳይ አሁን የተጣለባትን ኃላፊነት አደራ እየተወጣች ነው። እና እንዴት ነው አይቸው የሌሊቱ ጨዋታ?
0: የሌሊቱ ጨዋታ እንግዲህ ጨዋታውን በሰፊው ቅድም አንተ በዜናውም በደንብ ስላቀረብከው የፈረንሳይ አቋሟን ትንሽ ምንድን ነው የሚባል የፈረንሳይ ወይን እየቆየ ሲመጣ ያው ፈረንሳይ በወይንም ስለምትታወቅ ነው እየቆየ ሲመጣ ጥሩ እየጠነከረ ይመጣል ይባላል። እና ይህም ብሔራዊ ቡድናቸው እንግዲህ እየቆዩ ሲመጡ እንግዲህ የበለጠ የተለማመዱ የበለጠ እርስ በራሳቸው ተጫዋቾች የተዋወቁና ጥሩ ጨዋታ ጥሩ አቋም እያሳዩ ናቸው። በዚህ ይቀጥላሉ እናምናለን። አሁን መስመር ላይ አቶ ቢራራ አሉ። እስኪ ከሳቸው ጋር ቆይታ እናደርግ። ደረስልኝ አቶ ቢራራ እንደምን አደሩ?
4: ሰላም ሰላም፣ ጤና ይስጥልኝ። እንደምን አደራችሁ ተከበራችሁ ጋዜጦቻችን ጋዜጠኞቻችን፣ አቶ አይቸው ባየ እንዲሁም ወንድማችን ሰጠኝ ዘመነ እንዲሁም አድማጮች በሙሉ፣ በመጀመሪያ ለፈጣሪያችን ምስጋና ይግባለት። እንደ ሰው የማይሆን አምላክ አለ፣ ለሁሉ አስተካክሎ የሚሰጥ ቤቱን የሚያነጋ ቀኑን የሚያመሽ ሁሉን የሚሰጥ አምላክ አለና ምስጋናው ለእሱ ይሁን።
0: አሜን።
4: ከዛም ህዝበ እስራኤልን ይባርክልን፣ ክፉን ነገር ሁሉ ከኛ ያርቀው።
0: አሜን። ሰሞኑን በእኛ ማህበረሰብ ውስጥ ብዙ መነጋገር የሆኑ ርዕሶች አሉ። በዛ ዙሪያም እኔም የራሴ የምሰጠው አመለካከት አለ ብለህናል። እንግዲህ በዚህ ምክንያትም ዛሬ እንድንነጋገር ሆኗል። እንዴት ነው በማህበረሰባችን ውስጥ አሁን የሚታዩት የሚከሰቱ ክስተቶች ዙሪያ አካሄዳችን ወዴት እየሄድን ነው? ትክክል ነው ወይ የምንሄድበት የምንራመድበት የመንገድ? እስካሁን በፊትም በተለይ ሃይማኖታችን በተመለከተ ሃይማኖትን ለመጠበቅ አባቶቻችን ብዙ ጥረት አድርገው ከ2500 ዓመት ድረስ ራሳቸውን መስዋዕት አድርገው ይሄውን እኛ እስካለንበት ጊዜ ድረስ አስቀርብተው ሰጠውና እኛም እድለኞቹ ነን። ያው እዚች ሀገር መጥተናል ደርሰናል። አሁንስ እኛ ሃይማኖታችን ለማስጠበቅ ምን እያደረግን ነው? አንደኛ። ሁለተኛ የምንሄድበትኝ አካሄድ እንደው ትክክል ነው ወይ ተገቢ ነው ወይ ብለህ ታስባለህ?
4: ከባድ ጥያቄ ነው። እንግዲህ ሁኔታው ትክክለኛ እየሄድን አይደለም ብዬ ላስቀምጠው። ለምን ነው እንግዲህ ከአንድ ሰርግ ገብተህ እኔ የምፈልገውን ዘፈን ብቻ መዘፈን አለበት ማለት ሆኗል በአሁኑ ዘመን። እኔ የምፈልገው ነገር መፈጸም አለበት እንጂ ሌላው ሰው መብት የለውም የሚባል ነገር ነው። አባቶቻችን እንላቸዋለን እንጠቅሳቸዋለን ሁልጊዜ። የእኛ አባቶች ግን ሕጉን እየጠበቁ ስነ ስርዓቱን እያከበሩ ድምፃቸውን አንስተው ከፈጣሪያቸው ጋር እየተነጋገሩ ነው። ጠላትን ሲያሸንፉ የነበር፣ በዓላትን ሲያከብሩ የነበር፣ ሕግን ሲፈጽሙ የነበር ማን ርኩስ ማን ቅዱስ እንደሆነ ሁሉን እያጠሩ ነው ሲከታተሉ የነበር። ዛሬ ግን ምንድን ነው? እየሰረቅነ ንጹህ ሆነን እንቀርባለን፣ እየዋሸነ ንጹህ ሆነን እንቀርባለን። ይህ ደግሞ የማያዋጣ ነገር ነው። በመጀመሪያ ደረጃ
1: አቶ ቢራራ ግልጽ ይሁን እስኪ፣ ምንድን ነው ችግሩ? አሁን ግልጽ ያለ ነገር የለውም። የተነሳው ሀሳብ ምንድን ነው? ትክክል ያልሆነ ምንድን ነው? ትክክሉ ምንድን ነው?
4: ትክክል ያልሆነው እንግዲህ ለምሳሌ ሃይማኖት ሲባል ሃይማኖትን እየሰራ ነው። አባቶቻችን ምን ያደረጉ ነበረ? ህጉን የሚፈጽሙት ቀናትን ስነ ስርዓትን በመፈጸም ነው። የኛ አባላቶች እንደሚታወቁት
1: አሁንስ እየተፈጸመ አይደል?
4: እየተፈጸመ የሚባለው እንግዲህ ዝም ብሎ ይሆናል ተብሎ በግምት በዚህ ቀን ይሆናል ተብሎ ነው። አባቶቻችን በዓሉ ሲመጣ ምንድን ነው የሚያደረጉት? ጨረቃ ወጣ ወይ አልወጣም ተመልከቱ፣ ባሉ መቼ ነው የሚውል፣ አፍሪካ ነው የምትወጣ ወይስ በጊዜያቷ ነው የምትወጣ ብለው ይህን ተመልክተው ነበረ ባሉን የሚያደርጉት የሚቆጥሩት የነበረ። እኛ ግን ዛሬ በግምት ድንግግ የሆነ ማን እንደደነገገውም እንጃ። እኔ ይሄ ነገር ጨረቃ ሳይፈጠር ሁለት ቀንና ሶስት ቀን በኋላ እየወጣች ባሉ ይውላል። ሁኔታውን ያምታታው ነገር የራሳችን የግል በእያንዳንዳችን የግል ፍላጎታችን እየተከተልን እየሄድን ነው።
1: በአካሄድ ችግር ሊኖር ይችላል እንጂ አቶ ቢራራ አሁንም ቀሳውስት ራባናት ህጉና ደንቡ በሚፈቅደው የሀገሪቱ ሁኔታ በሚፈቅደው መሰረት እያከናወኑ ነው እና ይሄ እንዴት ነው አይከናወንም ሲሉ ትንሽ የሚጋጭ ነገር አይደለም ወይ?
4: የሚከናወነው ትክክለኛ ነው ወይ? እያከናወኑ ነው እነሱ የተወሰነ አንደኛ አንዱ የሚደግፈውን አንዱ አይደግፈውም ከዚህ መካከል የተለያየ ሁኔታ ነው ያለ። ሁለተኛ ደግሞ ይህን ሁኔታ ለማክበር ይህን ሁኔታ ለመስራት ለማመሰካከር ስምምነት ከመካከል ሆኖ ውይይት ሲኖር ነው ይሄ ሁሉ መዘጋጀት የሚችለው እንጂ ጥላቻ ነው ያለ። ዛሬ አንተ ብትናገር ወጥቶ አገሩ በሙሉ ይጨፈጭፋል። እኔ ብንነገር አሁን ተሰማለሁ ወጥቶ ይጨፈጭፋል፣ ፎቶ ይዘቀዘቃል፣ የተለያየ ሁኔታ ይመጣል፣ ስድብ ያልዋልክበትን ያውሉሃል። እኛ እኮ የእስራኤል ሃይማኖት እኮ ምንድን ነው የሚል በአሰታት መስክር፣ እናት አባትህን አክብር፣ ፈጣሪህን ፍራ፣ ወንድምህን እንደራስህ ውደደው ነው የሚል። ይህን ሁሉ ትተን ግን እኛ ከጥላቻ ውስጥ ነው ያለን። ለምን ነው መጥቀስ የፈለግኩት? ሰዎች ራሳችን መመርመር ስለማንችል ነው። ባለፈውም ተናግሬያለሁ፣ ራሳችን ብንመረምር ኑሮ ሁሉንም እናገኘው ነበረ። ነጥቡን ከሰላም ሁሉ ነገር አለ። አንተ ቤት መጥቼ እኔ አልበላም፣ ከእኔ ቤት መጣ አትበላም። ግን ፈጣሪ ለሚሰጠን ነገር ሁሉ እኛ ተስማምተን ኑሮውን እየኖርን ሃይማኖቱን ደግሞ በሚገባቸው ሰዎች ቢያጣሩት ቢመረምሩት በጣም ጥሩ ነበር። ግን ይህ ነገር እየተፈጸመ አይደለም። አንተ ወጥተህ ከተናገርክ አምሳው ሰው ደግፎ እኔን ይጨፈጭፈኛል፣ እኔ ከተናገርኩ ደግሞ ይሄ ደግሞ ምንም አቀበት አያወጣም። እና ዛሬ ስትሰማ ወጥተን የምንናገረው ሰዎች እኔ ማነኝ ብለን አንገመግምም። አቸው ሌባ ነው ወይም ሰጠኝ ሌባ ነው ከተባለ ሌባ ነው። ግን የሰረቀው ምንድን ነው? የት ነው የሰረቀው? ምንድን ነው ስሉ የማጣራት ሁኔታ የለም። አባቶቻችን ሃይማኖት ሲባል ምንድን ነው? ሲጸልዩ ሲለምኑ፣ ንጹህ ሁናችሁ ለምኑ፣ ወደ እኔ በምትመጡ ጊዜ ልባችሁን ንጹህ አድርጉ፣ ከተቀደሰ ቦታ ሁናችሁ ስሜን አንሱ፣ በረከሰ ቦታ ሁናችሁ ስሜን እንዳታነሱ፣ ህጌን ጠብቁ ብሎ ነው የሰጠነ እንጂ ተሳደቡ፣ ተጣሉ፣ ከረከሰው ከቀብሩ ቦታ ሁናችሁ ሰውን አባሩ፣ አሁንም ከዚህ ሁናችሁ ለካህናት ለተለያዩ ለፈጣሪ ሰዎች ለቀርብ ለሆኑ ሰዎች ከቤተ መቅደሱ ናቸው አገልግሉ ነው ያላቸው እንጂ ከቀብር ላይ ቁማችሁ ሰውን አባሩ አላላቸው። እና ይሄ ነገር እየተሰራ እንዴት ሆኖ ነው ተሰርቷል ሲባል እኮ አንተ ይህን ሰርተሃል እዚህ ሀገር እንዳትታይ፣ ይቺ ሀገር በስንት መከራ የታየች ናት፣ በስንት ችግር የተቋቋመች ሀገር ናት። አሁን በሰዎች መብት ሰውን አባረን ለመስደድ ብዙ ብዙ ብዙ ተጽዕኖ እንፈጥራለን። ግማችን ደግሞ
1: አቶ ቢራራ የቤተሰብ ስም ማን ነው? ይቅርታ
4: ቢራራ ታመነ ወንድም።
1: ኦኬ እሺ።
4: እና ያልመጡትን እናምጣ እንላለን ግማሻችን፣ ግማሾቹ ደግሞ የመጣው እንዲባረር እንላለን፣ እንዲገደል እንዲሳደድ እንላለን። ይህ እንዴት ነው?
1: አሁን ችግሮችን ቢኖሩ ችግሮችን በመወያየት ምናልባት የዚህ ሀገር ሕግና ደንብ በሚፈቅድ ምናልባት አንድ
0: የምንወስደው ሂደት ስኛ የምናካሄደው ወይም ችግሩ ቢኖሩ እንኳ ያን ችግሩን እንፈታለን ብለን የምንቀርብበት መንገድስ ትክክል ነው ወይ? ሌላ ወንጀል እየሰራን አይደለም ወይ?
4: አይደለም፣ ትክክል አይደለም። ትክክል በጥላቻ የሚሰራ ነገር ስለሌለ እኔ ስህተተኛ ከሆንኩኝ በአባቶቻችን ዘመን በቅዳሜው ቀን እንጨት ለቅሞ ተገኘ። አሁን ያንን ሰውዬ ወደ ሽማግሌዎች አቀረቡና አባታችን ሙሴን ጠየቁት። ከፈጣሪ የሚሰጠኝን ይህን መመሪያ ልቀበልና ይፈረድለታል ተባለ። አሁን አባታችን ሙሴ ወደ ፈጣሪ ጸልቶ ይህ በሰንበት ቀን ሰንበትን የሻረ ነውና ይገደላል ተብሎ በዛ ተፈረደ። እነሱ ደግሞ የሚሰራውን ስራ ራሳቸው ተወያይተው ከሽማግሌዎች ወደ ካህናቶች ቀርቦ ይህን ነገር መርምሮ ቁጭ ብሎ ተነጋግሮ መፍታት ይቻል ነበረ። ዛሬ ግን ምንድን ነው? አሻግረህ ድንጋይ ማወርወር፣ አሻግረህ በለው ገሌ ሄዳለች እንዳትበላ እንዳትጠጣ እንዳትን። በጣም የሚገርም ጉዳይ እኮ ነው።
1: እንግዲህ መስተካከል ያለባቸው ነገሮችን ህብረተሰቡ ረጋ ባለመልኩ ተወያይቶ ማስተካከል። አሁን ጥላቻ አንዱን እንደዚህ እናረጋለን እንደዚህ የሚለው ከሀገሪቱ ህግስ አንጻር ምንድን ነው? ከዲሞክራሲስ አንጻር ብሎ ማየት ያስፈልጋል።
0: እስቲ መንገደኛው ጋዜጠኛ ጀንበር መንግስቴ መስመር ላይ ያለ እሱ የእሱን ሀሳብ እስኪ እንስማ። ጠናስትልኝ ጀንበር፣ እንዴት ነህ?
5: እና እስልኝ እንግዲህ ዛሬ ሻለቃ አለልህም ሻለቃ ካልኩ ጦርነቱ ይመጣል ሰላም ይችላል አይቸው ነው ሙለ
0: በጣም ጥሩ አንተ ሳሳብስ እንግዲህ እየሰማህ ነው መስመር ላይ ነበር ሰምተሃል
5: ገና አይቸው እንደውም አሁን አቶ
0: ቢራራ
5: በእርግጥ ዛሬ ልናገር የፈለኩት ስለ
0: ወደኋላ አካባቢ ጊዜ እንተጣለን አሁን በዚህ ሐሳብ
5: አሁን ይውላችሁ በሃይማኖት በኩል ስንመጣ መጀመሪያም ያመጣነ 2500 ዘመን በተለያየ አገር ኢትዮጵያ ስንኖር በተለያየ በ14ቱ ክፍለ ሀገር ነው የነበር ኋላ ቀነሱት እንጂ ኤርትራንና አስመራን ለብቻቸው እንጂ እና ስለዚህ ስንኖር ሃይማኖታችን ለይተን የእስራኤል ሃይማኖት የተለየ የክርስቲያን ሃይማኖት የተለየ የእስራኤል ሃይማኖት የተለየ ነው የነበር ወዳጅነት አለ እና ግን አንዱ ሃይማኖት ገብቶ ከዚህኛው ደግሞ ሃይማኖት የለም የጠፈፍ ያለ ነው ነበር ከዚህ ሀገር ግና እንደምታዩት ዲሞክራሲ እንኳን ሌላ በአሁን የኛ የእስራኤል ቄሶች በቅዳሜ አንድ ክርስቲያን ከዚያ አካባቢው መጥቶ ቢያርስ ወይም ደግሞ የሚረብሽ ከሆነ በመንፈሰ ጉባኤው በነሱ ቄስ ይገዘታል የኛውም ደግሞ ለምሳሌ እሁድ እሁድ በነሱ በክርስትና በተስቲያን በሚስሙበት ጊዜ የኛ ሰው ሁዶ ከዚያ ያረበሸ አይጣሉትም
0: ስምምነት ነበር ተመሳስሎ መኖር ነበር ነው
1: የምትለው ካለው ታይ የነበረውን ተውና አሁን በእስራኤል ሀገር እየተከየዳለው ሰሞኑን ያሉት ማይማኖት ጉዳይ የለውጥ ጉዳይ አለ ለምንድነው የሚሉ አካላት አሉ የፈለገውን ማመን አለበት የሚሉ ሰዎች አሉ ወደዚህ እንምጣና ሌላው ርዕሰ ጉዳይ ልናልፍ ነው
5: ያውል ሰጠይ አሁን ከዚህ ሀገር ሁኔታ ስንመለከተው በርግጥ ህጉን የበለጠ ያገር ገቢ ወይም ደግሞ ኢሚግሬሽን የምንላቸው ምስራዳፕኒም እንደገና የሃይማኖት ክፍል እነሱ ነው የሚያውቁት የሚደነግጉት እንጂ በዲሞክራሲ መሰረት የፈለገውን ሃይማኖት ለማመን የፈለገውን ለማክበር ህጉ አይከለክላቸውም በፍርድ ቤትም ብትሄድ ምንድነው ህጉ ይሄ ነው ሚላ በእና አንድ ሰው ፈለገውን ህግ ማክበር ይችላል ይላል ነገር ግን ከዚህ ሀገር ይሁዲ ነይ ብሎ መጥቶ እንደገና የሌላ ሃይማኖት ማክበር ከዚያ ያሉትን ወገኖች ስንትናቸው ከ20 አመት ከ30 አመት በላይ እየጠበቁ ንጹህ ይሁዳውያን አባት ከዚህ እናት ከዚህ ልጅ ከዚህ ያለ ተነጣጥሎ ሳይገናኙ ሰመሞትም ድረስ የደረሷሉ
0: እዚ ላይ እዚ ላይ እዚ ላይ አሁን
5: እዚ አንዲት
0: ለሻጠር ያረግነው እንምጣ
5: እና ከዚህ ደግሞ ምንድነው በመዘለፍ ወይም ደግሞ አንዱን ባልዋለበት ባልነበረበት ማለት ሳይሆን ትክክለኛ መረጃ ከተገኘ አንተ ሰው ይሄ መንገድህ ጥሩ አይደለም አንቺ ሰው ይሄ መንገድሽ ጥሩ አይደለም በምን ተሳሳች ለምንስ ወደዚህ ሃይማኖት ለመግባት ፈለክሽ ለምንስ ወደዚህ ሃይማኖት ለመግባት ፈለክ ብሎ በተነጋገሩ በመነጋገር ችግሩን መፍታት ይቻላል
0: አዎ ደባባላዩ ግን ወጦ አንደኛ ሲጀመር ያንዳንዳችንስ ምን አደርገው ምን ወስደው እንቅስቀሳ ማንስ ለዚህ ፍቃድ ሰጠኝና እኔ ማነኝ ለዚህስ ወጥቼ ያን ሰው የአደባባይ ፍርድ ልፈርድበት የምችለው ሁኔታ ቁጭ ብሎ መነጋገር መወያየት ሚባል ነገር የለም ወይ አቶ ቢራራ
1: ቶቢራራ ወረደ መስ
0: አቶቢራራ አ አለ
1: አ ለማጠቃለያ ለማጠቃለያ
4: አሁን የተጠቀሰው ነገር እኔም ያልኩት ከስምምነት ብዙ ነገር አለ ከክርስቲያኑ ከእስላሙ ጋር ስንኖር ነበር መብታችንና ህጋችን ጠብቀን ስንኖር ነበር ሁሉአል አሁንም ቢሆን ያለንን ሁኔታ በመወያየት በመመካከር ነው እንጂ አንድ ልጅ ደብደበህ አታስተምረውም አንድ ሰው አባረህ አታስተምረውም የምታስተምረው ምንድነው ያንን ሰው ቁጭ ብለህ ተነጋግረህ ምንድነው የተነስተ ነው የትየህድክ ነው በሰላም ጠይቀህ ያንን ሰው ማስማማት ትችላለህ አገር እኮ ይሁሉ ጦርነት የሚበርደው በሰላም ነው እንጂ በጥላቻ አታ የምትዘሩ ሰዎች የራሳችሁን ስራ ታውቁታላችሁ የእስራኤል ህግ ጠንካራ ናት የሚያጠጥ መሰከ መጠጥ የምታበዙ ሰዎች ተጠንቀቁ ወሏለይ የጠጥን ስንሰክር የምንናገረው ነገር የእስራኤልን ሃይማኖት የሚሽር منافست تریوچ تنقایوچ آهنم لیران گریم یه متام لیسوچ تا تنکاکو بلوالی یه دسران دیه تا تافو حقوچ یا مرا راچو حقوچ آلو یه نگر تسر فالوی آل تسرم بهتره بسا کچه امم مگر بروی امم مکا کروی این چگر یه میبین نگر آل زاره گل مندنو راسا چن بمبتا چن ترستن سنت سوچ گره گبالو آفه دابولو کدده آفه تناگره کالا میچر رشا تکست
1: تا کات تا اندک انا بلک بای مکرات چولیم

0: በበጋ ወራት ጊዜ የሚሰዩ ትምህርት አዘል ፕሮጀክቶች ፕሮጀክቶች አሉ። አሁንም ወደ ትምህርት ቤት ገበታቸው መቀጠ መሄዳቸውን ይከተላውና ያለው ሁኔታ ምን ይመስላል? አሁን
1: እንግዲህ አይቸው በጣም አመሰግናለሁ ፈጣይ ትልቁ ዋናው መሰረታችን አባቶቻችን ከአባቶቻችን ደግሞ ልጆቻችን ናቸው። ልክ አባቶቻችን መልካም ገበሬዎቹ ነው እርሻውን አለስልተው መሬቱን ጥሩ አድርገው አጥድተው ሰኔ ሲመጣ እንደሚዘሩት እና መልካም ብቃያ እንደሚያበቅሉ መልካም ፍሬ መልካም ዘር እንደሚያበቅሉ አሁንም ደግሞ ወላጆች ልክ ልጆቻቸውን ልጆቻችን እንደዛ ብለን ተንከባክበን በትምህርት ጊዜው ሰደን የሚበሉትን የሚጠጡትን የሚያስፈልገውን የትምህርት ቁሳቁስ አስፈላጊውን ሁሉ አዘጋጅተን ከሰጠነ በኋላ ያው እንግዲህ የሰኔ ወራት የደረሰ ነው። ምንድነው 10 ወር ትምህርት አለ። በዚህ 10 ወር ውስጥም የተለያየ የእስራኤል ባላቶች አሉ። እንደ ፋሲካ፣ እንደ ባለመጸለት፣ እንደ ሮሸ፣ እንደ ብርሃን ሰረቀን፣ እንደ አስተራ የመሳሰሉትን ይህን ሁሉ እንትን በማለት ያው ወደ 9 ወር ነው ጠቅላላ።
0: እሺ አሁን አው ሰዓታችን ማጠር አጭር ስለሆነ በሬስቶራንት ምን ይደረግ ምንድነው የሚሰራው?
1: ወደ ዋናው
0: ሰዓት
1: ለምሳሌ ልጆች አሁን ያው ሁሉ ተምረው አንዳንዶች ጎበዝ ተማሪዎች ጥሩ ውጤት የሚያመጡ አሉ። አንዳንዶች ደግሞ ባሉ ባልታ ጊዜያቸውን ያባከኑ ለ9 ወር ያክል የሚያመጡ ሰርቲፊኬት ጥሩ አይደለም። ያን ጊዜ ወላጆች ይህን ሰርቲፊኬት በማየት መቆጣት መበሳጨት አያስፈልግም። በበጋው ወራት ለምሳሌ የተለያየ በትምህርት ዘርፉ በፕሮጀክት ሎም የምንሰጠው ትምህርት ቤቱ ይዘጋ እንጂ የኛ ፕሮጀክት አይዘጋም፣ ያገለግላል። እንደገና ትምህርት ቤቱ በመመካከር ባለያት አንዋርን በፕሪሚያ የሚማሩትን እንደገና ልጆችን በዚህ በረፍቱ ጊዜ ከባለሙያዎች ጋር በመመካከር ከከተማው ከንቲባ ካለው ከትምህርት ክፍል ከትምህርት ሚኒስተር ጋር በመመካከር ይህን የበጋውን ወራት ልጆች ደካማ በሆኑ ትምህርቶች እንደገና ጎብዘው መስከረም አንድ ቀን ላይ ከሌሎቻቸው ጓደኞች ጋር እኩል የሚሆኑበት አጋጣሚ ስላለ ወላጆች የኔ ልጅ ይሄን አመጣህ አፈሪ አብላህ እንጂ በቀረ አንተ ምን ደረጃ ልደርስ መከራዬን እያየሁ ላንተ ለሌላው ቀርቶ ላንተ ይሄን ሁሉ እያሟላሁልሽ በማለት ይሄን ብንላቸው የበለጠ ሃይምሯቸው ይወርዳል። እንደገና ከዚህ ደረጃ ተደረሱበት ምንድነው በተቻለ መጠን ከተለያየ ጎበዝ ጎበዝ ከሆኑ ተማሪዎች ከነሱ ጋር ለማወዳደር ከነሱ ጋር ጓደኝነት ለማመቻቸት ይሄን የተመሳሰለ የሆነ እንደሆነ ምንድነው አንድ መጥሩ ጎረቤት ተጎራቤት አንድ መጥሩ ወላጅ ተጠጋ እንደሚባለው በዚህ መሰረት የተለያዩ መስሪያ ቤቶች የልጆችን ችሎታ ከፍላጎታቸው ጋር ከፍ ማድረግ የሚቻልበት የወላጅ ተጨማሪ የወላጅ ኃላፊነት አብሮ ሲሆን ነው። የደም አንድ ወላጅ ብቻ ሳይሆን ሁለት እናት አባት አንድ ላይ በመሆን አፍሉ ከተለያዩ አለመግባባት ተፈጥሮም ቢለያዩ ከልጆች ጋር አልተፋቱም፣ ከልጆች ጋር አልተፋታንም። ልጆች የማከል የአገሪቱም ሆነ የወላጆች ንጥረ ሀብቶች ናቸው ማለት ነው። የወደፊትም ለአገሪቱ ከፍተኛ አስተዋጽኦ አድርጋሉ ተብሎ የሚገመትባቸው
2: ጥሩ ሀሳብ ነው። በትብብር መስራት ያስፈልጋል ለልጆች ጥሩ ነው። እንደው ጀንበር በመጨረሻ ሳንጠይቅህ እንደው ኳስ ትወዳለህ ወይስ እንደው አርቱ ላይ ብቻ ነው ከፍተኛ?
1: ይገርማል። ልጆች ጋር እንትን በምል ጊዜ ልጆች የኳስ ፕሮግራም ሲያዩ እኔ ፖለቲካ የሚል ነበር እንደገና በተለይ የሚድሊስትን የተመሳሰለ የተለያዩ የእንሰሳት ሁኔታ የተፈጥሮ ጉዳይ እንመለከታለሁ። ግን በዚህ በኳሱም ደግሞ አድናቂ ነኝ። ኳስ እንደገና ኪነት ዘፈኖች ሁሉ እወዳለሁ። ግን ከስፖርቱ ላይ እንደዚህ አተኩሮ ረከሌ ጎል አስገባ ረከሌ እንትን ብሎ በዚህ አብሮ በከፍተኛ
2: እንደኛ እንቅልፍን አጣጣም።
1: አይ እኔ እንቅልፍን በዚህ አላጣም። ግን ለሚያቀርቡት ለሚያመጡት ውጤት ሁሉ ጋዜጠኛ ኪነት እንደዚህ እንኳን ተጫዋች እንኳን ከማንም ሀገር ተጠላታ
2: እንግዲህ በሌላው ነው ትኩረት መታረግ በጣም ጥሩ ነው። እናመሰግናለን። መልካም ቀን።
1: እኔም በጣም አመሰግናለሁ። እንግዲህ እዚህ ላይ ደግሞ ሃያ መጣና ሃይማኖታ

0: ችን ነው ሃይማኖታችን ተመሳስለን እንጠብቃትላለሁ። አመሰግናለሁ።
1: መልካም ቀን። ቻው። አይቻው እንግዲህ ጫዋታው በሜክሲኮ አሸናፊነት ሳይጠናቀቅ አይቀርም። አንድ ደቂቃ ነው የቀረው።
2: ሰለሰ ከንዱሽ ቀራላው
1: ኢኳዶር ተጫዋች
2: በቀይ ካርድ ወጣለ። በመጥፎ ቃላት በመናገሩ
1: እና እናመሰግናለን።
2: መልካም ቀን ለሮኒ ምስጋና ይድረሰው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራውን ዘመን አቆጣጣር ዮምዳሌ ተትዛይን በታሙዝ ታፍሽን ፔባ እንደ አውሮፓ ዘመን አቆጣጣር ጁላይ 1 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሰኔ 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒና ወር ሲሆን የፕሮግራሙ ተናጋሪ ኸና ሰፈራው የስቱዲዮ ተረኛ ተረጋጆች ሰጠይ ዘመነ ወርቅነሽቴና ረህሚም አለዘነን በቅድሚያ ማስተጀና ጠቅላይ ሚኒስትር ቤንያሚን ነታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመለሳለን አካባቢውንም እናበለጽጋለን በማለት ተናገሩ። የእስራኤል ዜጎች አንድነት እንዲፈጥሩ ፕሬዚዳንት ኢሳክ ሄርጾግ ጥሪ ያቀረቡ። የግና ፍትህ ሚኒስትር ያሬቭ ሌቪን የሚመሩት ኮሚቴ 26 ዳኞች አዳዲስ ዳኞችን መሾሙን ዛሬ አስታወቀ። በእስራኤል የመገዳደል ወንጀል እየጨመረ ሄዶ ዛሬ ጠዋት ብቻ 3 ሰዎች ተገደሉ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ይባላል የሚሉት ለሰዓቱ ከለዜና መካከል ዋና ዋናዎቹ ናቸው። ዘዘሩን በሰጠ ዘመና
3: አመሰግናለሁ ጋሽ ረሃሚም። ጠቅላይ ሚኒስትር ቤንያሚን ነታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመልሳለን አካባቢውም እንዲያድግ እናደርጋለን በማለት ተናገሩ። ጠቅላይ ሚኒስትር ነታንያሁ በሁለተኛው የሊባኖስ ጦርነት ወቅት ለተሰዉ ጀግና ሰማዕታት ዛሬ በተካሄደው መንግስታዊ መታሰቢያ ተገኝተው ባሰሙት ንግግር ከደቡብ ሊባኖስ ሆነው የሽብር ጦር እንዲመሰርቱና የምድር ዋሻ ቆፍረው ወደ ግዛታችን ሰርገው እንዲገቡ አንፈቅድላቸውም። በደቡብ ሊባኖስ በሰላሙ ቀጠና ውስጥ እንዳስፈላጊው ጊዜ እንቆያለን። ከቀናት በፊት ኢራንን ከሊባኖስ የሚለያይ ስምምነት ተፈራርመናል። በእስራኤልና ሊባኖስ መካከል ዘላቂ ሰላም እንዲመሰረት የቻልነውን ያክል ሁሉ እናደርጋለን ብለዋል ጠቅላይ ሚኒስትር ቤንያሚን ነታንያሁ። ፕሬዝዳንት ሄርጾግ ለእስራኤል ሙሉ አሸናፊነት የሚኖረው የመቱላና ግሪያት ሽሞና ከተሞች እድገት ሲያዩ ነው በማለት ተናገሩ። በ2006 ዓ.ም በተካሄደው የሁለተኛው የሊባኖስ ጦርነት ለተሰው

0: ጀግና ሰማዕታት ማስታወሻ ዝግጅት ላይ የተገኙት ፕሬዝዳንት ሄርጾግ ባሰሙት ንግግር እስራኤል ሙሉ አሸናፊነት የሚኖራት የሰሜን ከተሞች እድገት ሲታይባቸው ነው። የእስራኤል ማህበረሰብ ለወደቁ ጀግና ሰማዕታት ሲል በመካከሉ ያሉ ልዩነቶችን በመፍታት አንድነት መፍጠር አለበት። ለሀገሪቱና ህዝቡ ሰላምና ደህንነት የተዋደቁ ሰዎች መንፈስ ከ20 አመታት በኋላም በዚህ ልዩነት ባለበት ወቅት እንኳ አብሮናል። እንዲውድ ተፈቃሪ ጀግኖች በአንድነት ተዋግተው በአንድነት ወድቀዋል። ይህን አንድነትም እኛ መጠበቅ አለብን። አንድነታችን በታንክና በጦርነት ቦታ ብቻ ሳይሆን በሌላም መሆን አለበት ብለዋል ፕሬዝዳንት ሄርጾግ። የህግና ፍትህ ሚኒስትር ያሪቭ ሌቪን የሚመሩትና ዳኞችን የሚመርጠው ኮሚቴ 26 አዳዲስ ዳኞችን ዛሬ መሾሙን አስታወቀ። ኮሚቴው በስራ ዘመኑ ከዛሬው ጋር 290 ዳኞችን መምረጡ ተገልጿል። የህግና ፍትህ ሚኒስትር ያሪቭ ሌቪን ስለ ምርጫው ሲናገሩ ዳኞችን የተመረጡት በስምምነት ነው፣ መንገድ ተዘግቶባቸው የነበሩ ዳኞችም መብታቸው እንዲከበር ሆኗል ብለዋል። ዳኞችን የሚመርጠው ኮሚቴ አባላት መካከል በነበረው አለመግባባት ምክንያት በርካታ ዳኞች እንደተጓደሉና በፍርድ አሰጣጥ ሂደት ላይም መስተጓጉል ተፈጥሮ የነበር መሆኑ ሲገለጽ መቆየቱ ይታወሳል። በእስራኤል የመገዳደል ወንጀል እየጨመረ ሂዶ ዛሬ ጧት ብቻ 3 ሰዎች ህይወታቸው አለፈ ተባለ። በናታንያ ከተማ በ70 ዓመት እድሜ ክልል የሚገኙት ራብ አሞስ ጉኤታ በጸሎት ቤት እንዳሉ በጩቤ ተወግተው ህይወታቸው አልፏል ተብሏል። አንድ የስነ ልቦና ችግር ያለበት ግለሰብ ከራቡ ጋር ለመጸለይ ጠይቆ በመካከላቸው በተፈጠረው አለመግባባት በጩቤ ወግቶት አምልጧል ተብሎ ተጠርጥሯል። ፖሊስ ተጠርጣሪውን ለመያዝ ጥረት እያደረገ ነው ተብሏል። ያጉር በተባለው ቦታ በመገበያያ ቦታ መኪና ማቆሚያ ውስጥ አንድ 21 ዓመት ወጣት በጥይት ተኩስ ህይወቱ አልፏል ተብሏል። በሽፋራም የ25 ዓመት ወጣት ተገድሏል። በአጠቃላይ በአረብ ማህበረሰብ በሚኖርባቸውና ሌሎች አካባቢዎች የወንጀል ድርጊቶችና መገዳደሎች በጣም ጨምረዋል። በእስራኤል የህክምና ባለሙያዎችን ለማግለል የሚደረገውን ጥረት የሚቃወሙ 5000 የህክምና ዶክተሮች ለዓለም አቀፉ የጤና ጥበቃ ማህበር ማመልከቻ አቀረቡ። 5000 የሚሆኑት የህክምና ዶክተሮች ከ46 ሀገራት የተወጣጡ ሲሆኑ የእስራኤል ሐኪሞችን ለማግለል የሚቀርቡ ጥሪዎችን በመቃወም ነው የሐኪሞች ማህበራት ለእስራኤል ዶክተሮች ድጋፋቸውን የሰጡት። ሐኪሞቹ በደብዳቤያቸው እንደገለጹትም የእስራኤልን ዶክተሮች ማግለል ተገቢ አይደለም፣ ፖለቲካና ህክምናን መለያየት ይገባል ብለዋል። ቃል አቀባያችን ኬቲ ዶር ካደረሰችን ዘገባ መረዳት እንደቻል ነው ከ46 ሀገራት የተወጣጡ ዶክተሮች ለእስራኤል አቻዎቻቸው ድጋፍ የሰጡት። 1000 የሚሆኑ የተለያዩ ሀገራት ሐኪሞች የእስራኤልን ዶክተሮች ለማውገዝ ጥሪ በማቅረባቸው ምክንያት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የጦርነት ጉዳይ ሚኒስትርና የሀገሪቱ የጋራ ጦር መምሪያ ኃላፊ ጋር እንደተመካከሩና በኢራን ላይ ተጨማሪ ጥቃት በመፈጸም ቀሪ ጉዳዮችን ማጠናቀቅ ይፈልጋሉ። ይሁን እንጂ ትራምፕ ገና ከውሳኔ ላይ አልደረሱም ተብሏል። አሜሪካ በኢራን ላይ ጦርነቱን የማደስ ፍላጎት ቢኖራትም የአይነት ሂደት የኢራንን የኒውክሌር እቅድ ለማስቀረት የሚደረገውን ጥረት ሊጎዳ ይችላል የሚል ሀሳብ በአሜሪካ በኩል አለ። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ መልእክተኞች ኩሽነርና ዊትኮፍ ትላንት ምሽት ወደ ካታር በመሄድ ከሀገሪቱ ጠቅላይ ሚኒስትር መሐመድ ቢን አብድ ራህማን አልቲያኒ ጋር ተገናኝተው ከኢራን ጋር በሚካሄዱ ውይይቶች ዙሪያ መክረዋል ተብሏል። ኢራን በበኩሏ ወኪሎቿን ወደ ካታር አለመላኳን አስታውቃለች። ስፖርት። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ምሽትና ሌሊት መካሄድ ይቀጥላሉ። ትላንት ሌሊትና ንጋቱ ላይ በተካሄዱ ጨዋታዎች ኖርዌይ፣ ፈረንሳይና ሜክሲኮ ተጋጣሚዎቻቸውን በማሸነፍ ወደ ቀጣይ ዙር ጨዋታ አልፈዋል። ዛሬ ምሽት 7 ሰዓት ጀምሮ ሌላ የጥሎ ማለፍ ጨዋታ የሚካሄድ ሲሆን እንግሊዝ ከኮንጎ ጋር ይጫወታሉ። የማጣሪያ ጨዋታው ሌሊትም ይቀጥላል። ሌሊት 11 ሰዓት ጀምሮ ቤልጅየም ከሴኔጋል ጋር ይጫወታሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች 16 ቡድኖች ወደሚሳተፉ በጨዋታ ያለፉ ሀገራት ሜክሲኮ፣ ካናዳ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይ እና ፈረንሳይ ናቸው። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ጋሽ ራሚም ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠ ዘመናው

0: ክቡራትና ክቡራን አድማጮች የስልክ ቁጥራችንን እናስተዋውቃችኋለን። ያው እንደምታውቀው ዛሬ ሮብ ቀን የቴሌፎን ውይይት ክፍለ ጊዜያችን ነው። እንግዲህ የስልክ ቁጥራችን የተለመደው ነው 07 23 94 0555፣ እደግመዋለሁ 07 23 94 0555 ነው። ወርቅነሽ ሰላም።
1: ሰላም ጋሽራሚው እንዴት ነህ?
0: እንዴት ነሽ?
1: ሰላም ነው?
0: አለን።
1: እንዴት ነው ህይወት? ጦርነት ማለ ስፖርት ማለ ስፖርት ያለ እግር ኳስ ጨዋታ
0: ያለ ያን ያለ ምን የዚያ እንትን አይደለም
1: እንደው መጠብቀው እግር ኳስ ቡድን ሲኖር?
0: አዎ አዎ ያለው እንደው
1: አለሁ መቼም። አዎ እንዳንተ ነው፣ ግን ምናልባት የበለጠ ይሆናል። እንግዲህ አንተ እንደምትለው አልፎ አልፎ ነው።
0: እኔ አልፎ አልፎ ነው።
1: እና ያለን እንግዲህ ምንድን ነው አንዳንድ ሰዎች ምንሉታል የጠገቡ ሰዎች የሚራገጡበት ነው ይላል። ስፖርት ብዙ የማይወዱ ሰዎች። አዎ ይሄ መውደድ አለመውደድ ሳይሆን ለነገሩ አንዳንዴ ጥሩ ነው። አለማችን አንድ ያደርጋታል፣ ያስተሳስራል አይደል? አሁን ትናንት የፈረንሳይ እግር ኳስ ቡድን የነበረው ጨዋታ ወጣት ተጫዋች አለ፣ ጥቁር፣ ያው በመልክ ጥቁር እንግዲህ ፈረንሳዊ፣ በጣም ኮከብ ነው፣ የሚገርም ነው። እንደው ለሱ ስል ጨዋታውን አየሁትና የመጀመሪያውን ጎል እንዳስገባ ህዶ አሰልጣኙን ሮጦ አቀፈውና የነበረው ደስታ እንደው በተለይ ታዋቂ ተጫዋቾች ሲጫወቱ አይ ዛሬ ይሄ የዚህ ቡድን ነው የሚጫወት እንይ ይባላል። እና እንደዛ ነው አሁን አብዛኛው የሚሆነው። እና ያለን እንግዲህ እስኪ ያው
0: ደግሞ ወደ ሜሲ በራጭሩ ነው።
1: ሜሲ ያው የአርጀንቲናው
0: እሱ ነው። እኔ ወደዋለሁ በጣም።
1: አዎ ይሄ ፈረንሳዊ ኤምፔፔ ነው የሚባል ያ፣ እሱ ደግሞ በጣም ወጣት ነው፣ ገና ብዙ ነገር ይጠበቅበታል። ብቻ ደስ የሚል ነው። ሮናልዶም የፖርቹጋሉ እሱ ደግሞ በ41 ዓመቱ አሁንም ድረስ ጥሩ እየተጫወተ ነው፣ እየተደነቀ ነው።
0: በነገራችን ላይ እሱ አልወደውም ድሮ ጀምሮ።
1: እውነትህ ነው?
0: እኔ እንጃ። ቁራተኛ ትቢተኛ ነው የሚመስለኝ ሳይሆን
1: እንግዲህ በማየት እንዳልከው አንዳንዳው መቼስ የምትረዳው ነገር ይኖሬል ከሰው እንደዛ ይሆናል። አዎ ሜሲ ያው ቅን ነው ይባላል። እንግዲህ የሚባሉትን ነው እኛ መቼም በሩቅ ነው የምንሰማ ስለ ጸባያቸው
0: ይመስላል። በማይኮራ በሙያው የላቀ አይነት ሙያ ነው ያለው። ባንዴው ታስታውሻለሽ፣ ባለፈውን ሶስቱን ጎል እኮ ነው ያስገባው እሱ ብቻ።
1: አዎ አዎ በጣም
0: አይኮራ አይቧጠጥ እንትን አይል
1: በ39 ዓመቱ አሁንም። አዎ በጣም እንዳልከው እንደውም እግሩን ያማዋል ነው የሚባልና እንደዛም ሆኖ ግን አሁን ነው የሀገሩን ብሔራዊ ቡድን ያው ከፊት እንዲቀድሙ እያደረገ ነው።
0: አሁን የጥሎ ማለፍ ነው የተጀመረው።
1: ጥሎ ማለፍ ነው እንግዲህ አሁን አሁን ወደ ይሄ ሽሚኒተ ግማር የሚሉት አለ አይደል? ለሩብ ፍጻሜ ከማለፋቸው እዚህ በኋላ እንግዲህ ወደ ሩብ ፍጻሜ ነው፣ ከሩብ ወደ ግማሽ ይሆናል፣ ግማሽ ወደ ማጠቃለያው። ጥሎ ማለፍ ነው አሁን እየተካሄደ ያለው። አዎ ደስ ይላል። ደግሞ እንዲህ ታዋቂ ሰዎች በተለይ ችግር ያለባቸው ይሄ ስፖርት አድናቂ ግን ደግሞ የተለያየ ጤና ችግር ያለባቸው ልጆች ምን ምን አሉ አይደል? መሲ አሁን እነሱ ያው በተለያየ አጋጣሚ ይረዳል ምናምን ሲባል ሰማለሁና እንዳልከው ጥሩ ነው፣ የሚደነቅ ነው። ደግሞ እንዲህ አይነት እግዚአብሔር ሰጧቸው በሙያቸውም ታዋቂ ሆኖ ሲወጡ ለሚያስፈልገው ሰው እርዳታ ሲያደርጉ ደግሞ የበለጠ ጥሩ ነው።
0: አሁን ትልቅ መቼ ሰው ሀብታም ሆነ በእውቀቱም በሁሉም ነገር የደላው ሰው የበታችን እንጂ በላይ ናት ይባላል። እና ሁሌ በላይ በላይ እያየን ታችውን እንረሰዋለን። ምን ይባላል ወደ ጋራ ስትወጣ ታች ያለውን ሰው ሰላም ብለህ እለፍ፣ ስትወርድ ታገኘዋለህ ይባል አባባል አለ።
1: እውነት እኮ ነው። አዎ ሰው መቼስ እንደወጣ አይቀር ወደ
0: አይቀርም። ስልጣን ቢሆን
1: ስልጣን
0: ቢሆን ስታልፍ አንድን ሰው ሰላም ብለው አክብረው የመኪና ማቆሚያ የምጠበቅ ካለ ላይ በራፍ ጋር ከፍት ሚዘጋ ካለ ሰላም ብለው ያን ስልጣንን ስትወርድ ስትመለስ ታገኘዋለህ። ያን እንዴት ያህል እሱ
1: እውነት ነው። አዎ በጣም የምታከብረው ከሆነ ሁሌ ማክብረው ይዘልቃል። ግን ደግሞ ዝቅ ስትል ብቻ ከሆነ ዝቅ ያሉት የምታይ ከባድ ነው፣ ጥሩ አይደለም። አዎ እና ጥሩ አባባል ነው። ከፍ ስትል ዝቅ ያለውንም ተመልከት። ጥሩ እንግዲህ እንዳልነው ስለ ስፖርቱ ትንሽ አወራን። ጦርነቱም አለመግባባቱም አለ። ወደ መካከለኛው ምስራቅ ደግሞ እንግዲህ ወደ አካባቢያችን ስንመጣ የተለያዩ ሀገራት አሉ። እንደው ጋሽ ራሚም በተለይ አሁን እስራኤል ለዚህ ለ3 ዓመታት ባሳለፈችው የጦርነት ጊዜ ብዙ ሀገራት በተለያየ ሚና የተሳተፉ አሉ። ብዙዎች መጥራት ይቻላል፣ ግን ኳታርን ስናይ ኳታር እንደሚታወቀው የሃማስ ያው ጠጋኝ ጠዋሪ አባትም እናትም ናት። በሌላ በኩል ደግሞ ከሃማስ ጋር ለነበረው ድርድርም ተወካይ ሆና አደራዳሪ ነበረች። ከአሜሪካ ጋር ግንኙነት አላት፣ ከሌላም ሀገራት ጋር እንደው የለየላት አክራሪ ሀገርማ ትባልም። ጥሩ ሆና ደግሞ ራስዋን ችላ ምትኖር ማደለችም በሁሉ መስክ ትገኛለችና የኳታር ሚና ምንድነው እየተጫወተች ያለችው ሚና በመካከለኛው ምስራቅ ውስጥ?
0: በመሰረቱ ኳታር ከመሰሪ ይባላል በአማርኛ። አዎ። ተንኮል ያለበት ውስጡ ማይታው የሚሰራው ነገር እንደዚህ ያለች ሀገር ናት። ጠባብ ናት የቆዳ ስፋቷ፣ ግን ያ ያለው መሬቷ በነዳጅ ዘይትና በነዳጅ ጋዝ የተሞላ ነው። የዚያ ጋን ነው ያናገር
1: ተፈጥሮ ያደላት።
0: አዎ። እና በዚያ መታገኘው ገንዘብ ነው እንግዲህ እሷ የምትጫወትበት በመላው ዓለም ተሽከረከረው በገንዘቡ ነው እንግዲህ። ጦር መሳሪያ የታጠቀ መከላከያ ኃይል ኑሯት ከሌላ ሀገር ጋር አትጋጭም። እሷ የምትጠቀመው ምንድን ነው? ሌላውን ሀገር ለማስጠላት የምትችለው በገንዘቧ ነው። ገንዘቧን ደግሞ እንደዚሁ መቸርቸር መከፋፈል ሳይሆን እንደ ምሳሌ ለን ብንወስድ አሁን ለምሳሌ ይሄኛው ያዛው የሃማስ ያሁላ ብር የመጣው ከካታር ነው። እርግጥ እስራኤልም ተሞኝታለች።
1: እንድታምናት እኮ አድርጋታለች። ኳታር እኮ እስራኤልን አሳምናለች። ወደ ሃማስ ለመግባት
0: ለዚያ ነው መሰሪ ያልኩሽ
1: እኮ።
0: እና ያሁላ ብር እየመጣ ለሃማስ የተከፋፈለ እስራኤልም እያወቀች ሃማስ ያን ገንዘብ ምንድን ያደረገበት ጦር መሳሪያ ወታደራዊ ትጥቁን ከዚያ ደግሞ ያን ሁላ ዋሻ አዘን ቡርቡር አድርጎ ውስጧል።
1: ያን የተጠለፉ ዜጎቻችን ያለቁበት ዋሻ
0: ያው ሊሆንበት ነው። ካታር ናት እንግዲህ። ሌላው በተለያዩ አገሮች በዩኒቨርሲቲዎች ለዩኒቨርሲቲ ተቋማት ገንዘብ እርዳታ በመስጠት ለተማሪዎች የመማሪያ ገንዘብ የስኮላርሺፕ የምንለው እሱን በመስጠት እነሱ እዚህ ዩኒቨርሲቲውና ተማሪዎቹ እስራኤልን እንዲጠሉ አንቲሴሚቲዝም የሚሉት ይሄ ዘረ ሴባዋን ወይም ዘረ ይሁዳዋን
1: ጥላቻ ዘረ
0: ማለት ነው እንዲበረድ እንዲጠነክር መታደርግ በጃዙር እሷ ናት። እሷ ገንዘብ ነው። ወደ ሰሜን ወደዚህ ወደኛው ስመጣ ደግሞ ወደ ሂዝባላ ለሂዝባላ ገንዘብ ተጠለች። በኢራን በኩል አርጋ በኢራን በኩል በአንድ በኩል ከኢራን ጋር የሚጣሉ ይመስላሉ፣ በሌላ በኩል ደግሞ ኢራን እና አሜሪካ ለማሸባገል ደግሞ እሷ ናት አሁን አሁን ኢራንንና አሜሪካን ለማቀራረብና ለማነጋገር ከጊዜያዊ ስምምነት ለማድረስ መጀመሪያ የሞከረች ማናት? ፓኪስታን ነበረች። አሁን ቀስ በቀስ እያለ እየሸረፈች ማን ሆናለች? አስተናጋጅ
1: ማናት? ሆነ ኳታር
0: ሆናለች። እዚያ ነው አሁንም ቀደም በዜና እንዳዳመጥ ነው የትራምፕ መልእክተኞች ካታር ነው ተገናኝተው ተነጋገሩት። ከዚያም አልፎ ደግሞ በሊባኖስ እና በኢራን በኩል ከዚያ በሂዝባላ ገብታ ደግሞ ሶለት አለው ብላ ደግሞ ምት ሚና ምትጫወት ያለችው እና ስታያት በረቀቀ ዘዴ እስራኤልን ለመውዳት ማታረገው ነገር የለም። ሌሎች ሀገሮች ለምሳሌ ኢራን አሁን የሚፎክሩት በጦር መሳሪያ በዚህ አይነት መሳሪያ እንደበድባለን
1: ኒኩለር መሳሪያ።
0: ይቺ ግን በተለያዩ ዘዴ ድምጿ ሳታሰማ ጥይት ሳትተኩስ እሷ የእሷ ሚሳኤል ከእሷ ወደ እስራኤል ሳይተኮስ በሌላ ዘዴ
1: እስራኤል
0: የምጠፋበትን መንገድ ምጥር እሷ ናት። ይሄንን አልተረዱትም።
1: እስራኤል አልተረዳችሁም ማለት ይቻላል።
0: የሃማሱንና የብሩን የዘነዘነን ተወረ ከጠቅላይ ሚኒስትሩ ብሮ የሚሰሩ ሁለት ሰዎች ከኢራን ጋር የኢራንን ጉዳይ ባስመለከተ ኢራን ምን ያህል ጥሩ ኢራን ልበል ካታር ምን ያህል ጥሩ ሀገር እንደሆነች ምን ያህል ሰላም ፈላጊ እንደሆነች ሰላም አፈላላጊ እንደሆነች በመገናኛ ብዙሃን ጥሩ ገጽታዋ እንዲታይላት የሚተባበሩ ሰዎች
1: ጠቅላይ ሚኒስትሩ ቅርብ ሰዎች
0: ያዙ። ይህን ያደረገች ሀገር ናት። ሰርግ አስገዜ የገባች ሀገር
1: ገንዘብ እየከፈለች
0: በገንዘብ ዋናው ገንዘብ ነው እንግዲህ። እና ያልታወቀላት ጠላት ሀገር ነች። ጠቅላይ ሚኒስትር ብሪታንያ ሲጠየቁ ስለ ካታር ምንድን ነው ያሉት? ካታር ውስብስብ የሆነች ሀገር ናት፣ ውስብስብ የሆነች ሀገር ናት ነው ያሉት። ግልጽ ባላደረጉት ምን እንደሆን እና አሁን እስራኤል ይህንን ነገር የተረዳች የለች ነው መስሎ የሚታየው። አሁን ለምሳሌ የሂዝባላንና የሊባኖስንና የእስራኤል ስምምነት ጊዜያዊ ስምምነት ባስመለከተ ካታር አተንቆሏለችበት፣ ልታፈርሰው እየጣረች ነው ይባላል። በኢራን በኩል አድርጋ በሂዝበላ በኩል አድርጋ ልታፈርስ እየጣረች ነው። እሱ አሁን የምትፈልገው ምንድን ነው? በዚህ አካባቢ ቃጠሎዎቹ በየቦታው እሳቶች እንዲነዱ ነው። ከዚያ በአንድ በኩል እሱ አቃጥላ ለኩሳ፣ በሌላ በኩል ደግሞ ላጥፋው ነሳት ደግሞ ብላ ትቀርባለች። እኔ ዜረ ዘዴ ነው ያለበት።
1: እንግዲህ ውሃም ክብሪትም ይዛ በጣም አስቸጋሪ ነው ማለት ነው። ታቃጥላለች፣ ታጠፋለች። አሁን ከኢራን ጋር ኢራን ባለፈው ጦርነት በአካባቢው ሀገራት እንዳደረገች ሁሉ በኳታርም ጥቃት ፈጽማለች። ግን ከጥቃቱ በኋላ እንደገና አሁን ደግሞ ኢራንና ኳታር እንዳልከው ተስማምተው እየሄዱ ያለበት ሁኔታ ነው ያለውና እንደው ለወደፊቱ ለእስራኤል ከኢራን ይልቅ ምናልባት ኳታር ጠላት ልትሆን ትችል ይሆን ወይስ እንደው በዚህ ሁኔታ ሳይታወቅባት እያጠፋችም እያነደደችም ትቀጥል ይሆን?
0: ጠላትነቱ ያለ ነው እንደው በግልጽ የታወጀለት ጠላትነት አይደለም እንጂ ያው ጠላት ናት። ይህ ተንኮሏን የምታቋርጥ አይመስልም ለጊዜው። እንደሚታወቀው ካታር በገንዘብ ነው እንግዲህ ያልነው። ለምሳሌ ለማስታወስ ያህል ባለፈው ፕሬዚደንት ትራምፕ መጥተው ሳል በአካባቢያችን ለጉብኝት ካታር ምን ያደረገች 700 ሚሊዮን ዶላር የሚያወጣ አይሮፕላን ለትራምፕ ሰጥታለች። አሜሪካ ገንዘብ አታ ነው? ትራምፕ ድሃ ሆነው ነው አይደለም? በዚህ አይነት ደግሞ ትራምፕን ለመያዝ ነው። አሁን አሜሪካ ካታር ውስጥ እታ ትልቁ የሚባለው የጦር ሰፈር አለ ተዚህ ዶሃ ጠገብ እና ይህንን የሚያዘች ሁለቱን ጫፍ የያዘች ነገር ነው።
1: አሜሪካን በቁጥጥር ለማድረግ ማለት ነው፣ ክፉ እንዳታስብባት።
0: አዎ፣ እንደዚህ እያደረገች የምትጫወት በጣም ረቂቅ የሆነ ተንኮል ያለት ሀገር ናት እና ይህን ማስመለከተ ነው ዛሬ ስትንያል ነው።
1: ጥሩ ነው እንግዲህ እንዳልከው ኳታር እንደው ለማጠቃለያ ባለን አንድ ሁለት ደቂቃ በሊባኖስ ያልከው እንግዲህ ሊባኖስና እስራኤል የደረሱበትን ስምምነት ለማፍረስ እሷም እንግዲህ የተንኮል እየሸረበች እንደሆነ ነው እንግዲህ ያለው ሁኔታ። በሊባኖስና በእስራኤል መካከል የተደረሰው ስምምነት ብዙ ሰው የሚደግፈው ማለት የሚቃወመው ማለት እንደው አንተ ምን ትላለህ ጋሽ ራሚም? ስምምነቱ መልካም ነው ሁለት ሀገሩ ስምምነት ላይ መድረሳቸው፣ ኢራን እንደው ሙሉ በሙሉ የምትገባው እዛ ውስጥ ወይስ እንደው ዝም ብሎ ለይስሙላ ነው? እንደው ያንተ አስተያየት ምንድን ነው ስለ ስምምነቱ? ብዙም ስላልተገናኘን
0: ስምምነቱ መሰረቱ አስፈላጊ ነው። ሁለቱም ሀገሮች ኩታ ገጠም የሆኑ ሀገሮች ናቸው። አንዱ ሀገር በአንዱ በኩል ይሄ መሬት ወስደብኝ መልስልኝ የሚባል ነገርም የላቸውም። ምን የሚያጠላቸው መሬት የድንበር ጥላቻም የላቸውም። አሁን እንግዲህ ምንድን ነው ከውስጥ ያለ
1: ሂዝቦላ
0: ምን ካለ ምን የሚባል ተረት አለ፣ ጠላ ይጠጣም ነው የሚባል ነገር አለ። ንቅናቂ ካለ ጥሩ ጥላ ይጠጣም፣
1: ንቅናቂ ካለ ማንጥሩ ይጠጣል፣
0: ማንጥሩ ይጠጣል። እንደዚያ ነገር ነው እንግዲህ ሆኖ ያለው እና እዚያ ውስጥ ሁሉም እየነቀነቀ ያለው ኢራን፣ ሂዝቦላ እና እች ደግሞ በእጃ ዞር ደግሞ ካታር የምንላት ናት። እና ይሄ ሁለቱ ሀገሮች ሁለቱ ኩታ ገጠም ሀገሮች ስምምነት ቢደርሱ ጥቅሙ ለሁለቱም ሀገሮች ነው፣ ጉዳቱ ደግሞ ለኢራንና እንደ ሂዝቦላ እንዲሁም ደግሞ እንደ ካታር ላሉ ተንኮለኛ ሀገሮች ነው። እና ያን ሰላም እንዳይፈጠር ነው አሁን የሚፈሩት። ምንድን ነው እስራኤልን በዚህ በአካባቢው ሀገሮች የእሷ ሁሉም ጠላቶች ነው ሆኖ ያሉ ሀገሮች ናቸው። ከእነሱ ጋር ስምምነት እያደረገች ከሄደች እኛ ከአጥሩ ውጭ እንሆን እንቀራለን ነው እንግዲህ ፍርሃታቸው። እና ያ እንዳይሆን ሁሌ ተንኮል እንትን እያደረግን ችግሩ እንዲቀጥል ማድረግ አለብን የሚል አመለካከት ያላቸውና በጥያቄሽ የኢራንና ማነው የሊባኖስና የእስራኤል ስምምነት አስፈላጊ መሆኑ አጠያቂ አይደለም። በሁሉም በኩል በማንኛውም በኩል አስፈላጊ ነው። እንግዲህ እስራኤል የምትለው ምንድን ነው? አሁን ባለ ካለችበት ከያዘችው ቦታ በደቡብ ሊባኖስ ካለችበት ለጊዜው አንለቅም፣ ሐማስ ማነው ሂዝቦላ ትጥቁን እስካልፈታ ድረስ ነው የምትል እስራኤል። ከዚያ አሁን ደግሞ አንድ ተንኮል የሚሸርቡ አሉ የሚባለው ምንድን ነው? በቱርክ የአሜሪካ አምባሳደር የሆኑ አሉ፣ ባራክ የሚባሉ እሳቸው ከቱርክ ጋር የተቃረበ በጣም ምስጢረኛ የሆነ ወዳጅ ናቸው አሉ ለአርዶዋን። አሁን አርዶዋን ደግሞ ያን አካባቢ ብቻ ሳይሆን እስራኤል አካባቢው በአካባቢው የሃያላ ነገር እንድትባል አይፈልግም አርዶዋን እሱ ነው ራሱንም ይፈልግ። ስለዚህ በዚያ በኩልም እንደዚሁ በሱሪያ በኩል ከዚያ ወደ ህዝባላ ለማድረስ ወደ ሊባኖስ ህዝባላ ተንኮሎችን እየገመዱ እየሸረቡናችሁን ባልነገርም አለ።
1: እንግዲህ ብዙ ጠላት ተነሳበት ማለት ስምምነቱ ጥሩ ነው ማለት ይቻላል። አዎና ጥሩ በሄደት ነው ያለን ጋሽራሚው እና መሰግናለን። አድማጭ መስመር ላይ እንዳለ ያየን ነው መልከት ወደ አድማጮቹ ይይት ነው እናልፈው።
0: ያው እናልፋለን እንግዲህ። ሄሎ ሄሎ
2: ሄሎ ሄሎ
0: እና እስቲ ለጥራ ስለይ
2: እና እስቲ ለጋሽራሚው
0: እና እስቲ ለማልበል
2: ስሜ ሰርቶ ባይነሳይ ይባላል።
0: ሰርቶ ባይነሳይ?
2: አዎ
0: ደስ የሚል ስም ነው
2: በጣም።
0: እንዴ እሺ እንዴት ነው?
2: በመጀመሪያ ደረጃ ለዚህ አማርኛ ሰራጮች በሙሉ ከፍ ያለ ምስጋና አለኝ። ከዚያም ብዙ ሰው ግንቢ ሐሳብ ያላቸው ሰዎችን ሲሳተፉ ሰምቻለሁ። ለነሱ መናቂያቸው በመሆን ዳናዎችም ጭምር ሰላም እላለሁ።
0: እሺ እናመሰግናለን።
2: እና ዛሬ ሀና ደውላ ባለፈው ደውዬ ነበር አንድ የወርስን ጉዳይ ባስመለከተ ሲተወያዩ ደውዬ ነበር በጊዜው ከሰው ብዛትም ይሁን አልደረሰኝም። ዛሬ ስለደወለችልኝ እንደው አስፈልጊ ላይ ሆነ ይችላል ስላት ምንም ችግር የለም ይፈልጉት ማሳለፍ ይችላሉ ስትለኝ በዚህ ሁለት ነገሮች አሉ ላሳልፋቸው ፈልጋቸው ጥራ አድርጌ እና የሚያስፈልግ ከሆነ ያስፈልጋል የማያስፈልግ ከሆነ ደግሞ ከእናንተ ረናት
0: እሺ እስቲ አጠረው ለነስበው።
2: አዎ በመጀመሪያ ደረጃ እኔ የሻምበል ባሻ ሻምበል ካሳሁን ባይነሳ የሚባል ለትቦት ጋሻሽ በህረ የተገደለ ወንድም የሱ ወንድም ትልቁ ወንድም ነኝ። ነፍሱን ይማረውና እና ያምሳ ለቃ እየተባለ በሬዲዮ ሲሳተፍ በዛም ወቅት ደውዬ ነበር ላስተካክል አልተቻለም። እሱ የመጨረሻው እንዳርጋ ለመቀበል አንድ ዳርጋ ሲቀር የተገደለ ሰው ነው። እና ማይረጉ እሱ ከፍተኛ ማይረግን ለማግኘት አንድ ማይረግ ነው ጠርቶት የነበር እሱም ሙሉ ሻምበል አልሆነም እንጂ ያው ሻምበል ባሻ ተብሎ ነበር የሚጠራው።
0: ምን ጦር ክፍል ነበር?
2: ጋሻሽ በሄር ጋሻሽ
0: ጋሻሽ። ኦኬ
2: አዎ የመጨረሻው ማይረግ በዕብራይስጥ ራናግ ሲባል ባሻ ነው።
0: እንግዲህ ጋሻሽ ማለት ገጽና ገላድ ማጆ ጋሻሽ ማለት እንግዲህ በዚህ በኮቲ እየተከታተለ ጠላት
2: እንዴት ኮቲ እየተከታተሉ እግዚአብሔር አድሏቸው የበዱን ስራ ነው በደረ የነገር ግን የኛኞቹም ተቀላቅለው ብዙ በማይረጋ ሆነ እንኳን የሱ ጓደኛ የነበረው የመጨረሻው እንዳርጋ ተቀብሎ ተለቋል። እግዚአብሔር ቀጣዩን ጊዜ ደስተል ባይነኝ ስም ወልዶ ስለሞተ እንዳለ ነው መቆጥረው። ግን ያ ሞነያ የማይረጉ ሰው የሰው ልጅ በስሙ ቢጠራ መልካም ነውና ባሻ ቢባል ለኔ ሻምበል ባሻ ቢባል ለኔ ሞነ ለተሰብ ትልቅ
0: በይፋ ደረጃ ተብሏል። በመንግስት በኩል ሻምበል ባሻ በመንግስት በይፋ የታወቀ ማረግ ነው
2: ራሳብ ነው ሻምበል በዕብራይስጥ እንግዲህ በመንግስት እኮ ራሳብን ተርጉመው
0: ገባ
2: ተርጉመ ድረስ ይችላል።
0: ኦኬ እሺ ግልጽ ነው።
2: በዕብራይስጥ ራሳብ የመጨረሻው ራናግ ነው። ይሄ እንግዲህ ሸምብላ ሳማል ማለት ቆም ሰለቃ ያልደረሰ ማለት ነው። አምሰለቃ ነው
0: ገባኝ
2: እና ይሄን እንዴ እንዳለ ለተውና አንደኛውና ዋና ብዬ ዘንግ ቦታ ተሳተፍኩት በዚህ እንደውዬ ነበር አልተደመለሰልኝ አላገኘውም ተራ ስለዚህ ነው ይሄን
0: አሁን መልማት የፈለከው ነገር እንስ ሐሳብን ገለጽልን አጥራ አርጋ በርካታ ሰው
2: አንደኛው ማለት ነው አንደኛው ሐሳብ ውርስን ባስመለከተ ነው። ውርስን ባስመለከተ ባለፈው ብዙ ሰዎች ጥሩ ሐሳብም ሲሰጡ ሰምቻለሁ። እኔ እንደ ተጨማሪ አድርጌማ ያው በእኛ በኢትዮጵያ ወንስ በኩል ህጉ አንድ ነው እነት ነው ግን በስውር አንዳንድ ወላጆች አንዳንድ ልጆች በስውር እየወሰዱ የሚያስፈርሟቸው ለቤተሰብ የዘላለም ጥንቅና የመቀያየምን የሚያተርፍ የሆነ እየተገኘ ነው። ማለትም ወላጆች ለአንድ ልጅ ሲፈርሙ እንዲያውም ከሚጠንቅ ካጋጠመና ካየኋቸው የመጨረሻው ልጅ ቤት ተከራይቶ ስለወጣ ለመጨረሻው በፊት ለነበረው ያስፈረመበት ጊዜ ያለ ቤት ስለተቀመጠ ብቻ አንድም ነገር ያረዳ ማለት ነው። እና እንዲህ አይነት ሁሶች ወላጆች በነጮች ዘንድ ሰርተው መከራቸውን አይተው የገዙት ቤት ነው። ቢሆንም ይሁን መንግስት ሰጥቷቸዋል ይሁንም ግን ልጆችን አቅርቦ በአንድ ላይ ላንተ ይሰጥቻለሁ ላንተ እናደርግልሃለሁ ላንቺ ይሰርቻለሁ በተቻለ ያቅም እንዴ ብሏል። ለዚህኛው ግን ምንም ነገር ስላልደረሰው ለሰጠው አስቢያለሁ ብሎ ቢናገሩ ልጆችን የማያጣይም ይሆናል። ምንነጋገሩን ከሆነ ዘው ላይ በግንባር ይነጋገራሉ። እንዲያውም ከሚደንቃቸው አንድ ነገር እኔ ካንድ ቦታ እንደዚህ ያለ ሰው ትልቅ እየዋቀርቦ ሁሉንም እንዴት ነው ያለው ሐሳብ ብሎ እናትን በጠየቀበት ሰዓት ይሄ ሐሳብ ወድቆ መጨረሻ ላይ ግን ለማይገባው ልጅ ተፈርሞ ተገኘ። ይሄ ጥሩ አይደለምና በእኛም ይሆን አይደለም የህግ ተባቋችን ቢሆን ምስክሮችን አወ ያስመጣሉ በስውር ሲፈረም ወይም ደግሞ አንዳንድ ጊዜ በኢንተርኔትም ሲርሱ ያረጉ ይችላሉ። ባሻ እንትን ወስምን ይሆን እየተባለ በኢንተርኔት የሚከታተል ሰው የለም መቼም። እኔ ላንተም ማስረዳ ነገር የለም። እና የውርስ ጉዳይ ወላጆች ያለምንም ማፈር ያለምንም መጣጣር ያለምንም መፍራት ልጆችን አቀርበው እኔ በህይወት የሳለሁ እኔ የምፈልገው አንተ እየረዳኸኝ ነው ላንተ ይገባሃልም ካሉ እኮ ልጆችም ቢሚሉት ነገር የለም።
0: አይ ሁሉ ላይሆን ይችላል። እሱ በርግጥ እንግዲህ በመሰረቱ አሁን እናንተም ማለት የፈለከው ማንኛውንም ውርስ ሀብት እናት አባት ሀብት ለማውረስ ለልጆች ሰባስቦ እነሱን ተነጋግሮ በዚያ መሰረት መፈረም የሆነ ሰነድ ፈርሞ በዚያ መሰረት ልጆችም እንዲስተዳድሩ ይሆናል ተግባብተው ነው እንግዲህ መልእክቱ እንደገባኝ ከሆነ።
2: አውቅም አይተርፍም። በድብቅ የሆነው ግን እነሱ ካለፉ በኋላ መካሰስና ይህን ተባባሉ መባል ለእኛ ባህላችን ጥሩ አይመጣም።
0: በእኛ ባህል ብቻ ሳይሆን በማንኛውም ቢሆን ይህን አይነት ችግር እንዳለ በፈረንጆች የምናውቀው ነገር ነው። ከዚያ ለመዳን እንደዚህ ቢሆንሽ በእጃል ነው የምትለን አስተያየት እንግዲህ
2: በነጮች አንድ ነገር ገሽራ አንድ ነገር ነገር ፈልጋለሁ። በነጮች አንደኛ ቤት ምን ያህል ምሳሌ እንደምንወስድ ቤት ምን ያህል ገንዘብ እንደሚያወጣ ያውቃሉ። የኛው ቤት ምን ያህል እንደሆነ ያውቃሉ። እንደገና ደግሞ ሰርተው አጠራሙ ያንኛውን ደግሞ የረዱት ነገር ይኖራል እኮ የሰጡት ነገር ይኖራል እኮ በሰርጉ ከፍለውለት ይሆናል
0: ቤትውለት
2: ይሆናል።
0: ቆይ እንደዚህ
2: እኮ ያንን አላረጉ።
0: ቆይ እንዴ አቶ ሰርቶ
2: አቤት
0: ዝርዝር ስንገባ ረጅም ነው ጊዜ ሊፈጅብን ይችላል። እና አሁን ምለው ምንድን ነው አንተም ያልከው ነገር አለ ለመቋጨት ይሄንን ጉዳይ ባስመለከተ ልጆችን ወላጆች ልጆችን ሰባስበው ስለላላቸው ንብረት ጉዳይ ተነጋግረው ውርሱንም ባስመለከተ የሚከፋፈሉት ነገር ካለ ወይም አንዱ አበልጦ የሚቀበልበት ሆነ ዘዴ ሁኔታ ካለ ተነጋግሮ መፈራረምና በዚያ መሰረት እንዳይጣሉ ማድረግ ይቻላል ነው እንግዲህ ስንቋጨው።
2: በትክክል
0: ገባኝ። ቀጣይ
2: አንዱ ሲሆን ሁለተኛ በተጨማሪ አትላንታይቱ ለምሳሌ የውጭ ልጅ ከሌለ እናት አባት ልጅ ከሆነ ሳይፈርሙም እኮ ቢሄዱ እኩል ይካፈሉታል።
0: ገባኝ ግልጽ ነው።
2: አዎ በጣም አመሰግናለሁ። እና ሌላ እኔ ጊዜ ሲኖር ስለ በእውነት እኔ አማርኛን መከታተል የጀመርኩት አሁን ነው። አንዲት ጊዜ ብቻ ለወንድሜ ግጥም ለመጻፍ ፈልጌ ጽፌ ተቋረጠ ስልኩ አልቀናኝም ቅሊጣ የሌለው ቦታ ሆኖ እንዳጋጣሚ በዛ እንደኔ ቀረ። ግን ዛሬ አሁን ሆኖ ስሰማችሁ በጣም አድናቂ ነኝ። ይሄ ወንድሜ እኔ በ11 ዓመቱ የመጀመሪያ እኔ እንኳን በሱዳን አርጌ የመጣው ሰው ነኝ። የመጀመሪያ ፕሮጀክት የእስራኤል ሀገር ያስገባው ትልቅ ወንድሙ እኔ ነኝ። ትልቅ ወንድማቸው እኔ ነው። አባታችን በልጅነታችን ነው የሞተ። እኔ ነኝ አባቱን እያሳደግኳቸው።
0: ጥሩ ግጥሙን ባስመለከተ ሌላ ጊዜ ብደውልልን ሌላ ጊዜ እንቀበላለን። ችግር የለም።
2: ስለማይረጉ
0: ግጥም ያልከው ስለ ግጥሙ
2: ስለ ግጥሙ እንግዲህ ግጥሙ እንደ ጻፍኩት ነው ያለ። ችግር የለም። አሁን ልበለው ማለንም እኔ
0: አይደለም ሌላ ጊዜ
2: ይገባኛል።
0: እሺ።
2: ግን በሬዲዮ በኩል ይሄ ነገር በከፈለጋችሁ ያው ማጣራት ይቻላልና ራሳብ የሚለው ወይም ደግሞ ሻምበል ባሻ የሚለው ቢጠራልኝ ለኔ ማይረገ ነው።
0: ችግር የለም። እሺ።
2: እና ለሙላችሁም ቢሆን አድናቂያችሁ ነኝ። እኔ በእውነት አንዳንድ ነገሮችን ስሰማ በህብረተሰብ ዘንድም ብዙ የሰራው ሰው ነኝ። ብዙ ሀሳብ የምሰጣቸው ጊዜ ሊኖር ይችላል። እኔ ካሁን በኋላ እከታተላለሁ።
0: እሺ።
2: በጣም አመሰግናለሁ ለሙላችሁም ለሃና በተለይ እንግዲህ 2 ሳምንት ምናምን በዛ በላይ ነው እንዲያውም ሳትረሳ ደውላ እንደዚህ ስላለችኝ እና አይ መለከትም ይሆናል ስላት ግድ የለም በፈለከው መነጋገር ትችላለህ ስላለችኝ አድናቂዋ ነኝ። ለሙላችሁም አድናቂ ነኝ።
0: እሺ።
2: አጥራሃን ያው በመልክ በቁመት በጃሃድ እኮ እንገናኛለን ተዋወቃለን በሚገባ እንግዲህ በቀድሞ ጀመረን ከአፍጋናውስ ካም ድረስ አብረን ያለን እንገናኛለን የትም ቦታ
0: እሺ እኔ ወንድም እናመሰግናለን ሰላም ሰላም
2: እና በጣም አድንቃለሁ ሰላም ቀን ሆኑልኝ ሰላም ቀን ዋሉልኝ አመሰግናለሁ
0: ቀጣይ ሰው አለ መስመር ላይ የሚጠባበቀን ያለው
3: አላው
0: ጤና ይስጥልኝ
3: ጤና ይስጥልኝ ጋሽራሚም
0: ጤና ይስጥልኝ ማለበል
3: ወንድሜ ነህ በላይ
0: እሺ አቶ ወንድሜ ነህ
3: እሺ መጀመሪያ መድረኩን በማገኘት ያመሰግናለሁ እንግዲህ ይሄን እኔ እንኳን የሬዲዮ ጣቢያ ሳለ ሊረ የውቀት መሸመቻ ብለው ደስ ይለኛል ባይ ነኝ
0: እሺ
3: ወይም የውቀት መሸመቻ ወይም የውቀት መገበያ እያመለዋወጫ
0: ወንጆ እሺ ሁሉም ይመቻል
3: እና በዚህ ብዙ ትምህርትና ብዙ የት ከምንነሳታቸው ነገሮች ሳናውቅ ከምንላቸው ነገሮች በዚህ ብዙ ትምህርት እንደሚገኝ በእኔ በበኩል ባለሙሉ ተስፋ ነኝ እኔ ራሴ ትምህርት አግኝቼበታለሁ ብዬ ነው የምለው
0: ጥሩ ደስ ይላል
3: እና ከዛ ቀጠል በማድረግ እንግዲህ የበጋ ወቅት እየመጣ ነው ይሄን የበጋ ወቅት ደግሞ እየመጣ ሳይሆን ይዘነው ነው በሰላም የምናሳልፈው ይሁን ልጆች ወደ ረፍት የሚወጡበት ጊዜ ነው የልጆችም ደግሞ ረፍታቸው ያማረ ሆኖ በአገሪቱ ላይ ሰላም ሰንፎ ሰላም የተሰነበት ጊዜ ሆኖ ይሄን እንዲያልፍ ምኞቴ ነው እና በዚህ ያለንበት ሀገር አሁን ኮስታውሱት እየሰማው ነው በሊባኖንም እንደዚህ ነው እያላችሁ እና ይቺ ሀገር ጠባብ ሀገር ናት ግን የእግዚአብሔር እርዳታ ይዛ ሁሉን ተቋቁመው በአራቱ ማዘን ትገኛለሽ ይሄ እንግዲህ አምላክ ጦለት እየተጨመረበት አምላክ እየገደፈነ ነው እንጂ የኛው ጉልበት ያገሩ ጉልበት ብር ይሄን ያህል ብርቱ ሆኖ አይደለም ከሌሎች ግን አምላክ የመረቃት ሀገር ስለሆነች ነው ይሄንን እንግዲህ በህግጋቱ በስራቱ ምን መራ ይሁን ይያልኩ እና
0: ልጆች አሉ
3: እኔ አዎ የተመሰገነ ይሁን አሉ ያው የልጅ ልጆችም እንግዲህ አሉኝ
0: በራፍቱ ጊዜ ምን ቀዳው ታቸውላቸው
3: እንግዲህ እኔ ከቀዱ ወጥቻለሁ
0: ለምን
3: ወደ ልጅ ልጆች ለማጫወት አልሆነ የኔ መጨረሻ ልጅ ያው ወደ 29 ምናምን ይሆናት ነው እና ቀዱ ስንል እንግዲህ ራሳቸውን ችለው የሚተስተዳደሩ ናቸው በቤታቸው ያሉ ናቸው ለማለት ፈልጌ
0: የልጅ ልጅ ቢያው ነው ከልጅ ለነሰደው
3: ነው የልጅ ልጅ ትንሽ ራቀሉናል እንጂ የልጅ ልጅ ይሄን በዚህ እንትን እኛ ትንሽ ግማሹን ጊዜ ብናጫው ተደስ ይለነ ነበር እና ይሄ ቦታ ረቀት አለ መቼም እንግዲህ አንዳንድ ግን መረዳዳት ሊኖር ይችላል በውስጥ
0: ጥሩ
3: እና ይሄን ይመስላል ከዛ በማሻገር በእኛ በባህላችን
0: አጠራርገን ጊዜ በርካታ ሰዎች አሉ በስብር ላይ በጣም አያቸው አሉ 678 በስብር ላይ ነው ያለው
3: በሰደ ባጭሩ ተከከል ነው አንድ ሰው ይዞ ማለም አይቻለም እና ሀገሪቱ ሰላም ትሆንልን የጤና ጊዜ ወቅት የፍቅር ጊዜ ይሆንልን
0: እኔ ከዚህ
3: ወጣለሁ
0: እና
3: ባይ
0: ሰላም ሰላም እናመሰግናለን ሄሎ
2: ሄሎ
0: ጤና ይስጥልኝ
2: ጤና ይስጥልኝ ጋሽራህም
0: ጤና ይስጥልኝ ማለበል
2: አዘንጋው አዱኛ እባላለሁ
0: አዘንጋው
2: አዱኛ ከ
0: እሺ አቶ አዘንጋው
2: ለዚህ ሬዲዮን ፕሮግራም ስላቀረባችሁ ከልብ እያመሰገኑ ለሙላችሁ በጠቅላላው ማለት ነው ያው ጊዜ ያለ ማጣበብ እና እኔ መናገርና የፈለኩት ምንድነው ስለ ሃይማኖታችን ጉዳይ ነው ሃይማኖታችን ያው አንዳንድ ወንድሞቻችንና አንዳንድ አክላታ ኢንተርቪው ሆኖ በቤት አጥቅባ አንድ አክላታ ሁለት ሳምንት ከመጣ ወዲህ ያው እንደምናየው ሁላችንም በሚዲያ እንደምንከታተለው በዋትስአፕም በቤተሰብም በተለያዩ ሚዲያዎች ምን ሰማው ማለት ነው ስለ ሃይማኖታችን ጉዳይ ነው እና ስለዚህ እኛ ከኢትዮጵያ የመጣነን ይሁዲዎች እንደምታውቁት ሁላችንም እንደምናውቀው ኢትዮጵያ ስንመጣ ወደዚች ሀገር ስንመጣ ይሁዲ ነኝ በእናቴ በአባቴ ወይም እሱን ብዬ ነው ወይም እሷን ብዬ ነው ብለን መጣን አዲስ አበባና ጎንደር ላይ ያን ሁሉ ቆይተን ሃይማኖታችን እዚህ ስንት ወገንም ተግዛበር በበታች
4: አሟልቶ ካመጣን በኋላ መርካስ ክሪታ ኩኒታ ዩሪቲያን ሁሉ ወልፋንም ሃይማኖቱንም ተጨረሰን ቤታችን ተገዛን በኋላ ሁሉን ወረቀት የሚያስፈልገውን ታገኘን በኋላ ወደ ቋሚ ቤት ተህርንም በኋላ ዛሬ ወደ ሌላ ሃይማኖት ይህርነን በሁለት ካራ የምንበላና ለምን እንደዚህ ሊሆን ይችላል? አንደኛ ኢትዮጵያ በጎንደርና በአዲስ አበባ ያሉ ወገኖቻችን እንደምናውቀው ለእናንተ ማስረዳት ያስፈልግም 100 ኪሎ ጤፍ 15000 በገባ ጊዜ እናትና ልጅ ተለያይቶ አለ ሁሉ አፍጋና እንላለን። ከዚህ የመጣነው ደግሞ ኑሯችን ሲመቻች ወደ ሌላ ሃይማኖት መሄዱ የተዛዞት ስራ እስራኤል ተዛዞት ተይዞ ባርሚጽባ ሲሆን ያብረው ቤተክነሴት እየመጡ እንደገና ደግሞ ወደ ሌላ እምነት እየሄዱ እኔ ማንንም እምነት ከፍ ዝቅ ማድረግ አልፈልግም። ሆኖም ግን ሁለት ግራ አለ ተብሎ ከሁለት ዛፋ ይወጣል። ይሁዲ ከሆነ በይሁዲው ይሁዲነቱን ሲመጣ አሁን እዚህ ሀገር ይጋራ ነው ሃይማኖት የግል ነው ይባላል። እንደዛ አይደለም። ስንመጣ አዲስ አበባና ጎንደር ስንፈርም ይሁዲ ነው ብለን ነው እንጂ ሀገር ይጋራ ነው ሃይማኖት የግል ነው ብለን ወይም ክርስቲያን ነው ወይም እስራኤል ወይም ጴንጤ ነው ብለን ወደ ተቻለ መጣን። ለሁላችን ግልጽ ነው። ዛሬ በየ አሁን ባለው ቤት አጥቅባ በ28 ነበረ ስብሰባን ይጀ ነበር ማለት ነው። ሊቃናቶችም ራባኔም ብዙ ሙሮች ነበሩ። ለምን እንዴት ለምን እንደዚህ ሆነ? ዛሬ ወገኖቻችን ቀሩ አፍጋና። አሁን ደግሞ ሃይማኖታችን እንደሆነ አፍጋና ይሄዱ ከሆነ እኮ እነዚህ ወንድሞቻችን ተዛዞታቸውን ቁጭ አድርገው በይፋ አስተውቀው እኔ ወደ ሌላ ሃይማኖት መሄድ ነኝ ብለው አስተውቆ መሄድ አለባቸው። ዛሬ ከዛ ሄዶ ይቆዩና ሰርግ ሲሆን ለምሳሌ ሰርግ ማለት ወደራ አባኖች ቀብር ሲሆን ወደዚህ ይመጣሉ። አንደኛ ለነዛኛዎች እንቅፋት ሆነ። ሁለተኛ ለምንድን ነው እንደ ሸሚዝ ሃይማኖታችን መንቀያየረው?
0: ቁጥራቸው ይታወቃል ምን ያህል እንደሆነ ምን ያህል አሳሳቢ ጉዳይ እንደሆነ።
4: ቁጥራቸው እንግዲህ በብዙ በአንዳንድ እንደምናያቸው ከሆነ ዛሬ እንደምታዩ ከነጮችም ከኢትዮጵያቶችም በተለያዩ ክንስያ ይሄዱ እየጠለሙ ሚልኳቸው ብዙ ነው። ዛሬ ምንም መሸሸግ አትችልም። ድሮ ነበር እንጂ ዛሬ መረጃው በጣም እየመጣ ነው። እና ለምን በእያንዳንዱ ከተማ አብረህ ያለው ያካባቢው ሰው አብረህ ያለው ታውቀዋል። ስለዚህ እነዚህ ሰዎች ብዙ ሰው እንደ ትዳሩን እየፈታ ነው። ለምን እንደው ሸሚዝ ነው የሚቀየር ሃይማኖት? አሁንኛ ብዙዎቻችን በአገር ባህል ነበርን ትክክል ነው። ሃይማኖቱ ብንኖርም ወደች ሀገር ተመጣን በኋላ ግን ህጓን ፈጽመን እየተጠቀምነን ያለንን። ዛሬ እኮ በተለያዩ ከተማዎች ዛሬ ሁሉ የኛ ሰው ገልጦ ለመናገር የዛን ታክል ነው። ያው በቃ ቁጭ ስትል ግን በቃ ያወራን ዝም ብሎ። ስለዚህ ለምን ሃይማኖታችን እንደዚህ እንቀያየረዋለን? አንድ ሰው ደግሞ ወደዛ ሃይማኖት መነካ ካለ ተዛዞቱን ቁጭ አርጎ ምስራዳብን ማስተዋቆ ተጦሎቱን ማይምጣ ተቃብረን ማይምጣ ትክክል ዝም ብሎ እንደው ሸቂ ተፈፍሎ ቁጭ አርጎ ይሄድ። ግን ማምሻ ከዛኛው ማልዳ ከዚህ ነው የሚባል እንዴት ነው? ለምንድን ነው እንደዚህ ህዝባችን እንደዚህ እንደው ረኝ የሌለው ከቱ ይሆነው?
0: እንደዚህ ሊሆን ይችላል ወን ምናልባት አንደኛ አንተ እንግዲህ እንደምረዳው ከሆነ በሃይማኖት ምክንያት ተቸግረው በቀላሉ ሳይመጡ ተቸግረው ቆይተው ከመጡ በኋላ እዚህ ደረሱ ሰዎች መካከል እንደሆነ ነው እንግዲህ እንደገን ተረዳውት ከሆነ። አሁን ይሄ ከሆነ እንግዲህ ምናልባት የተቀበሉት ትምህርት የይሁዲ ሃይማኖትን ጉዳይ አስመለከተ የተቀበሉት እንዲው እንዲያልፉ እና ተውዳዘውትና ያው መብት እንዲያገኙ በቀላሉ የታለፈ ነገር ሆኖ ነው ወይስ ከዚያ የነበረው አብሯቸው ስለመጣ ወደዚህኛው ዋጋደሉ ማለት እንችላለን?
4: አሁን እኮ ልጋሽ ረሃም ኢትዮጵያ አንዳንድ አገሮች ናቸው እንጂ ሁላችንም እኔ ከራሴ ጀምሮ በአገር ባህል እንደነበሩ ግልጥ ነው። ግን በመርካስ ክሊታ ስንገባ ስንማር ሁሉን ተመረን ሁሉም ብዙ የኛን ህትም ማግብቶ የመጡ የኛን ወንድም ማግብቶ የመጡ አሉ። ብዙዎችም ቅዱሶች አሉ። ለምሳሌ ከኛም ይሁዲ ሆነውም ይሄዱዋል። ይሁዲ አግብቶ መጥቶ ይሄዱዋል። ግን ትምርቱ በቂ ትምርት በደንብ ተሰጧል። ግን ምንድነው ከዚች ሀገር ከደረሰንም በኋላ ኑሮ ሀገር የጋራ ነው ሃይማኖት የግል ነው የሚባል ነገር አለ። ይሄን ምንለው ከሀገራችን ላይ ከዛ ከሆነ ግን እንዳልሁት መድገም ሆነ እንጂ አዲስ አበባና ጎንደር ላይ ተጠባብቀን ከዚች ሀገር ስንገባ ጥቅምህን እስከምትቀበል በይሁዲ ትቆያለህ። ጥቅምህን ተተቀበል በኋላ ኑሮ የጋራ ነው፣ ሃይማኖት የግል ነው የሚባል ነገር ለምን ሲመጡ ቅድም እኔ ክርስቲያኔና በክርስቲያኔ ነው መሄድ ብሎ መምጣት ነበረባቸው። ኦኬ፣ ከመጡ በኋላ ደግሞ ዛሬ በጣም በጣም ያለንበት አሁንኛ እንግዲህ የምን ሰማው ነው በትናንትዋለሁ ሰበስባችኋለሁ ያልጠበቃችሁትን ግን ወተት ትበላላችሁ ይህን ሁሉ ኋላ ግን ትጠግባላችሁ። እኔ እግዚአብሔር ቅናተኛ ነኝ አምላካችሁ በሌላ እንዳታመልኩ ያለው ሁሉን ነገር ተቀበልን ዛሬ እንዴት ነው ወደ ሌላ ሃይማኖት ለምን ያሽሎከሉካል? አንድ ሰው መህን ብሎታለ ትእዛዞቱን ቁጭ አድርጎ ምስራዳብንም ምስራዳ ቃብሩንም ይለያል ሁሉ ነገርም ልጅ ባር ምጻ ሲያረግም ሰባት ሰዓት ልጁን ሲድርም ተፈጥሎ መሄድ አለበት።
0: አሁን እነዚህ ሰዎች አሁን እዚህ ከመጡ በኋላ እኔ መሰለ ባህር እያሳዩ ከሆነ የቀሩ ዘመዶቻቸው ካሉ እንቅፋት ይሆኗቸዋል?
4: የቀሩ አሉ እንጂ በጣም እንጂ አሁን ለምሳሌ ባለፈው አፍጋና ነበርን ኢየሩሳሌም ወገኖቻችን ቀሩ እንላለን። እነ ጋሽራሚ ማንተ እንደምታውቀው የኢትዮጵያ ይሁዲዎች ከእግዚአብሔር በበታች በወገን ትግል እንደምንመጣ ግልጽ ነው። እንደ አውሮፓ በትምህርታችን ወይም በእውቀታችን ወይም በንብረታችን ኑ ተብለን አይደለም የምንመጣው። ይህ ግልጽ ነው። ይህንን እኛ ማወቅ ያለብን አንገት ለምን ተፈጠረ አዙሮ ለመሄድ። ኦኬ፣ እኔ ማውቃቸው የባለቤት የእህት ልጆች የሟች ልጆች አሉ። አሁን ከዛ ጎንደር 10-15 ዓመት ያሉ እኔ ምሳሌውን ነው የምልህ። እኔ እህት ወንድሜም ቢመጣ እንደዚህ ያለ ሞልቷል የሞት ልጆች ምሳሌውን ነው ይህን ሰጥ። ግን እኔ ተሞት ሰርዶ ቀል የሚባል ነገር ራሱ ከጎንደር አንድ ሰው ደውሎልኝ ነበር ዛሬ ማለት ነው። ደወለልኝና ምን አለ መሰለህ፣ ከዛ እንተዋወቅ ነበር። አይ በሚዲያ የምንሰማው ነገር እንዴት ነው እስራኤል ሀገር አፈሯን ባገኘንን እዚህ የተመለሱትን ለቀብር አፈር አምጡልን እያለን እስራኤል ሀገር ተገቡ በኋላ እንዴት ነው ደግሞ እስራኤል ሀገርም ደግሞ እንዲህ ያለ ጉዳ አለ ብሎ ራሱ አነጋገር ይልሃለሁ።
0: ገባኝ።
4: ለምንድን ነው ወገናችን አሁን እኔ ማለት የምፈልገው ምንድን ነው ወገናችን እነዚህ ሰዎች አንድ ሰው እኔ የኔን እምነት ከፍ የሌለውን ዝቅ ማድረግ የለም። አንድ ሰው በደንጊያ ማመን መብቱ ነው። ግን ሲያምን ትክክል እኔ እምነቴ እንዲህ ነው ብሎ አስተካክሎ ስነስርዓቱ መሄድ አለበት። በጣም ብዙ በጣም ሰው ማንም ቢክላል አሁን የኛ ሰው እንደምታውቀው ግልጥ ስለማይናገር እንጂ በጣም ተበሳስሎ ቢክላል ምንም ተማንህ ደህንትን የምትለው ነገር የለም ዛሬ። ስለዚህ ወገናችን እንዴት ነው ማንም ብለሽ መጠሽ እግዚአብሔርን ታሚያለሽ ለምን ትክክል ቁጭ ማለት አንችልም?
0: ገባኝ። መልእክቱ ግልጽ ነው ወንድም።
4: እና ስለዚህ ወገናችን መታለል የለበትም። በትናንሽ ጥቅማ ጥቅም በተለያዩ ነገር እንዴት የመጣ ነው ብዙ ማልጠብቃቸው ሰዎች ማለት ነው ማልጠብቃቸው ሰዎች ብዙ አይቼና ሰምቼ ማለት ነው በመረጃ በኩል በእውነት ለማመን ይከብደን ጋሽራሃሚ። እና ወገናችን በትናንሽ ጥቃቅም መጎዳትና መታለል የለበትም ለማለት ፈልጌ ነው።
0: ገባኝ። መልእክቱ ግልጽ ነው በጣም አቶ አዘንጋው፣ አመሰግናለሁ።
4: እሺ፣
0: ሰላም ሰላም ሰላም።
4: እሺ፣ ቻው።
0: ሄሎ
5: ሄሎ።
0: ጤና ይስጥልኝ።
5: ጤና ይስጥልኝ።
0: ምን ልበል?
5: እኔ አባይ ተገኘ ታሽሩት።
0: እሺ አቶ አባይ።
5: እሺ፣ አመሰግናለሁ ወረፋን ስላገኘው በሙሉ ሰላም ላለሁ። እኔ ወይም ሰማለህ 47 ዓመት ጠፍታ ኑራ በ2016 አምጥቻት በ2017 አስሞልቼ ሁለም ተራውናን ትመጣለች እያሉ ሲሉኝ በስምንተኛው በዘጠኝኛው እንዳሉ አሁን እናቴም ከና ልጃውም እናቴን እቀብራለሁ ስል ሳልቀብራት ያውም በሰባተኛው አመጥቼ ቀበርኋት። ያው ሰባት ዓመት አለፋት አሁን በአንደኛው ወር።
0: የት ነው? ኢትዮጵያ ነው?
5: ጎንደር ነው ያለች እህቴማ። እናቴማ ከዚህ አሽዱን ነው ታውቀኛል፣ አውቃለሁ ከወንድሞች ጋር ያለው።
0: ኦኬ።
5: እና አሁች ብለው ደግሞ ተሞተች በኋላ ይሁዲ መሆኗን አስመስክራሉኝ።
0: ከዚህ ሀገር?
5: አዎ፣ ጨስ ወርቋል። ወሪት ነው ያዘው። ጨስ ሳሉ ወርቅ ነው የልጅ ናት። ወሪቱ ጨስ ወርቋለ። ጨስ ወርቁን ታውቀዋለ ያብኔ። እሱን አስመስክር አለችኝ። አስመስክሬ በሱ በችሉት አስጠፌ በሱ ጋር ሄደን አስፈርሜ ላኩትኝ። የሁለት ዓመት አለፈ። ወይ ደርሶኝ አላለው ነው ወይ ምን አላሉ። ዘግተው በቃ አሁን ምን ነገር የለም መልስ የለችም። እቹዝም በያለሁኝ አሁንም ደሞ ዳውን አይነና ቸክሪ ወደ የት ነው ያለው አሁን ማረገው ቃና ጠፍቶኛል ወንስ 10 አመቷ
0: ቆይ ቆይ ግልጽ አርገው አሁን ያን ያን ጎንደር ያለ ዘመድ እንዲመጣልንም ተፈልገው አይደል
5: ትልቅ እህቴናት እንጂ 47 አመት 47 አመት ጠፍታንም የምትኖረው ጎንደር አዲስ አበባ ሱዳን ያገኘዋል
0: ከሱዳን ወደ ኢትዮጵያ ገብታለች
5: ወንደር አግብቻት 10 አመት አያልሁ
0: እና ምንድነው ምን ጥያቄ አመጣው በዚህ መስሪያ ቤት
5: ጥያቄ ትመጣለች ይያሉ ያውም እንኳን ሌላ እናታችን ነበረች ነው ሷኔ ማር በእግዚአብሔር አገኘ ሆታ ያሳለሁ እንዳለች ሞተች እንጂ ደም አለ ቅዷት ሰው እናታችን አለች እና ማስመስከረ አረ ምንም ችግር የለናሉ አባታ አህቷን ሰዓት ቀማምጣ ጠርታ በ2017 ገልታ አባቷን እናቷን ጠርታ አገሯን ጠርታ አክስታጎቷን ጠርታ ኢየሩሳሌም ማናለሽ ቢሏት ኢየሩሳሌም ይባላል አውቅም ባለችው አውጣውጣሏት አውጣውጣሏትና ምንድነው የምትሏል አሁን ጤና የላትም በፍርድ ቤት በአኪም ቤት እንዴት ጤና የላትም ገበያው ላይ የመጣች ብዬ አይ ቶሎ እንጂ እናንተ ለነቸስ ኔታ እንዴት አደርጋለሁ ብዬ ያንን አፈርሞ ሰጣቸው ተሰጣቸው በኋላ ድምጣቸው ጠፍቶ ቀረ በቃ
0: ኢየሩሳሌምን አላውቅም በማለት ሆነ ክሪያት ነው
5: በዛች ብቻ የዛን ጊዜ ደግሞ ሰው ሄደች በኃይለ ስላሴ በምሳሌ እንዴው ምኑን እናውቀው ነበረ እንዴው ስራ ያላገም ይባል
0: አሁን ምን ሊያደርሷል የጉዳይ ዝም ብሎ እንደዚሁ
5: መስራት ነው በቃ ይሄው በቃ መታለፋት እንጂ ድምጥ የሰደርኩት ደብዳቤው መልስ የለም እና እስኪ ጠይቅ ሊያባቲ ባረገው ቀናት አሳይቆ ቸገረ አሁን ባለፈው ታመመች ተብዬ አሁን በአንደኛው ወር ተዚያ ሰርቼ ነው የመጣሁኝ ጤና አይደለ ያኔ እንደም አስቸግሮኝ አወጣው
0: ጥሩ በኋላ እስቲ እንግዲህ በስልክ በግል እናወራለን እና አመሰግናለሁ እንደውላለን በኋላ
5: እሺ አመሰግናለሁ እና አንድ ቃላት ደግሞ
0: ሌላ ሰው አለን ግዚያችን በጣም
5: እሺ አንድ ቃላት ነው ሁለት ቃላት ነው አንድ ጥያቄ መጠይቀው እናት አባት ሞቶ ተስካ አይሆንም ተስካ ቄሶች የሚባለው ምንድን ነው ቄሶች ይህን ያህል አርጎ አይልም የፈለገው ያድርግ ያልፈለገው ቢተው ምንም ነው ነው ግን ይሄ በእውነቴ ነው ይሄ ያለ ነው ቅድም ታናት አባታ ያደረ ነው ሌላ ለአንተ ነገር አልችልም በዚህ ሲያወሩት ምንድን ነው ግን የቸገሩ ባረገው ቢተው ምን አለ ግን ማን ይጠይቀዋል
0: ጥሩ
5: ካላፈረ ይተው ይሄ ነው መላው ይቅርታ
0: ችግር የለም እናመሰግናለሁ
5: እናመሰግናለሁ እሺ ደውልልኝ በል
0: እሺ ሰላም ሰላም
5: እሺ አመሰግናለሁ ልክ
0: ሄሎ
6: ገና ይስተልኝ
0: ደህና ይስጥልኝ ማለበል
6: ደህና ትጋሽ አብራ መኮንን አረጌ ካፉላ
0: ሽታቶ መኮንን ጊዜያችን አጭር ነው ባጭሩ
6: አዎ እያየሁት እንግዲህ ስታቀርቡ ጊዜው ሊያበቃት ይሆን እንዴት ይሆን
0: ሰዎች
6: እና አመሰግናለሁ ለዚህ ለሁንም አጭር ቢሆን የተቻለኝን ያህል
0: እሺ
6: ሀሳቤን ግልጽ አደርጋለሁ እና ሰላም መልካም የስራ ጊዜ እመኝላችኋለሁ አመሰግናለሁ ሁላችሁም የተቀደሰ አላባ ነው ይሄዱን አቅርቦ ማወያየቱ እንግዲህ ቅድም መጀመሪያው መግቢያው ነው መሰላንት የተጠቀስኩዋል ግን ወቅታዊ ሁኔታ ስለሀገራችን የሰላም በሚለው ጉዳይ እንግዲህ ብዙ ጊዜ ኑረና ነው የምናየው ነው የእስራኤልና የአረብ ሰላም በእውነት ይኸው እያየ ነው የማይጣልም የማይሆንም ነው በእነሱ በኩል አንሰማም ሀያሏ አሜሪካ ብቻ በግድ ይህን አድርጉ እያለች ነው እንጂ ይኸው እንደምታውቀው በጣም ጠላትን ውስጥ አግብተን ነው አሁን ኑና ምቱን የወጥሎ ሰላም ያ ምልክት ይሆን ነበረ ከገቡ በኋላ አረፋትም አላረግም ነው ያለ በእስራኤል ላይ ነው እንጂ ከፋፍለን አንቀበልም እንዳሉ የታወቀ ነው በሙሉ አሁን ለሰላም ሲባል ሲጠየቁ እስራኤል ጋር ሰላም እንዳደረጋለም የአረብ ሰምተህ ታውቃለህ አይታለምም የላቸውም እና ነገር ግን በኦስሎ ሰላም እነዚህ አህማትን አገቡ አግብተው ኑናንኩ ቁጠበንጃ ብለው ይኸው ከዛ ወር የደረሰው ችግር ብዙ ነው አሁንም ለወደፊቱ መሞት የማይሰለቻቸው ቅድም እንዳልከውም ትምህርት ቤት ሲያስተምሩ እስራኤልን ለመጥላት እያሉ ነው የሚያሳድጓቸው ቢሞቱ ማይሰለቻቸውም ለእስራኤል ሰላም የሚባልም አያስተምሩ ለትውልዱ ነገር ግን ያለ ብዙ ሁሉን ያውቋል ይህን ሁሉ እና የኛ አንድነት አለመኖሩ ደግሞ ለነሱ አመች ሆኗል አሁን በእነቱ ምርጫው ቀርቧል ይሄ ቀኙ ክፍል ቢሆን እኮ በቂ እንትን ነው ኃይል ቢኖረው የእስራኤል የታሰበው ሁሉ ይደረግ ነበር እና አሁን እነዚህ አረቦች ለእስራኤል ሰላም ሳይፈልጉ ሰላም አርጉ የሚሏቸው የሚያስገድዷቸው ነው የሚያስገርመን። እኛ ግን ህዝብ እስራኤል ማወቅ አለበት አረቦች ፈጽሞ በእኛ በእስራኤል ላይ እኛ ንሱም ነው እንጂ በፍልስጤሞች ተነሳ ነው ይሁላ እንትን የሚሆነው። እና መታለል የለብንም። እንዲያው የሚመጣው ምርጫ ደግሞ በአንድነት ተመስርቶ ያው እንግዲህ ያለን በአረብ ዙሪያ እያለን እግዚአብሔር እየረዳን ነው እንጂ በእነሱ በኩል እኛ መኖር የማይወዱ መሆናቸውን ለመግለጽ ነው።
0: እና አሁን እኛ ማድረግ አለበት እኛ ድርሻ ምን መሆን አለበት?
6: አንድ መሆን አንድ ሁኖ ወይም ደግሞ አገርን የማይቆርሰውን አገር ወዳድ የሆነን መምረጥ አለበት። አለዚያ ግን እንኮ ካላቸው ይቀበላሉ እንጂ በዚህ ከፍሎ እንታረቅ ምስሎ አሁን በቂ መሬት ነው ያላቸው። አሁን ፍልስጤሞች የእስራኤል የለማውን መሬት እያዩ ይቀናሉ። የእነሱ ግን በቂ መሬት እያላቸው ለማልማት አይፈልጉም። ስራቸው አላማቸውም እንጃ እንዴት ያለ ሃይማኖት እንዳላቸው እንጃ። ቶሎ ገብተውም እስራኤልን ግደሉ እስራኤልን ግደሉ እስራኤልን ፍጅ ነው ሌላ የለም። ለሰላም ተብሎ እኮ አሁን ሲጠሩ ሰላም እናደርጋለን እስራኤል አሉ። አሁን እኮ በመጨረሻው ትራምፕ እስራኤልን ገለል አድርጎ ኢራን ጋር ሰላም ያደርግ ሞከረ እነሱንም አታሏቸዋል። አሁን በመጨረሻ ትራምፕ ግደሉ የሚል መብሪያ ነው ኢራን ሲወጣ ያየ ነው በሌላ መገናኛ አይተናል።
0: አዎ ገባኝ ግልጽ ነው እንግዲህ
6: ናይ ለማለት ነው። እና ደግሞ ይሄ የትምህርት ግዚያችን የረፍት ግዜ ልጆችን ደግሞ ወላጆች በደንብ አርጎ መከታተል መጠበቁ አሁን ነው በጣም ከትምህርት ግዜው የበለጠ ነውና
0: እሺ
6: ቀጥሎ ምለው የትምህርት ግዜ ማን ነው የረፍት ግዜ በሰላም ለመጨረስ ያብቃህ ለእናንተ መልካም
0: መልካም
6: ስራ ግዜ። እኔም አመሰግናለሁ።
0: ሰላም ሰላም
6: ኃይሉን ብርታቱን ይስጣችሁ ለአገልግሎት።
0: እናመሰግናለን። ሰላም ሰላም
6: ሰላም ሰላም።
0: ክቡራትና ክቡራን አድማጮች ፕሮግራማችን ለማጠቃለል 3 ደቂቃዎች አልቀርተውናል። እስከዚያ ድረስ አርስተ ዜናው በድጋሚ ነው። ጠቅላይ ሚኒስትር ቤንያሚን ነታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመለሳለን አካባቢውንም እናበለጽጋለን በማለት ተናገሩ። የእስራኤል ዜጎች አንድነት እንዲጠናከር ፕሬዚዳንት ኢስሐቅ ሄርጾግ ጥሪ አቀረቡ። የግና ፍትህ ሚኒስትር ያሪብ ለቪን የሚመሩት ኮሚቴ 26 አዳዲስ ዳኞችን መሾሙን ዛሬ ተወቀ። በእስራኤል የመገዳደል ወንጀል እየጨመረ ሄዶ ዛሬ ጠዋት ብቻ 3 ሰዎች ተገደሉ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ይባላል። የሚሉት ለሳቱ ከፕሬዚዳንት መካከል ዋና ዋና ናቸው። ክቡራትና ክቡራን አድማጮች ለተባበሩኝ ለባልደረቦች ለሰጠኝ ዘመና ወርቀነሽ እህቴና እንዲሁም ለቴክኒክ ባለሙያው ሮኒ ኢሮኒ ናኦር እንዲሁም ለበረግባ ተነቀርዋ ለኸዳ ስፈራው ምስጋና ያደረሳቸው። በምሽቱ ክፍለ ጊዜ ባልደረቦች የጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። እለቱ እንደ እብራውያን ዘመን አቆጣጠር ዮም ረቢዒ ቴት ዛይን በታሙዝ ታፍሺን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር

0: እነሆ በቅድሚያም አርዕስተ ዜና። የህግ ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊነት እንዳይሾሙ መታገዱን ተከትሎ የክነሴቱ የውጭና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ቦአዝ ቢስሙት ለኢታማጆር ሹም ያልዛሚር ጥያቄ ማቅረባቸው ተገለጸ። ተጠባባቂ ሜጀር ጄኔራል ኒጻናሎን በድርድሩ ሂደት መንግስት የተለየ ውሳኔ ተቀብሎ ቢሆን ኖሮ የተጠለፉ ዜጎችን በህይወት መመለስ ይቻል እንደነበር ገለጹ። የመገናኛ ጉዳይ ሚኒስተር ሽሎሞ ካሪ በክነሴቱ ምላተ ጉባኤ ከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ አወገዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ኒውክሌር ግንባታ ሂደት ለማፈራረስ የሚሰራው ስራ ግስጋሴ እየታየበት መሆኑን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የህግ ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊነት እንዳይሾሙ መታገዱን ተከትሎ የክነሴቱ የውጭና ደህንነት ቋሚ ኮሚቴ ጉዳይ ሊቀመንበር ቦአዝ ቢስሙት ለኢታማጆር ሹም ያልዛሚር ጥያቄ ማቅረባቸው ታወቀ። ቢስሙት ለኢታማጆር ሹም ዛሚር በጻፉት ደብዳቤ በእስራኤል ስለ ምርጫ ባለው ታማኝነትና ግልጸኝነት የሚፈጠረው ስጋት እየጨመረ እንደመጣ የማሳሰብ ግዴታ እንዳለባቸው ገልጸው ዛሬ በመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ላይ የተፈጠረው ችግር ነገ ደግሞ በአጠቃላይ ሀገር አቀፍ ምርጫዎች ላይ ሊከሰት እንደሚችል ገልጸዋል። የሚካኤል ራቬሎን ሹመት ከፍተኛው ፍርድ ቤት ባጋጽ ማገዱ ታውቋል። የመገናኛ ጉዳይ ሚኒስተር ሽሎሞ ካሪ በክነሴቱ ምላተ ጉባኤ ከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ አወገዙ። ካሪ ከፍተኛው ፍርድ ቤት ከህግ ውጭ እንደሆነ ያስባል በማለት ተችተዋል።
1: ይጊያ አዝማን ሎማር ለበጋጽ ሎ שהכנסת תתייצב איתנה וחזקה מול אותם בריונים בגלימות שקורא כוח שחושבים בטעות שבית המשפט העליון זה עליון מעל החוק עליון מעל העם
0: קרי בסצת כפתנגו פרדיבית כהגנה כהזב ולאינו בלו כמייסבונה בהייל כסקרו אצ' ורווריוש גרב כנסיתו עברו אנדמי קטל לכפתנגו פרדיבית ואים לבאגץ ימן נגרבת גיזיו דרסואל בלואל. ተጠባባቂ ሜጀር ጄኔራል ኒጻናሎን በድርድሩ ሂደት መንግስት የተለየ ውሳኔ ተቀብሎ ቢሆን ኖሮ ብዙ የተጠለፉ ዜጎችን በህይወት መመለስ ይቻል እንደይቻል ነበር በማለት ያሰሙት ንግግር የሊኩድ ፓርቲ ውድቅ አደረገ። የቀድሞው የተጠለፉና መደረሻቸው የጠፋ ዜጎች እዝ ኃላፊ የነበሩት ተጠባባቂ ሜጀር ጄኔራል በኸርጸሊያ በተካሄደ ጉባኤ ላይ ዛሬ ጧት ባሰሙት ንግግር ጦርነቱን ከአንድ አመት በፊት ቀድሞ መጠናቀቅ እንደነበረበትም ገልጸዋል። የሊኩድ ፓርቲ በጉዳዩ በሰጡት ምላሽ ተጠባባቂ ሜጀር ጄኔራል አሎን ሊጻን ጦርነቱን አቋርጦ ከጋዛ መውጣት ይፈልጉ ነበር፣ በጣም ምስጢራዊ በሆኑ ስብሰባዎችም ምስጢሮችን ሲያወጡ ስለነበረ በድርድሩ ሂደት ላይ ጉዳት አድርሰዋል በማለት ጠቅላይ ሚኒስትር ቢንያሚን ናታንያሁ የአሎንን ሐሳብ አለማዳመጣቸው ጥሩ እንደነበር ገልጸዋል። የቀድሞዋ የመንግስት አቃቢ ህግና የከፍተኛው ፍርድ ቤት ዳኛ ኤድና በ82 አመታቸው ከዚህ ዓለም ኤድና አርቨል በ82 አመታቸው ከዚህ ዓለም በሞት ተለዩ። አርቨል በ82ኛ አመት ልደታቸውን ካከበሩ ከአንድ ሳምንት በኋላ ነው ህይወታቸው ያለፈው። አርቨል የመንግስት አቃቢ ህግ በነበሩበት ጊዜ ሳብራና ሻቲላ የተባለውን ክስተት የምርመራ ግባት የሰበሰበው ኮሚቴ አባል የነበሩ ሲሆን ካብሽሎሽ ሞት የተባለውን የምርመራ ሂደት ሪፖርት ጽፎ ማቅረባቸው ይታወቃል። በቴላቪቭ አውራጃ ፍርድ ቤት ዳኛ ሆኖ ካገለገሉ በኋላ የመንግስት አቃቢ ህግ ሆኖ ተሹመዋል። ጠቅላይ ሚኒስትር ናታንያሁና የቀድሞውን ጠቅላይ ሚኒስትር ኦልመርት ጨምሮ የተለያዩ የህዝብ ተመራጮችን ክስ የመሩ ሲሆን ሻሮን ለፍርድ እንዲቆሙም ሐሳብ አቅርበው ነበር ተብሏል። ሐሳባቸው ግን ተቀባይነት አላገኘም። በ2004 ዓ.ም የከፍተኛው ፍርድ ቤት ዳኛ ሆኖ የተመረጡ ሲሆን ከ10 አመታት አገልግሎት በኋላ በ70 አመታቸው ጡረታ መውጣታቸው ተገልጿል። ፕሬዝዳንት ኢስሐቅ ሄርጾግና ሌሎች ባለስልጣናት እንዲሁም የሙያ አጋሮቻቸው በኤድና አርቨል ሞት የተሰማቸውን ሐዘን እየገለጹ ናቸው። ነፍስ ይማር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ግንባታ ሂደት

0: ለማፈራረስ የሚሰራው ስራ ግስጋሴ እየታየበት መሆኑን ገለጹ። ትራምፕ ከኢራን ተወካዮች ጋር ጥሩ ውይይት ማካሄዳቸውን ገልጸዋል።
1: We hit them very hard for 3 nights, as you know, but we're getting along very well, so I call it the denuclearization. And it's all taking place, it's all going well.
0: ትራምፕ ከጋዜጠኞች ጋር ባደረጉት ውይይት እንደምታውቁት 3 ሌሊቶችን በከፍተኛ ጥረት በ3 ሌሊቶች በተከታታይ ከፍተኛ ጥረት አድርገናል። ጥሩ ስራም እየሰራን ነው በማለት የነዳጅ ዋጋ እየቀነሰ መምጣቱንና የአክሲዮን ገበያም ሪከርድ እየሰበረ መሆኑን ገልጸዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ98 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ40 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ ነገ የሙቀቱ መጠን ይቀንሳል። ከነገ ወዲያ አርብና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 29 በቴል አቪቭ 30 በቤርሸባ 33 በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ያለው ደስ ነው የምናልፈው። ጥላሁን ጤና ይስጥልን፣ እንደምናመሽ።
1: ጤና ይስጥልን ወርቅነሽ፣ ሰላም ላንቺ አድማጮችን።
0: እናመሰግናለን። ሰላም ነው?
1: ሰላም ነው። ቆንጆ የኢየሩሳሌም የአየር ጸባይ ታውቂዋለሽ።
0: በጣም
1: ቆንጆ ምግብ የሆነ አየር የተቀበለን
0: ኢየሩሳሌም በበጋ ወቅት እኮ አው ገነት ነው። ኢየሩሳሌም የአየር ጸባይ ነው የሚባለው። መሀል ሀገር ያሉት ነው እንደዛ የሚሉ።
1: ክረምቱን ማንጠላው ወርቅነሽ፣
0: ክረምቱም ጥሩ ነው።
1: በጋም ክረምቱም ሁሉም
0: ኢየሩሳሌም ኢየሩሳሌም ናት።
1: እውነት ነው።
0: ደስ ይላል። አዎ ጥሩ ነው። እንግዲህ ሀገራችን ሁኔታ እንደው በዙሪያው በድንበሯ ያለው ሰጥ አገባ አሁንም አልበረደም፣ አስቸጋሪ ነው። አዛም ሊባኖስም እንዴት ነው? እስኪ በሊባኖስ እንጀምረ። ሊባኖስ ጋር የተደረሰውን የሰላም ስምምነት የሚቃወሙትም የሚደግፉትም አለ። እንደው ጥላሁን እንዴት ታየዋለህ አንተ?
1: እውነትሽን ነው ነገሩ። አሁን ልብ ብለሽ ከሆነ በዜና አውታሮችም አንቺን ዜና ወጃን ስታስተላልፊ ጦርነቱ በተመለከተ ትንሽ የተረጋጋና ከነበረው ጦርነት እንደዚህ ተጎዳን ጎዳን አለ በዛ ዙሪያ የነበረውን የወረደ መሆኑ ጥሩ ነው። ማለት ወደ ሰላሙ መመለስን መረጋጋቱ ላይ እስከ እንዴት ነው ፍጻሜ ላይ ደረስን ባይባልም ግን የመረጋጋት ሁኔታ አለ። ይህ ነገር ጥሩ ነው። ዜጎችም ይህን በጣም የሚፈልጉት ነው። በሊባኖስ ያለ ሁኔታ የተደረሰው ስምምነት አለ። በይበልጥ ተቃውሞ የሚሰማው በሊባኖስ ሕዝብና መንግስት ይበልጥ ደግሞ በሂዝቡላ ድርጅትም በመንግስት የሚያደርሰውን ትችት ተያይዞ ነው። በእስራኤል እስራኤልን በጣም ስለሚጠቅም ይህ ስምምነት በእስራኤል በኩል የሚፈለግና እንዴት ነው እንዲያውም ጥሩ እዚህ ደረጃ መደረሱ ጥሩ ነው። እንዲያውም ዘግይተናል የማለት ሁኔታ አለ። ምክንያቱም ከአሁን በፊትም ተመሳሳይ እድል ነበረ። ወርቅነሽ አንድ አመትና አንድ አመት ተኩል በፊት ጦርነት ላይ እያለን ከህዝቡላ ጋር ተመሳሳይ አሁን ከድረስ መድረስ ይቻል ነበር፣ ግን ያው ጦርነቱ ቀጠለና መቼም እና ያለው ሁኔታ ጥሩ ነው። በእርግጥ እስራኤል የምትቃወመው እና እስካሁን ባንክሮ እንዲያውም የአሜሪካን መንግስት አይደለም ወይም ደግሞ አልቀበለው የምትለው ጦርን ማስወጣት የሚለው ሁኔታ እስራኤል ጦሯንም እንዲሁ ተገላ መውጣት አትፈልግም። ምክንያቱም የህዝቡላ ድርጅት ትጥቁን እስካልፈታ ድረስ መውጣት የሚባለውን ነገር እስራኤል አትቀበለውም። ደግሞ ይህ ቃሏ በአሜሪካ በኩልም ተቀባይነት ያገኝ መስሎ ይታያል። ያው ቢጫ መስመር አለ እንግዲህ ከአስር እስከ 11 ኪሎ ሜትር ርቀት ማለት ነው። ያው የሀገራችን የሰሜን ክፍል ነዋሪዎችን ደህንነታቸው ስጋት እንዳይባለት በቅርብ ህዝቡላ ካጠገቡ ነው። የምታስታውሽ ከሆነ ከጦርነቱ በፊት አጥር የሚለየን አጥር ብቻ ነበር። እንዲሁም አልፈው ገብተዋል ማለት ይቻል ነበር።
0: ዶቭ በሚባለው ተራራ አካባቢ አሁን በጣም እንደ ቦታው ዝግብ ነበር። ድንገት የህዝቡላ አባላት መጥተው ሰፈሩ እየተባለ
1: እውነት ነው። እንደገና እዚሁ አካባቢ ደግሞ ረጅም ርቀት ያለው ዋሻ ለብዙ ዘመን ማለት ብዙ አመታት የወሰደ እንዲሁም አንዳንዶቹ እስከ 10 ዓመት የወሰደ ግንባታ ማለት በኢራን በምትለግሰው እርዳታ የጦር መሳሪያም የገንዘብም የህዝቡላ ድርጅት በጣም የገነባው የምድር ዋሻ ነበር። እሱም ራሱ የእስራኤል ጦር አንድ በአንድ እንግዲህ ማግኘት ከማግኘት አልፎ እየደመሰሰ ይታያል። ያ ማለት የህዝብላን ሀይሉን እየተነጠቀ ነው። እነዚህ ነገሮችን እስራኤል አሁንም ስራ የጀመርኩት ነገር አልተፈጸመም ወይም ደግሞ የህዝቡላ ድርጅት ትጥቁን እስካልፈታ ድረስ አሁን ሽምግልና ነው የት ላይ ነው? ያው አሜሪካ በቀረጸው ሀሳብ ማለት ነው የሊባኖስ ጦር ሀይል ቀስ በቀስ የእስራኤል ጦር ኃይል ያለበትን እስራኤል እየለቀቀ ስትሄድ ከአሁኑ እንግዲህ ወደ ሁለት ቦታዎችን እስራኤል ጦር ኃይል ትንሽ ወደ ኋላ ያለበት ሁኔታ አለ። ወደዛ የመግባት ሁኔታ የሊባኖስ ቀስ በቀስ ቦታውን ከተቆጣጠረ በኋላ ቀጣይ እርምጃ የሚሆነው የሊባኖስን ይቅርታ የህዝቡላን ድርጅት ትጥቁን እንዲፈታ ማድረግ ነው። መጨረሻው ይሳካል እንደኔ አመለካከት ነኝ እንጂ አይመስለኝም። ቢሆንም ደግሞ ረጅም ጊዜ ሊወስድ ይችላል። የህዝቡላን ድርጅት የሊባኖስ ጦር ሰራዊት በፍጹም ትጥቁን ሊያስፈቱ አይችልም። ምክንያቶችን ይኖሩታል። አንደኛ ከሀይል ጋር በተያያዘ ሀይሉ የለውም። በእርግጥ ከአሜሪካ ወይም ከእስራኤል በሚደረግለት የጦር ልምምድ መሆን የጦር መሳሪያ ያን ታግዞ ነው። ከዛ በላይ የህዝቡላ ድርጅት ውስጡ ይቅርታ የሊባኖስ ጦር ሰራዊት ከውስጡ የህዝቡላ ደጋፊዎች አሉ። ቅርብ ዘመዶች ማለት የሚቻላል በአመለካከት በእምነት
0: የፓርቲ እኮ አለው ህዝቡላ ፓርቲ ሲባል ደግሞ እንግዲህ መራጭ ህዝብ አለው ደጋፊ ህዝብ አለው።
1: እውነት ነው። ያ በፖለቲካው ነው። በጦሩም ራሱ ተመሳሳይ የህዝቡላ ደጋ እና ይህን ጦር ይህን የህዝቡላን ድርጅት የሊባኖስ የጦር ሀይል እንግዲህ በቀላሉ ያን የሚያደርገው መስሎ አይታይም። ለዚህም ነው እስራኤል በፍጹም የመጨረሻውን ስራ አይነ እንጂ ማንም የህዝቡላ ድርጅት ትጥቁ ሊያስፈታ ይችል በል ባንክሮ ያው ከቦታውም አልወጣም በቀላሉ። በሂደት ግን ምናየው ነው የማለት ሁኔታ እንደታቀደውና የዶናልድ ትራምፕ እቅድ ይህ የሰላም ስምምነት በሳቸው አስታራቂነት ነው እንግዲህ ተሰመረና ካለ ግን በእውነት ብዙ ጊዜ የጠበቅ ነው እና እንዲያውም ከአሁኑ በፊት ከተሞከሩትኝ ተመሳሳይ ሙከራዎች የበለጠ ለእስራኤል ጥሩ እንደሆነ የሚነገርበት ሁኔታ አለ። ልጉ ጥያቄ ይሄ ሁላ ድርጅት እንዴት ያለ ምክንያቱም እየዛተ ነው ሁኔታውን ለማንቆላሸት ብዙ ነገሮችን ያቀደ ነው ይባላል። ከዛም አልፎ ወደ ጦርነት እዛው ውስጥ እርስ በርስ ጦርነት መሪዎቹን ይህንን የተኩስ አቁም ስምምነቱን የሚደግፉት በመንግስት በኩል ማለት ነው ጆሴፍ አውን አሉ ፕሬዚዳንቱ እንደገና ሌሎች ፖለቲከኞች አሉ በሚኒስትር ደረጃና የፓርላማም ያው ይሄ ሁሉ አንድ በጣም የሚቃወም
0: ያው በህዝቡም አብዛኛው ያ በተለይ ክርስትና እምነት ተከታዩና ሌሎችም አሉ እኮ ህዝቦላን እንዲያርጋቸው የጦር ውድማ አረጋቸዋት የሚሉ ይቆረቆሩ አሉ የሊባኖስ ዜጎች
1: ወናችን ነው ወርቅነሽ እንደውም ከዛም አልፎ እነሱማ ድሮም እኮ ይሄ ሁሉ አንድ ታይፈ ልጉትም ባመለካከት በአብዛኞቹ ሀገር ለቀው የተሰደዱበት ሁኔታ አለ። ምክንያቱም ያው ሊባኖስ በሊባኖስ አይደለችም በሊባኖስ ያለው የሄዝቦላ ድርጅት ያው ስርዓቱን ማለት በጃዙር ሊባኖስን የሚያስተዳድረኝ እዛው ከራሱ የሺ ማህበረሰብ ከሆኑት በጣም የሄዝቦላ ድርጅት የሚወግዙም አሉ። እዚህ ላይ በመቶች የሚቆጠሩ እንግዲህ ቁጥሩ ከሚሊዮን በላይ የሚሆኑት የተሰደዱበት ሁኔታ አለ። እዚህ ደግሞ ሊባኖስ እንኳን እስራኤል ጦር ካለበት አሁን ከ200,000 በላይ የሚሆኑ ዜጎች አሁን ተፈናቅለዋል። እነሱም የመመለስ ሁኔታ አሁን እንግዲህ ዋናው በስምምነቱ አንዱ መስፈርት እንግዲህ ይሄ ነው ማለት ብዛት ያላቸው እዛ አካባቢ ያሉት ደግሞ ወርቅነሽ ይሄ ሽሚ ማህበረሰብ ነው። የህዝብላ ድርጅት መኖሪያ ቤታቸው የጦር መሳሪያ ዋሻዎችን የማስቀመጥ ልክ ቤታቸው የጦር መሳሪያ መጋዘን የሆነበት ሁኔታ አለ። አሁን እነሱ ተሰደዋል። ስለዚህ በድርጅቱ ከፍተኛ የሆነ ትችት ያደርሳሉ። እና እነዚህ ነገሮች ተደምረው ምናልባት በፕሬዝዳንቱ ላይ በጣም በከፍተኛ ሁኔታ ጥበቃ ይደረጋል። ምክንያቱም ለማንኮላሸት ምናልባት ሊገልሏቸው ይችላል የሚል ሁኔታ አሜሪካ የምትገኘው የሊባኖስ አምባሳደር እንዲሆን በሳቸው ዘንድም በከፍተኛ ሁኔታ ትጠበቃለች። እንዲሁም እስራኤልና አሜሪካ ከጀርባም አሉበት ይባላል እንዳትጎዳ ማለት ነው። እና ሁኔታው ከተሳካ እስራኤልም በዚህ ተጠቃሚ እንደምትሆንና ለአንዴና ለመጨረሻ ጊዜ ትጥቁን እንኳን ባይፈታ ወቅነሽ የህዝቡላን ድርጅት ግን ማራቅ ከቦታው የተወሰነ ኪሎ ሜትር ማራቅና ወደ አካባቢው እንዳይቀርብ የማድረጉ ሁኔታ
0: ማዳከሙ ራሱ ትልቅ ነገር ነው።
1: አዎ እውነት ነው። ስለዚህ ነገሮች እንግዲህ እንዳልኩት ህዝቡላ ከላንኮላቸው በእስራኤል በኩል በጥሩ አይን የሚታይ ሁኔታ ነው።
0: ጥሩ ነው። እንግዲህ በሰሜን እስራኤል በኩል ያለው ህዝቦላ ጉዳይ በዚህ እንዳልከው ሆኖ አሁን እንግዲህ ያው አሜሪካ ናት መቼም በበላይነት የአካባቢውን ድርድር እየመራች ያለው። በአዛ በኩልም ትራምፕ ያወጡት እቅድ አለ። የሐማስ ድርጅት ትጥቁን ሳይፈታ ትራምፕ ያቀዱት እቅድ ተግባራዊ እንዲሆን አዛን መልሶ ለማቋቋም ዓለም አቀፍ የሰላም ምክር ቤት ያቋቋሙት ያው ስራውን እንዲጀምር ሰሞኑን ደግሞ ይሄ እንደ አዲስ ያው እየተወራ ነው ያለው። ይሄ ጉዳይስ እንዴት ነው?
1: አነጋጋሪ ነው። ምክንያቱም በቀላሉ የሚሆን አይደለም። ይህን ነገር ዶናልድ ትራምፕ እንዳቀዱት እንደገና ድርጅቱ ማለት የሐማስ ድርጅት ተዳክሞና ፍጹም መሪ በሌለበት ወቅት አሁን መሪዎች አሉ ወታደሮችንን ብዛት ባለ ሁኔታ ከ18 ዓመት እድሜ ክልል ጀምሮ እስከ ላይ እንደውም ከዛ በታችም ይባላል በብዙ ሺህ ወጣቶችን የሐማስ ድርጅት መልምሏል። የጦር መሳሪያ እንደገና ገንብቷል በከፍተኛ ሁኔታ አለው ይባላል። ከዛም እንዴት ነው የድሮ ኃይሉን መልሷል ይባል ማለት የሐማስ ድርጅት ለጦርነት ዝግጁ ነው። እና ተዳክሞ እያለ ይህንን አሁን የሚጀምረው የታቀደው ነገር ቢደረግ ኖሮ ምናልባት ውጤት ሊያሳይ ነው። አሁን ባለንበት ሁኔታ ግን አሜሪካ ኃይል አለኝ ካልሰማችሁኝ በኃይል እጠቀማለሁ ነው። እስራኤል የምትለው ደግሞ እንደው ጭራሽ ይንተውትና የሐማስን ድርጅት ከመጨረሻው እሱንም በኃይል እኔ ነኝ ያለ እኔ ማንም መፍትሄ አይሰጥም የማለት ሁኔታ አለ። ግን የዶናልድ ትራምፕ ሀሳብ ምንድን ነው? እስራኤል በአንድ በኩል በሐማስ ድርጅት ላይ እርምጃ መውሰድ ይፈልጋሉ የሚልና ጦርነት የመጀመር ፍላጎቱ አላት። ግን አሜሪካ ነች ማነቁ። አሜሪካ አይሆንም የዲፕሎማሲውን ቦታ እንስጠው ቅድሜ ማለት ሁኔታ በአሜሪካ መንግስት በከፍተኛ ሁኔታ ባንክ ሎ ይቃወማሉ። ለዛም ነው እስራኤል አሁን እጇ ተይዞ ያለው። ግን አንዳንድ ፖለቲከኞች ምሉት ደግሞ ጠቅላይ ሚኒስትሩን ጨምሮ ያው 60% እጅ የሚሆነው እንግዲህ አካባቢ በእስራኤል ጦር ኃይል ጋዛ መሬት ማለት የተያዘበት ሁኔታ አለ። አንዳንድ ፖለቲከኞች ምሉት ደግሞ ተጨማሪ ከሰል እንደገና ተጨማሪ ከ130 እጅ የሚሆነው እንግዲህ ተመልከች አጠቃላይ ጋዛን መውረር ማለት ነው። በእንደዚህ አይነት ሁኔታ ቦታውን መያዝና እዛ አካባቢ የይሁዳውያን ሰፈር መመስረት አለብን ሲሉ አንዳንድ በጣም አክራሪ ኤክስፕሎታል የሚከተሉ እንደ ገንዘብ ሚኒስትር ስሙትሪች እና ሌሎቹ ሲነገሩ ይሰማል። ምን ማለት ነው? በሐማስ በኩል ማለት በደቡብ ሀገራችን ክፍል ያለ ሁኔታ በአንድ በኩል የአሜሪካ ሀሳብ አለ ነገሩን በዲፕሎማሲ መቅረፍ ሁኔታ፣ በሌላ በኩል ግን ሐማስ ኃይሉን ከማደራጀቱ የተነሳ ኃይሉን ከማጠንከሩ የተነሳ እንደኔ አመለካከት እንደገና ወደ ሁለተኛ ጦርነት መግባቱን ያ ነው መስሎ የሚታይ። ምክንያቱም እስራኤል ምክንያት ፈጥራ ወይም ደግሞ የአሜሪካንን ጥያቄ የሐማስ ድርጅት ሙሉ በሙሉ አይቀበለው። ምክንያቱም አሜሪካ የምትፈልገው ምንድን ነው? ትጥቁን መፍታትና አዛን መገንባት ነው። የሐማስ ድርጅት ደግሞ ትጥቅ መፍታትን ባለውን እርሱት አይደለም። አሁን ተደራጅቼና ጉልበት አግኝቼ ድሮም ተዳክሜ እያለ አልቀበለውም የማለት ሁኔታ አለ። ፍራቸው የለብንም፣ ኃይላችን ኃይል አለን፣ ወደ ጦርነት እንገባለን። ስለዚህ እኔ እንደሳስበው መጨረሻው ምናልባት በአደጋራችን የደቡብ ክፍል እስራኤል የምትፈልገው ነውና ምናልባት የሚፈጸመው በኃይል ወይም ወደ ጦርነት የሚግባት ሁኔታ ያይመስለኛል። ግን የአሜሪካ ሀሳብ እንደፈለገችው የመሄድ ሁኔታ ምናልባት እሱ ከተመረ ምናልባት የመሆኑ ድል ግን እንደኔ አመለካከት በጣም የምለመነ ነው።
0: አሁን እንግዲህ በሰሜኑም በደቡብም ያለው ሁኔታ በፊት ከነበረው በርግጥ ከጥቅምት ሰባቱ ጥቃት በፊት እስራኤል ሳታውቆ የከፋ ነገርም ሊፈጠር ይችል ነበር። እዛ በኋላ እንደው ጥሩ ነገር ቢኖርም ግን አሁንም ጦርነቱ የሚቀጥል ነው የሚመስለው። ጥላሁንና ለማጠቃለያ አጥር አድርገህ ምን ትላለህ?
1: አሁንስ በርግጥ አሁን ያለንበት ጦርነት ያው ኢራን አሜሪካ ውስጥ ሆና በአሸማጋይም ኃይልም ከእስራኤል ጋር በመሆን እንደገና ሊባኖስ በሀገራችን የሰሜን ክፍል ማለት ነው ከሄዝቡላ ድርጅት በሀገራችን ነው እና ይሄ ያለንበት ጦርነት ነው ከሞላ ጎደል የት ወዴት የሚለው ሁኔታ እንዴት ነው ትንሽ የሚታይበት ሁኔታ አለ። ጠላቶች ተዳክመዋል። ትልቁ ነገር ግን ወርድ ደጋግሜ የምጠቅሰው እንዲያው ከተወሰኑ ካንሳምት በፊት ሻባክ ድርጅት ማለት ነው እንግዲህ በብሔራዊ ደህንነት ዋናው አዛዡ ማለት ነው በሀገራችን የደቡብ ክፍል በኤላት አካባቢ ተመሳሳይ ጥቅምት ሰባት ሊፈጠር ይችላል የማለት ነው ስጋታቸው የገለጹበት ሁኔታ አለ። ምክንያቱም ሌሎች ብርፈጣሮች ምናልባት በቦታው እንግዲህ መረጃው ቢኖራቸው ነው። ሌላው አጠቃላይ መካከለኛው ምስራቅ ስንመለከት ነገሮች እንደ ጦርነት አሁን የተረጋጋ መስሎና ወደ ሰላም የሚለው ያነ የአየር ቢነፍስም እንደኔ እይታ ግን ቀጣይ የሚጠብቁን አመታት ማስፈራራት አይደለም። ምናልባት ከጠበቅ ነው ካሳለፍ ነው ነገር የበለጠ ሁኔታ ምክንያቱም ቱርክ አለች ሁኔታውን ቱርክ ወደ ጦርነት የመጡ ሁኔታ ግብጽም ራሱ ሙሉ በሙሉ ማመን አያስፈልግ ይባላል ውስጥ ምታደርገው ጦርነት እንዳለ እነዚህ ነገሮች ተደምረው ከጥቅም ጋር በተያያዘ ያልጠበቅናቸው ነገሮች ሊከሰቱ ይችላሉ የሚሉ ስጋት በእኔ በኩል አለ። በይበልጥ ከቱርክ ጋር ያለውን ፍጥጫ ተመልክቶ ማለት ነው። እንዲሁ አይደለም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በያዝነው ሳምንት መግለጫ ሰጥቷል። እኛ የድሮው አገር ሳይኖረን የነበርነው እንዴት ነው ደካሞች አሁን አገር አለን የራሳችን ደህንነት መከላከል እንችላለን ጠንካሮች ነን በጣም ፈጣንና በጣም በማንነቱ ምስጉን የሆነ የጦር ኃይል ያለን ሲሉ ያው ለትራምፕ ለይቅርታ ለቱርክ ለአርዶዋን የሚተላለፍ ቀጥታ መልእክት ነበር። እነዚህ ነገሮች ተደምረው ይህ ስጋት አለ። በይበልጥ ከኢኮኖሚ ጋር በተያያዘም እነዚህ ነገሮች ተደምረው ምናልባት በቀጣይ ወዳልጠበቅነው ወደ ሌላ ከጠበቅ ያለው ጦርነት እንገባ ይሆን? አንዳንዶቹ እንግዲህ በዚህ ዘርፍም ብዙ ትንተናዎችን ይሰጣሉ። እንደኔ አመለካከትም ብዙ የሚጠብቀን ነገር አለ። አሁን እንዲያውም ሀገራችን ውስጥ ያለውን የይሁዳና ሰማሪያ ተጨባጭ ሁኔታ ወደ ጎን አድርገን ማለት ነው ወደ ውስጥ ስንመጣ ደግሞ አብረው ተጎራብተውን የሚኖሩት እዚህ ከሁለት ሚሊዮን በላይ የሚሆኑ እንግዲህ ሌሎ ወደድም ጠላም ተጎራብተው የሚኖሩ አሉ። እነሱ በጥሩ አይን አይውንም። ያ ተጨባጭ ሁኔታም አንገብጋቢ ነው። እና እንዴት ነው መካከለኛው ምስራቅ ተከብን ማለት ነው ትንሽ በሰላም እንትን የማለት ሁኔታ ትንሽ ነው።
0: ጥሩ እንግዲህ እንወያይበታለን። ጥላሁን ሰላም ያምጣ ነው የምንለው። እናመሰግናለን። መልካም ምሽት። እሺ
1: መልካም ምሽት
0: አድማጮቻችን፣ ስርጭታችን ይቀጥላል። አሁን ወደ ሳምንታዊ ስፖርት ፕሮግራማችን እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። ከሰኔ 11 ቀን 2026 ዓ.ም ምረት ጀምሮ እስከ ዛሬ ድረስ ያለምን ትኩረት ስቦ አሸናፊዎችን ያስፈነጠዘ የተሸነፉትን ደግሞ እንባያራጭ ያለው ያለም ዋንጫ ዛሬም ያልተጠበቁ ብዙ ክስተቶችን ያከናወነ ቀጥሏል። ከዛሬ ጋር 19 ቀናት የሚቀሩት ያለም ዋንጫ የጥሎ ማለፍ ጨዋታዎችን እያስተናገደ ጠንካራ የተባሉ ብሔራዊ ቡድኖችን ሳይቀር ወደ ሀገራቸው የሸኘ ሌላ 4 አመታትን ጠብቁ ይያለ ቀጥሏል። የ2026ቱን ያለም ዋንጫ አዘጋጁት 3 ሀገራት አሜሪካ፣ ሜክሲኮና ካናዳ አሁንም በውድድሩ መሳተፋቸው መቀጠላቸው የሀገሬውን ህዝብ ስሜት በጥሩ ሁኔታ ጠብቆላቸው ይገኛል። በቢሊዮን የሚቆጠር ዶላር ወጥቶበትና ለአመታት ዝግጅት ተደርጎበት በአራት አመት አንድ ጊዜ የሚካሄደው ያለም ዋንጫ በሀገራትም ሆነ ዓለም ዘንድ ከፍተኛ ቦታ የሚሰጠውና ስፖርት አፍቃሪያን በጉጉት የሚጠብቁት ነው። ዓለም አቀፉ የእግር ኳስ ማህበር ፊፋ ለ23ኛ ጊዜ ያዘጋጀው የ2026ቱ ያለም ዋንጫ በታሪኩ ብዙ ክስተቶችን እያስተናገደ ይገኛል። 48 ሀገራት የተሳተፉበት ከመሆኑ ባሻገር በ3 የሰሜን አሜሪካ ሀገራት የተዘጋጀ የመጀመሪያ ያለም ዋንጫ መሆኑም ይታወቃል። ማጣሪያውን አልፎ ወደ ቀጣዩ ዙር ጨዋታ ማለትም 32 ብሔራዊ እግር ኳስ ቡድኖች ወደሚካፈሉበት የገቡ ሀገራት ወደ 16ቱ ለመቀላቀል ካለፈው እሁድ ጀምሮ እስከ ዛሬ ድረስ ጨዋታቸውን እያካሄዱ ይገኛሉ። የጥሎ ማለፍ ጨዋታዎችም ዛሬ ምሽት ጀምሮ ለሊቱ እንዲሁም ነገ ሐሙስ፣ አርብና ቅዳሜ ይካሄዳሉ። በአሁኑ ሰዓት እንግሊዝ ከኮንጎ ጋር እየተጫወቱ ሲሆን የአሁኑ አሸናፊ ከዛሬ ጠዋት አሸናፊዋ ሜክሲኮ ጋር ይጫወታል። ለሊት 11 ሰዓት ጀምሮ ደግሞ ቤልጅየም ከሴኔጋል ጋር ይጫወታሉ። ለሊት 3 ሰዓት አሜሪካ ከቦስኒያ ሄርዞጎቪና ጋር ይጫወታሉ። ነገ ምሽት 8 ሰዓት ላይ ደግሞ ስፔን ከኦስትሪያ ጋር ይጫወታሉ። ከዚያም ፖርቱጋል ከክሮሺያ፣ ስዊዘርላንድ ከአልጄሪያ፣ አውስትራሊያ ከግብጽ፣ አርጀንቲና ከኬፕ ቨርዴ፣ ኮሎምቢያ ከጋና ጋር እስከ ቅዳሜ ድረስ ጨዋታቸውን አድርገው ወደ 16ቱ ተሳታፊ ቡድኖች ይቀላቀላሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች ካናዳ፣ ሜክሲኮ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይና ፈረንሳይ 16ቱ ቡድኖች ወደሚሳተፉበት ጨዋታ አልፏል። ፓራጓይ ከፈረንሳይ ጋር፣ ካናዳ ከሞሮኮ፣ ብራዚል ከኖርዌይ ጋር ይጫወታሉ። የሌሎች ብሔራዊ ቡድኖች ድልድል በየጨዋታዎች ማጠናቀቂያ ይታወቃል። በ2026 ዓመተ ምህረት ያለም ዋንጫ ታዩ አስደናቂ ነገሮች። ኖርዌይ ታሪክ ሰርታለች። በታሪኳ ለመጀመሪያ ጊዜ ያለም ዋንጫን የጥሎ ማለፍ ጨዋታን ማሸነፍ ችላለች። ኖርዌይ ለዚህ አስደናቂ ድል እንድትበቃ ትልቁን አስተዋጽኦ ያደረገው ደግሞ አጥቂው ተጫዋቿ ኤርሊንግ ሃላንድ ነው። በዚህ ያለም ዋንጫ የፈረንሳዩ ኮከብ ተጫዋች ኪሊያን ኤምባፔ ያለም ዋንጫ የጥሎ ማለፍ ከፍተኛ ግብ አስቆጣሪ በመሆን አዲስ ታሪክ ጽፏል። አጥቂው በተለያዩ ዓለም ዋንጫ ጨዋታዎች በጥሎ ማለፍ ያስቆጠራቸውን ግቦች መጠን ወደ 10 ከፍ አድርጓል። በተጨማሪም በዘንድሮ ውድድር 6ኛ ግቡን በማስቆጠር ከአርጀንቲናው ሊዮኔል ሜሲ ጋር የወርቅ ጫማ ሽልማትን ለመሸለም በፉክክር ላይ ይገኛል። ሌላው እጅግ ልብ አንጠልጣይ ከሆኑ ጨዋታዎች መካከል አንዱ የሞሮኮና ኔዘርላንድ ጨዋታ ነበር። ሞሮኮ ግብ ገብቶባት እንኳን ተስፋ ሳትቆርጥ ታግላ ኔዘርላንድን በመለያ ምት 3-2 በማሸነፍ ብቃቷን አስመስክራለች። ባለፈው ቅዳሜ ዕለት ገና ያልተወለደ ልጁን በሞት ማጣቱን ያሳወቀው የሊቨርፑሉ አጥቂ ኮጊ ጋክፖ በዚህ ከባድ ሐዘን ውስጥ ሆኖም ሀገሩን ሞሮኮን ለማገልገል በቋሚ አሰላለፍ ውስጥ ገብቶ ነበር። ድሉ ለሐዘኑም ማጽናኛ ሆኖ ተገኝቷል። ከዘንድሮ ያለም ዋንጫ በርካታ ያልተጠበቁ ክስተቶች መካከል ለመጀመሪያ ጊዜ ተካፈለችው ኬፕ ቨርዴ ጠንካራ ቡድን ካላት ስፔን ጋር አቻ መለያየቷ ነው። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ተካፈለችውና በህዝብ ቁጥር አነስተኛ የሆነችው ኬፕ ቨርዴ ከገናናዋና ታዋቂ ተጫዋቾች ካሏት በ2024 ዓመተ ምህረት የአውሮፓ ዋንጫን ከወሰደችው ስፔን ጋር 0-0 በሆነ አቻ ውጤት ይዛ መለያየቷ ብዙዎችን ያስደመመ ታሪክ ነው። ሌላው አስደናቂ ክስተት የደቡብ አፍሪካ ብቃት ሲሆን ምንም እንኳን ደቡብ አፍሪካ ከ2026 የዓለም ዋንጫ ውድድር ውጪ ብትሆንም ጠንካራዋን ደቡብ ኮሪያን ማሸነፏ በጣም ተደንቆላታል። ደቡብ አፍሪካ ጠንካራዋን ደቡብ ኮሪያን 1-0 በማሸነፍ በታሪኳ ለመጀመሪያ ጊዜ ጠንካራ ቡድኖች በሚሳተፉበት 32ቱ የማጣሪያ ጨዋታ ኖክአውት ስቴጅ ማለፍ የቻለች ሀገር ናት። በአንጻሩ የደቡብ ኮሪያ ብሔራዊ ቡድን ባሳየው ውድቀት በሀገሪቱ ፕሬዝዳንት በኩል ምርመራ እንዲደረግበት ትዕዛዝ ተላልፏል። ደቡብ ኮሪያ ለዚህ ውድቀት የዳረጋትን ነገርም አጣሪ ቡድኑ በደንብ እንዲፈትሽ ታዟል። ሌላው ኢኳዶር በታላቋ ጀርመን ላይ የተቀናጀችው ድል ነው። ኢኳዶር ጥሩ ቡድን ያላትን ጀርመንን 2-0 በመርታት ማሸነፏ ሁሉንም ባግራሞት አፍ ያስጨበጠ ክስተት ነበር። የኢኳዶር ፕሬዝዳንትም ይህ ክስተት ለሀገራቸው ትልቅ ታሪክ በመሆኑ የደስታ ቀን ልዩ በዓል ቀን ሆኖ እንዲከበር አዘዋል። ሌላው 32 ሀገራት የተሳተፉበት ውድድር በታሪክ ከፍተኛው የተባለና ከ170 በላይ ጎሎች የተቆጠሩበት ነው። ሌላው አስደናቂ ክስተት የፈረንሳዩ ኮከብ ተጫዋች ኡስማን ደምቤሌ ታሪክ የሰራበት ጉዳይ ነው። ኡስማን ደምቤሌ በ1994 ዓ.ም ከተካሄደው የዓለም ዋንጫ በኋላ በመጀመሪያው አጋማሽ የጨዋታ ጊዜ 3 ጎሎችን በማስገባት ሃትሪክ የሚባለውን ክስተት የፈጸመ ተጫዋች ሆኖ ተመዝግቧል። ደምቤሌ ፈረንሳይ ኖርዌይን 4-1 በሆነ ውጤት ባሸነፈችበት ጨዋታ 3 ጎሎችን በመጀመሪያው አጋማሽ በማስገባት ለራሱና ሀገሩ ታሪክ የሰራ ተጫዋች ሆኖ ተመዝግቧል። ሜሲና ሮናልዶ ባለም ላይ ኮከብ ተጫዋቾች በየጊዜው መፍለቃቸው የነበረ ያለና ወደፊትም የሚኖር ነው። ይሁን እንጂ እንደ ሜሲና ሮናልዶ አይነት ተጫዋቾች በፉክክር የደመቀ የለም። በስፔን በሚገኙት ሁለቱ አንጋፋ የእግር ኳስ ቡድኖች ሪያል ማድሪድና ባርሴሎና ከተቀላቀሉ ጀምሮ የሁለቱ እውቅ እግር ኳስ ተጫዋቾች ፉክክር እስካሁን ቀጥሏል። ሁለቱ ተጫዋቾችም ለሀገራቸው ብዙ ታሪኮችን ሰርተዋል። ሁለቱም ለ6 ጊዜ ያክል ባለም ዋንጫ ተካፍለዋል። ያሙኖ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ቀዳሚው ተጫዋች ሮናልዶ ነው። ፖርቹጋላዊው የ5 ጊዜ የባሎንዶር አሸናፊው ኮከብ ክርስቲያኖ ሮናልዶ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ቀዳሚው ተጫዋች ሆኖ ይገኛል። ሮናልዶ በአሁኑ ወቅት 41 ዓመቱ ሲሆን ዋናውን የፖርቱጋል ብሔራዊ ቡድን በ2003 ዓ.ም ተቀላቅሎ እስካሁን እየተጫወተ ይገኛል። እስካሁን ድረስ ለቡድኑ 230 ጨዋታዎችን አድርጎ 145 ግቦችን ማስቆጠሩ ይነገራል። በዚህም ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ከየትኛውም ተጫዋች በመብለጥ በቀዳሚነት የሚጠራ ተጫዋች ነው። አርጀንቲናዊ የ8 ጊዜ ባሎንዶር አሸናፊ ኮከብ ሊዮኔል ሜሲ በበኩሉ 201 ጨዋታዎችን ለብሔራዊ ቡድን በማድረግ 3ኛ ደረጃ ላይ ተቀምጧል። በሁለተኛነት የተቀመጠው ባደር አልሙታዋ ለኩዌት ብሔራዊ ቡድን 202 ጨዋታዎችን አድርጎ 56 ግቦችን አስቆጥሯል። ሊዮኔል ሜሲ በ201 የብሔራዊ ቡድን ጨዋታዎች 122 ግቦችንም ለብሔራዊ ቡድኑ ማስቆጠሩ ይታወቃል። ሜሲ ከ2005 ዓ.ም ጀምሮ የአርጀንቲናን ዋናውን ብሔራዊ ቡድን ተቀላቅሎ አሁንም ድረስ ሀገሩን እያገለገለ የሚገኝ ሲሆን ሊዮኔል ሜሲ በቀጣይ ከ2 በላይ ጨዋታዎችን የሚያደርግ ከሆነ ከሮናልዶ በመቀጠል 2ኛ ደረጃ የሚቀመጥበት እድል አለው። ያም ሆኖ ሜሲ ባለም ዋንጫ ታሪክ 19 ጎሎችን በማስገባት ባንደኝነት ይመራል፣ ሮናልዶንም ይበልጣል። እንዲሁም በ2026ቱ የዓለም ዋንጫ 6 ጎሎችን በማስገባት የወርቅ ዋንጫን ይሸለማል ተብለው ከሚጠበቁ እግር ኳስ ተጫዋቾች መካከል አንዱ ነው። ሜሲ ለ23ኛው የዓለም ዋንጫ ፍጻሜ ሀገሩን ካደረሰ ገና ብዙ ታሪኮችን ይሰራል ተብሎ ይጠበቃል። ብዙ ሪከርዶችንም ይሰብራል ተብሎ ይጠበቃል። የ23ኛው የዓለም ዋንጫ ፉክክር እንደቀጠለ ነው። ወደ 16 ቡድኖች ለመቀላቀል የሚደረገው ጨዋታም እንደቀጠለ ነው። ይህን የዓለም ዋንጫ ያሸንፋሉ እየተባለ በየጊዜው ደረጃ ይወጣል። አሁን በየጊዜው በባለሙያዎች አማካይነት ማን ያሽንፋል ተብሎ ለተጠየቀው ፈረንሳይ የመጀመሪያውን ደረጃ ተሰጥታለች። በዚህ ሳምንት 30 ከመቶ የሚሆነውን ፈረንሳይ ልትወስድ ትችላለች ተብሎ ይጠበቃል። አርጀንቲና ደግሞ 15 ከመቶ ግምት ተሰጥቷታል። ስፔን 12 ከመቶ፣ እንግሊዝ 11 ከመቶ፣ ፖርቱጋል 10 ከመቶ፣ ብራዚል 7 ከመቶ፣ አሜሪካ 3 ከመቶ፣ ኖርዌይ 2 ከመቶ። ባለም ዋንጫ ታሪክ ውስጥ ብዙ ጎል ያስገቡ ተጫዋቾች የመጀመሪያው ሊዮኔል ሜሲ ነው። አሁን ባለው 29 ጊዜ ተጫውቶ 19 ጎሎችን አስገብቷል። ሁለተኛው ኪሊያን ኤምባፔ ነው። 18 ጊዜ ተጫውቶ 18 ጎሎችን አስገብቷል። ሌላው ሚርሶሌቭ ክሎዘ ሲሆን 24 ጊዜ ተጫውቶ 16 ጎሎችን አስገብቷል። ሌላው ብራዚላዊ ሮናልዶ ናዛሪዮ ሲሆን በ19 ጨዋታዎች 15 ጎሎችን አስገብቷል። ሌላው የጀርመኑ ጀርድ ሙለር ሲሆን በ13 ጨዋታዎች 14 ግቦችን አስገብቷል። ፔሌ በ14 ጨዋታዎች 12 አስገብቷል። ክሪስቲያኖ ሮናልዶ በ25 ጨዋታዎች 10 ጎሎችን አስገብቷል። በዚህም ከሜሲ በ9 ያንሳል ለጊዜው ባለው ውጤት መሰረት። በ2026 የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን የመሩ የሚገኙት ተጫዋቾች ሊዮኔል ሜሲ 6፣ ኪሊያን ኤምባፔ 6፣ ኤርሊንግ ሃላንድ 5፣ ኦስማን ዴምቤሌ 4፣ ቪሲኒዮስ ጁኒየር 4፣ ማቲያስ ኩንሃ 3፣ ደኒስ ኡንዳቭ 3፣ ኢስማኤል ሳይባሪ 3፣ ሃሪ ኬን 3፣ ዮናታን ዴቪድ 3፣ ዮሃን ዊሳ 3፣ ኢስማኤል ሳር 3፣ ብሪያን ብሮቢ 3፣ ልጃህ ጀስት 3፣ ዮሃን ማንዛቢ 3 ጎሎችን አስገብቷል። በዓለም አቀፉ እግር ኳስ ማህበር ፊፋ አማካኝነት ትልቅ ደረጃ የተሰጣቸው ወይም የመጀመሪያዎችን ደረጃ ይዘው የሚገኙ ሀገራት አንደኛ አርጀንቲና፣ ሁለተኛ ፈረንሳይ፣ ሶስተኛ ስፔን፣ አራተኛ እንግሊዝ፣ አምስተኛ ብራዚል፣ ስድስተኛ ሞሮኮ፣ ሰባተኛ ፖርቱጋል፣ ስምንተኛ ኔዘርላንድ፣ ዘጠነኛ ጀርመን፣ አስረኛ ቤልጅየም ናቸው። የተከበራችሁ አድማጮቻችን፣ ጨዋታው እንደቀጠለ ነው። እንግዲህ የዓለም ዋንጫ ቀላል አይደለም ያለንበት፣ ጨዋታ እንደቀጠለ ነው። ውድድሮችም እንግዲህ እስከ ሐምሌ 19 ቀን 2026 ዓ.ም ድረስ ይካሄዳሉ። በየጊዜው ጨዋታዎች ይካሄዳሉ። አንዳንዶች በእስራኤል ሰዓት አቆጣጠር የተመቹ ናቸው፣ አንዳንዶች ደግሞ የተመቹ አይደሉም። በአጠቃላይ ጨዋታዎች ግን እየተካሄዱ ነው በተጠናከረ ሁኔታ። እኛም በየጊዜው እናቀርባለን። በሳምንት አንድ ቀን ደግሞ ጠቅለል አድርገን የዓለም ዋንጫን ክስተቶች ያሉ ሁኔታዎችን በዝርዝር በዘገባ እናቀርባለን። ሌላው በየቀኑ የዓለም ዋንጫ ጨዋታዎችን እንዘግባለን። በ2026 ዓ ም በሶስት የሰሜን አሜሪካ ሀገራት አዘጋጅነት እየተካሄደ ያለው 23ኛው የዓለም ዋንጫ መካሄድ እንደቀጠለ ነው። ስፖርት አፍቃሪያን በካን 11ኛው ቴሌቪዥን ጣቢያና በካን ቦክስ እንዲሁም ሌሎች መተግበሪያዎች አማካይነት ይህንን ጨዋታ መመልከት ትችላላችሁ። አንዳንድ ጨዋታዎች ከእስራኤል ሰዓት ጋር አመች ናቸው፣ አንዳንዶች ደግሞ በጣም ሌሊት ይሆናሉ። ያለውን በጊዜው በመከታተል ማየት መመልከት ትችላላችሁ። በተረፈ እንግዲህ ስላዳመጣችሁን፣ ከእኛ ጋር ስለነበራችሁ ቆይታ ከፍ ያለ ምስጋናችን እናቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።
1: የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ ዞሃር ደምሴ በለው ጋር እንወያያለን። ዞሃር ከዚህ በፊትም በዚህ ሬዲዮ ቃለ መጠይቅ አድርገንላታል። ሁለተኛ ዲግሪ እንዳላት ነግራናለች። ዞሃር ሙያዋ ታዳጊ ወጣቶች በጉርምስና ጊዜያቸው በሰውነታቸውና በስሜታቸው የሚፈጠሩ አካላዊ ወይም ስሜታዊ ለውጥና እድገትን በሚመለከት እንዲሁም እነዚህ ታዳጊ ወጣቶች ደግሞ ራሳቸውን ከጾታዊ ጥቃት መከላከል እንዲችሉ ስልጠናዎችን ለልጆችና ለወላጆች በጋራ ወይም በቡድን ትሰጣለች። በትምህርት ቤትም በዚህ የሙያ ዘርፍ ልጆችን ታሰለጥናለች፣ ያው ስልጠና ትሰጣለች። እንግዲህ ዙሃርን ከዚህ በፊት ባደረግንላት ቃለ መጠይቅ ላለፉት በርካታ አመታት ነው አርበሲኩን ወይም ህይወታቸው ወደ አደገኛ ሁኔታ ያመራል ተብሎ የሚታሰበውን በዚህ አደጋ ላይ ያሉ ወጣቶችን ከዚህ አደጋ ለመመለስ ከነሱ ጋር ሰርታለች። እንግዲህ ወጣቶችን ከገቡበት አደጋ ለመመለስ በጣም በርካታ አመታት እንደሰራች ነግራናለች። ሌላው በማህበረሰቡ ውስጥም ማህበራዊ ተንቀሳቃሽ ናት ወይም ፒኤላ ህብራቲት አክቲቪስት እንደነበረች ይታወሳል። ዙሃራ አሁን በየከተማ ማዘጋጃ ቤቶች ማህበረሰቡን እንግዲህ ማዘጋጃ ቤቶች የከተማ ማዘጋጃ ቤቶች እየሰበሰቡ በተለያዩ ከተሞች እየተገኘች ለማህበረሰባችን ስልጠና አትሰጣለች። አሁን ደግሞ የበጋው የረፍት ወቅት ነው። ሆፈሻ ጋዶል ታዳጊ ወጣቶች በዚህ ጊዜ ለአደጋ የሚጋለጡባቸው አጋጣሚዎች ሰፊ ናቸውና በዚህ ወቅት ምን መደረግ አለበት? በወላጆችና በልጆች መካከል ያለውን ግንኙነት የበለጠ ለማሳመር በተለይ ልጆች የሚገጥማቸውን ነገር ግልጽ ሆነው ለወላጆች እንዲነግሯቸውና አስቀድሞ ችግሩን መፍታት እንዲቻል በእነዚህ ሐሳብ በዚህ ዙሪያ እንወያያለን። ዘዋር ስልክ መስመራችን ላይ ናት። ወይዘሮ ዘዋር ደምሴ በለው ጤና ይስጥልን እንደምን አለሽ?
2: ሰላም ሰላም ደህና ነኝ አንቺ ደህና ነሽ?
1: ደህና ነኝ ዘዋር አመሰግናለሁ። የመጀመሪያ ጊዜ አይደለም ዘዋር እዚህ በፊት በተለያየ ጊዜ ተወያይተናል።
2: አዎ በቀድሞ ነበርኩኝ እኔ ምትረገሸት ኦት ፋንታዚ መምጣት እና እኔ መከባ ያኔ አማርኛውን ትንሽ ጥሩና ነኝ እንደ ቀድሞ አይደለም።
1: ተሻሽሏል?
2: አዎ አዎ ተሻሽሏል።
1: አዎ ምክንያቱ ደግሞ በተለያየ ቦታ እየተገኘሽ ለእናቶች ለአባቶችም እኔ ተስፋ አድርጋለሁ አባቶችም በዚህ ትምህርት እንደሚሳተፉ ትምህርት ትሰጫለሽ በአማርኛ አይደል?
2: አዎ ያረጋለሁኝ በመከዘ ክሊታ በራሽዮት መኩሚዮት ያርኩኝ እናት አባቶችን ያፈረዳለሁኝ ማውቀኑ ላለነሱ ያሳልፋለሁኝ። አዘ ስለዚህም በመት ለነሱም በነሱ ነው የኛ አማርኛም
1: ሆኖ
2: የታው የተሻሻለ። አዘ እኔም ላንቺ መተነስ ግን እናቶ ጋር ባይለሻለው ስለተዚ ጥርትሽኝ ለስተው ለሁሉ ጋር እንደ አብረን እናሳልፍ።
1: በጣም አመሰግናለሁ እኔም ፈቃደኛ ስለሆንሽ። ጊዜሽ በጣም የተጣበበ ነው፣ ጊዜሽ ውድ ነው። በፈለግነው ጊዜ አግኝተን ለማነጋገር ይገባኛል። በተለያየ ቦታ ያው ስልጠና ስለምትሰጪ እንግዲህ ራስም ህይወት አለ ትምህርት ምን ስላለ ጊዜሽ በጣም የተጣበበ ነው። ጊዜ የለሽም ግን ጊዜሽን አጣብሽ አንቺም እኛ ጋር ለመወያየት ለህዝቡ ትምህርት ለማስተላለፍ ፈቃደኛ ስለሆንሽ በጣም ነው እናመሰግን ዘዋር። ለዛ ነው ይገባናል። አዎ ልክ ነሽ። ያው ትምህርቱ ለህዝብ እንዲደርስ ነው ዞሮ ዞሮ። ዙሃር እንግዲህ በተቻለ መጠን ሙያሽን እኔ ለመግለጽ ሞክሬያለሁ ግን ባጭሩ ነው። እንደው እስኪ ዙሃር ምን ትሰራለች? ዙሃር ማናት ለሚሉ ምናልባት ለመጀመሪያ ጊዜ የሚሰሙሽ ካሉ የመጀመሪያ ጊዜ አይሆንም ብዬ ተስፋ አድርጋለሁ። በኪሎ በተለያየ ቦታም ትምህርት እየሰጠች ስለሆነ ህዝብ ያውቅሻል፣ እኛም ጋር ተወያይተሻል። ግን ስለ ሙያሽ እስኪ ንገሪን፣ ምንድን ነው የምትሰሪው?
2: እሺ አሁን እኔ እስከለኝ ብቻዬን ነው የምሰራ። ምነው ለእናት አባቶች ጀተራሽዮት መኩሚዮት ተቀምቼ ያስረዳቸዋለሁ ስለ ልጆች ስለ ጉሙንሳ እና ስለ ቴሌፎኑ እና አሁን ደግሞ በመተኛ እናውቃለን ይሄ ቴሌፎን ለልጆችን ጥሩ ነገር ያደርጋንም እና ያጠፋን ልጆቻችን እንዴት አድርገን ነው እኛ ይህንን ስልክ ጥሩ አድርገን ምን መክራቸው ምን ነው ማወቅ አለብን ይነን እጅ ይነን ያስረዳቸዋለሁ እና ደግሞ ልጆችም ወጣቶች ትንሱ ጋር ሄጄ ተቀምቼ ምን ነው እንደጠርገው ነው ራሴ የምወደው ምን ነው ሰው መቶኝን እንዳይጎዳኝ እንደጠርገ ነው መውቀው እና ቴሌፎኑን ሁላ ጥሩ አጋችሁ መምከር ነው እንጂ ጀተነሱ ጋር እየመከሯቸው ይሰማሉ። ለምን እኔ ስለ ወንድና ሴት አብሬ ተነሱ ጋር እያወራቻለሁኝ ምን ነው የሚሆነው ምን ነው
1: እስኪ ዘዋራው። ልክ ነሽ። ይሄ በእርግጥ በእንትን የምትሰጪው ትምህርት በስፋት ወደ ውስጥ ጠልቅ ብለን ስናየው ነው ግን እንደው አሁን ያንቺ ሙያ በተለይ ልጅ ላላቸው ሰው ለትልቆችም ለልጆች ብቻ ሳይሆን ለትልቆችም ህይወታቸው እንዴት መምራት እንደሚችሉ ችግር ውስጥ ሳያስቡት የገቡ ሰዎች እዛ ችግር እንዴት መውጣት እንደሚችሉ ምሰጩ ትምህርት በጣም እንደሚያግዝ ከተለያዩ ሰዎችም ሰምተናል። ጥሩ ነው። አስፈልጊ ነው በጣም በዚህ ጊዜ በተለይ ልጆችን አሳድጎ ለቁም ነገር ማብቃት ከባድ የሆነ ነው በዚህ ቴሌፎን ስልኩ ሌላም በውጭም ያለው የፉክክር የውድድር ኑሮ ነው ያለና ከባድ የሆነ ነውና ያንቺ ሙያ በጣም አስፈልጊ ነው እስኪ በኢብራይስት ሙያሽን ኪሎ አይሱክሻላህ በኢብራይስት በተወሰነ ነገር በእና ለመተርጎም ነው ሞክር
2: אוקיי אז אני יותר 10 שנים עבדתי עם נוער בסיכון נא סטות סלונת הצ'ון סיסטו נברה סלגנזב הדעות הנפגרה ססרה נברה 10 בעמותת אלם נא מאון צופיה באמת תלוקות שתלוקות שעמותות ססרה נברה קוני 10 ኋላ የኛን ላይች የኛዎች የሚሆኑትን ወጣቶች ልጆች ሴቶች ወንዶች እና የኛዎች ብቻ አይደሉም የሁሉች ልጅናቸው ግምነገር የሚደርሱትኝ አሁን እነሱ የደረሱትኝ እነሱ አልመረጡትም
1: ፈልገው አይደለም
2: አሁን ከዚህ ሀገር በመት ችግር እነሱ የኛን ልጆች የሚትሞደድም የሚሞን ክሻይም ተናት አባቶች ጋር ወይጣላሉ ተሄደው ወንድሞች ኋላ ይጣላሉ ኋላ ጠውች ያ ያሉ ሰው ሚጎዳ ሰው ተፈልገ ያውቃን ማነው ችግር ያለው ማነው ችግር የለለው አዘማዩ ኮልቲሞ ተማናሽም አጋኝ ሸሮቲም ሊፍጓ በነኗ
1: አዘማዩ
2: ሎክሪሞ ተማማዩ ሲጋራ ወይ መጠጥ ወይ ልብስ ወይ ምናምን እየገዙ ያባባላቸው ያረጉ ነበር ይጎዱ ነበር ልጆቻችን አሁን እነኑ ላይች አሁን እነ በ13 አመት የ14 አመት ልጆች ሴቶች አፓላ
1: የ13 አመት ልጅ ለዚህ አደጋ ተጋልጣ ወደ እርግዝና እየገባች ማለት ነው
2: አዎ አሁን እነሱ በዚህ ጋዜ ሲደርሱ ተዚህ ሀገር ህጋለ የ18 በታች ልጆች እርግዝና ተገቡ እናት አባታቸው አያውቁም በሶዲው ተርገው ሄደው ያቺ ልጅ አፓላ ታረጋለች አሁን ተጥቋ ተኩፓት ሆልሙሉ አይጣፍም አሁን ይሄንን ለሚደርሱትኝ ለምን አሁን እኛ ሰላም እናውቅ ሄደን ትልጆቻችን ጋር ይሄንን ነገር አታርጊ መምከር መስለመድ አሁን ለምን ተውጭ በቴሌፎን በመዛሬ ማማሽ ከባድ ነገር ጊዜ ነው ያለው
1: ከባድ ነው በጣም አሁን ያልሹ በጣም ከባድ ነው በርግጥ ግልጽ ነው ምንድን ነው ያልሽን እንግዲህ በጣም ልጆችን አደጋ ላይ መጣል የሚፈልጉ በልጆች ገና በታዳጊ ልጆች ሰውነት ላይ መደሰት የሚፈልጉ ችግር ያለባቸው ልጆች መለየት ይችላሉ ልጆች ደግሞ በተለያየ ምክንያት ከቤተሰቦቻቸው ጋር ከታላቅ ወንድም ከታናሽ ወንድም ወይም ኮላጆቻቸው ጋር እንዲሁ አለመግባባት ይፈጠራል በዚህ እድሜ ያው የጉርምስና እድሜ ስለሆነ አስቸጋሪ እድሜ ነው ስለዚህ ችግር ውስጥ የገቡ ልጆችን ስለሚለዩዋቸው በገንዘብ ለዛውም በትንሽ ገንዘብ ይሄን ላርግልሽ በማለት ሲጋራ ትንሽ ነገር በመግዛት ይጠቀሙባቸዋል እንግዲህ በ13 አመት እድሜ ክልል ወደ እርግዝና መግባት ለዛ ልጅ እንዳልሹ እንግዲህ ልጽንሱ እንዲወርድ ቢደረግም ግን ህይወቱ ምን ያህል ከባድ ይሆናል ለዛ በኋላ እንግዲህ መገመት ይቻላል በጣም አስቸጋሪ ነው ወላጆች እንዴት ነው ማያውቁ እንዲህ አይነት ችግር ሲደርስ ለልጆች ወላጆች ሳያውቁ ስፔስማቾም እንግዲህ ሳይጻፍ የውርጃ ሂደት ይፈት ማድረግ ይቻላል ነው ያልሽን አይደል እንግዲህ ጽንሳፓላ ጽንሱ ማስወረድ ይቻላል
2: አዎ ከዚህ ሀገር ጋለ ሆክ ስቱዲዮት ሚባለው አሁን እሷ ኦርጋኒዝም ተገባች እኛ ሄደን ለኦቨሬ ሶሻል ኪዳት ሳደደን እንደዚህ ያለች ኦርጋኒዝናት ገፍታለች ብለን እና ወፈና ሽሙዘን የውነት ነው ኦርጋኒዝናት አለች ያለን ብለን አይተን ጊዜ ኋላ ተባዳ ኖዝናታለን አሁን እኔ የነን ቀድሞ ነው ያለፍኩት ቀድሞ ሴት ልጆች ጋር ስሰራ አሁን ህጉ እናታባት እንዳያውቁ ነው
1: እጥሩ እናታባት ሳይያውቁ ልጆች ይሄን እንግዲህ 13 አመት ልጅ መቼ ማርግዛ ያው በትወልድ ተወለደውም ቢባል አስቸጋሪ ሊሆን ይችላል የያገሪቱ ህግ ነው ማስወረድ ይችላል እናታባት ሳይያውቁ ግን አይጎዳም ልጆች አይጎዱም
2: አባልነሱ ለምን ነው ይሄጉ አሁን እናታባት ተሰሙ ወይ ገላታሉ የመጣታሉ ብሎ
1: ይጎዳታል
2: አው ይጎዳለው ፈርቶ እና ስለዚህ ህጉ ያለው አሁን እኔ ጥሩ ነው ግን ነው ምን በየ አልነገርም ለምን ይሄ ህግ ነገር ነው የተታወቀ ነው አባኔ አሁን እኔ ምን ነው ሰረታኛ እኔ እንደተርገን ነው ልጆቻችን በዚህ ጊዜ ግርጉዝነት እንዳይገቡ ማን ነው ሄደን ማን ነው ልጆቻችን መመከራቸው ልጅ ወራባ እኔ አውቃለሁ ከባድ ነው ለምን እኛ እናት አባታችን አልተናገሩንም እነሱም አያውቁም ስለዚህ ነው እኛ ለማሽ ማይታወቅም خاصه ከሌላ ኦኬ
1: ተነሱ ማፈራዳው ችግሩ ይፈታል አዎ
2: ስለማያውቁ ነው እናታችን አባታችን እኛን ጎድ ዶቶን ብዬ አላለም خاصه ከሌላ ሄነ ነገር አይደለም እነምለው እነምለው እናታ አባታችን የሆነ አይማሱ አቆልጭ ለተላን ተከሊም ኦኬ አخشاب אני בא לומר שההורים שלנו באמת מתמודדים עם המון אתגרים ביחד. אבל אנחנו הורים, אני עכשיו פונה לא להורים הגדולים, לא לאמא שלי. אמא שלי כבר גידלה אותנו. אני פונה להורים צעירים. הנה, כמוני, כמוך, שיש להם פה ילדים שנולדו פה. כל הילדים שאני פונה הם ילדים שנולדו פה בישראל. יער ומסט, ימסה, נטה בטוץ', יתזי אגר, ילמד אותי, מנבב יאוקלו, מנגר יאוקלו. הנה, לנסונו, מתיצ'ה, מנגרצ'ו, מאורצ'ו, למן, נסו תליג'וש גרה, מאורת הלבן, מנו, ליג'ה, סינגרים, נעשי טלפון, אהון, אין ין טלפון גסטן מנסטעצ'ו, נכון? אין ין אישי ליג'ה, אין טלפון תהיית מלטנו. למנו תהיית, תורו נגר יוונני, למס למד, לגודת שוגרה, להיפגש עם חברים, אבל, יהיה נגר, יהיה אותה טלפונו.
1: בזו נגר עלה.
2: או, תגם נגר מלא. מה הייתי,
1: שהם הולו נגר מהיו, יהיה או בטלפונו.
2: או, או נגידי, סו, תהייך רכותון, ויסות רכותן, תהייך, יהיה נגר, יהיה נתה דלם, אסור, אנתה דלם, אני לא אתה אשם, תזיה לו, אבל אנתה, הנה מורוק או מלבך. እሺ ላጾ እና አንተ ደሞ ወይ አንቺ ሰውነትሽ ቀርጥሽ ተቴሌፎኑ ማስቀመጥ አሱ ለምን ይሄ ቴሌፎን ተጠፋ ተሰው ተማና ምድርስ እኛ እናውቀም እሺ አሁን ወይ አሉ ደሞ ማያውቁ
1: የፎቶግራፋው እንዳልሽው በተለያየ ፎቶ ተነስተው ፎቶ ተነስተው ራቁትም ሊሆን ይችላል አርቃን ያለ ልብስ ያው ስልኩ በድንገት ቢጠፋ ያን ስልክ የሚያገኝ ሰው ያን ፎቶ ደግሞ ያው እንግዲህ ለሌላው ሰው እንዲያወጣው ይፋ ያደርጋል
2: ነው ማለት አሁን ደሞ ወጣቶች ደሞ የራሳቸውን ሰውነት ፍደው ለምን ያረጋሉ ለበገንዘብ እንጋ ገንዘብ ሲጠኝ
1: እንደፈለከ
2: አው የፈሉ ያደቁ ወይ ደሞ ስኺታ አፍሉ አሁን አንድ ሰው አመኘው እኔ አመኘው አለው ያፈቅረው አለው ያወደው አለው ወደጀው እሺ እሺ ከረጭና ከመና ፎቶ ስለጂሊ ብላ አይወደዋለሁ እኛ ምን አለው ነው አነሱ እኔ ይስደዋለሁ ስደደርጋለሁ
1: ያን ፎቶ ልክለታለሽ
2: አው ይልከታለሁ ኋላ ደሞ ምን ነው ያረጋው አሁን እሺ ኦትሮድ ስኮቻይ ተጣላነ ሱናኔ እሺ አሁን እሱ ምን ያረጋኝ ወይ ለጎደኞቹ ላይ ያሳልፈኝ ወይ ለሰው አሉ ኮሚኔ ሶኽኒም ኮሚኔ አንሽም
1: ጋር ገንዘብም ሊቀበልበት ይችላል
2: አው አው ተሙናሰት የሰት ፍቶ ለልብስ ተፈልጋለህ ገንዘብ ስጠኝና የሰን ፎቶ ይሰጣላው አው ብሉ ያረጉ ሳኸር በትሙኖት ያረጋሉ አሁን እኛ ምን ነው ልጃችን ምን መከረው አሁን እኛ ማወቅ አለበት ከዚያ ሀገር ሀጉላ ሆኪም አለ ነኾን በዚያ ሀገር ያ 12 አመት ልጅ ተደረሰ እንግዲህ ቲክ መከፈት ይሆንልታል እኛ 12 አመት ነግልሽ ተመስረ
1: መከሰስ ይችላል
2: መከሰስ ይሻላል አው በዚያ ሀገር አሁን ቲክ ከፈታል ያ 12 አመት ይጀመረ አሁን እኛ መናስበው አ ያ 18 አመት ነው ምናምን ሎ ሆካ ፈራ ፕሊት ሚባሎ ያ 12 አመት ልጅ ተደረሰ እንግዲህ ምናምን ወይ የራሱን ፎቶ ተሰደደ ወይ ወይ አፈሉ በኋላ ሄዶ ሚማታ ተሰውጋራ ታረጋ እንግዲህ ቲክ መከፈት ይሆናልኝ ለምን ተሰውለታ መተደረሰ ይሄንን ማወቅ አለብን እና ስለዚህ እናት አባታችን እኔ መመክረው ኮደም ኮል የትም በመተዳልኩኝ ኢማውት አቮት ጽይሪም ነው ለነሱ ነው
1: አዎ ለወጣቶች ነው ግን እንዳልሹ በተለይ ከኢትዮጵያ ሞልደው የመጡ በዚህ ህድሜ እዚህ ሀገር ምንዳሹ ዚህም ልጆችን ይወለዱ በዚህ ህድሜ ያሉ አብዛኞች ሊያውቁ ይችላሉ ማውቁ ጥሩ ነው ግን ደግሞ የበለጠ ብዙ ሰውን ያውቁም ልጆችን የጠቀሙ ስለሚመስለን ዘመናዊ ነገር አዳዲስ ስልክም እንደዚሁ ልብስም እንገዛለን ልባቸው ውስጥ ያለው ችግሩ ሌላው ነገር ግን መረዳት አንችልምና አንዳንድ ጊዜ ልጆችን በቁጣ ሐሳባቸውን ባለመቀበል ይርቃሉ ከኛ በራቆ ቁጥር ይመስለኛል እንግዲህ ለችግር የሚጋለጡት ከውጭ የሚያጋጥማቸውን አናውቅምና በጣም ከባድ ነው አሁን ያለው ሁኔታ ምትነግሪን እንደው ግን ወጣትም ባይሆን እንዳልሽው ትልልቅ ወላጆቻችን እኮ በአገር ቤት በገጠሩ ወልደው አሳድገው ለቁም ነገር አብቅተውናል እንዴት ነው በዘመናዊቱ እስራኤል እዚህ ሀገር ይሄን ነገር አሁን በተለይ ወጣቱ ወላጅ በዚህ እድሜ ያለው ይሄን ነገር መቋቋም ያቃተው ምንድነው ለምንድነው የልጆችን ጸባይ ቀስ አርጎ መግባባት ልጆች እንዳይርቁ ማድረግ ማይቻለው ምንድነው ችግሩ
2: אז קודם כל נסום באמת על ה... אתה לא... רגע, גם להם תסבירי את זה
1: בעברית.
2: גם ההורים הצעירים תנסו גרם, אף אחד לא דיבר איתם. של העונייני החינוך מיני, של הגוף שלנו, של הנסום, סוואל תנגרנם. אוקיי, נעשה לזה חסם על נהנה, חסם תרבותי.
1: צוותאוי סיבל לכנש, ההון הצוותא גר תגנה אינטו סינסה, מאפר אינדנור מיית נוינג'י, ለልጆች ማስተማር ሁኔታ እርግጥ ከኮላጅ የተገኘ ነገር ነው እኮ ምንም የተሰለጠነ ሀገር እንግዲህ ቢያድጉ እነዚህ ወላጆች ወጣት ወላጆች ወላጆቻቸው ስላልነገሯቸው አብሮ ያደገ ነገር ይኖራል ይሁን የሚያሳፍር
2: ነው ነው ነው ነው ይሄም አለ እና ደሞ አሁን אז יש חסם תרבותי נפרלן አሁን ይሄ ነገር አለ אוקיי דבר נוסף אני אלוקם እንደተርገነው አሁን ሲኔ በፈልገ እንደተርገነው አሁን እነን ማሳፈር ነገር ሄጀ ጀጋራ ማውራ በመጣያው ቆም አሁን ይሄ ነገር እኔ ምለው የኛ ሀበሻ ብቻ አይደለም ኦኬ የኛ ይሄ ችግሩ እኔ ይሰራተኛ ተኛ ብቻ አይደለም ምሰራው ሄጀ የነጨቱን ማብረን ነው ምሰራ ለነሱም ከባድ ነገር ነው ይሄ ወሬ ኦኬ ለነሱም ከባድ ነው አሁን እኔ ምለው ሄደን እሺ እኔ ያፍራለሁኝ በመት ያሳፈረኛል በየ በመት ይናገራለው አባል እኔ ምለው በዚህ ጊዜ በሁሉ ነገር ተቴሌፎን አሁን ልጆቻችን ተፈልጉ ተቴሌፎን ሁሉ ነገር ነው ያለ አሁን ይሄ ደሞ ChatGPT AI የሚባለው ሁሉን ጠይቃ አሁን እሺ ቴሌጀጋራ በጣላ ሄዶ እነተና ተጋራ ተጣልቻለሁኝ እሱ ምክራይ ምን ነው ማረገው ብሎ እሱ እነኔ ይጠይቃኝ አሁን እሱ ሰው አይደለም ነው
1: ሰው አይደለም
2: አሁን እሱ አይደለም
1: ቴሌፎን ያው እንግዲህ ማያውቀውና ካሌላ ካሌ ያነጋግራል ይፈልገውን ነገር ሊለው ይችላል
2: ይሁን ነገር አለ
1: ዘዋር እንግዲህ ሐሳቡ በጣም ሰፊ ነው ታዳጊ ልጆችን በዚህ ህድሜ አስቸጋሪ ነው ሰዓቱንም ውሃውንም መለየት ማይቻልበት ጊዜ ነውና እነዚህ ልጆች እንደው ሐሳቡን ችግሩን ተረርቶ በተለይ ወላጆች እንግዲህ በልጆች ዙሪያ የሚገኙ ቅርብ በመጀመሪያ ወላጆች ቤተሰብ ነው ችግሩን ቢደርስባቸው ጉዳቱ የቤተሰብ ነው በመጀመሪያ እንግዲህ በሚጎዳው ቤተሰብ ነውና ይሄን ችግር አስቀድሞ ማስቆም እንዲቻል ምን ማድረግ ይቻላል ብዙ ሊያወያየን የሚችል ዋና የማህበረሰባችን ችግር ነው ውይይታችንን እንቀጥላለን ሌላ ጊዜ እናወያይሻለን ለዛሬው ለማጠቃለያ ምን ትያለሽ
2: እና በመጥረኒ ወጣ ለጊት ተደረባ ጋም ኹፍሻኔ ይማ ብትוחה እና በመቴሌፎኑ ጥይት ማለት ነው አዝ ማወቀለ በነክለሌ ሞጋኖት መስጠት ጥሩ ነው እና ዮናነኝ እና ግም ነገር ዮናነኝ እና በመተደረባ ኹፍሻኔ ይማ
1: ተደረባ ይዟር ደምሴ በለው ስለሰጠሽን ሰፊ ሙያ ማብራሪያ በጣም ነው እናመሰግን ውይይታችን ይቀጥላል ለዛሬው በጣም እናመሰግናለን ዟር
2: ተደረባላ
1: ዌልካም ቀንንልሽ ተደረባ
2: ባይ
1: አድማጮቻችን ከዘዋር ጋር ያደረግነው ውይይት እንግዲህ እንይመስል ነበር ውይይታችን ይቀጥላል የመጀመሪያው ክፍል ላይ ያቀረብነው የሚቀጥለውን ክፍል ደግሞ በቅርቡ እናቀርባለን እንደው እንዳጠቃላይ የተከበራችሁ አድማጮቻችን ማህበረሰባችን ትልቅ ችግር ውስጥ ነው በተለያየ ሁኔታዎች በተለይ ልጆችን በማሳደግ ዙሪያ አንዳንዴ ሳናውቀው ሁሉ ነገር ጥሩ እየመሰለን ልጆቻችን በያዙት ዘመናዊ የእጅ ስልክ በተለይ በዛ ማካኝነት ህይወታቸው ወዴት እንደሆነ በግልጽ እንኳን በማናውቀበት ሁኔታ ክፍላቸው ውስጥ ነው ያለው ሰላም ነው ሁሉ ነገር ይያል እነሱ ደግሞ ለተለያየ አደጋ ሊጋለጡ ይችላሉና እንዲህ ደግሞ በባለሙያ ያለውን ትክክለኛ ጥናት የተደረገበት ያለውን መረጃ ስንሰማው በጣም ያስደነግጣል እንደውም በተለይ አሁን በተለይ አሁን የረፍቱ ጊዜ ስለሆነ ሆፊሻ ጋዶል ጥንቃቄ ማድረግ ልጆችን መጠበቅ ያስፈልጋል በተቻለ መጠን ከሶሃር ጋር ያደረግነው ውይይትም ቀጣዩን ክፍልና ቀርባለን ውይይታችንም እንደው ይቀጥላል እንግዲህ ትምርት ሊሰጥ ከቻለ የተወሰነ ነገር እንኳን ግንዛቤ ማስጨበጫ ሚሆን ነገር ከማስተላለፍ ከቻል ትርጭታችን እንግዲህ ሊጠናቀቅ ነው አንድ ደቂቃ ከምናምን ይቀረን ያለም ይገር ኳስ ጨዋታ እንደቀጠለ ነው አሁን እንግዲህ አንዳንድ መቼም ብሔራዊ ቡድኖች ይጠበቃሉ እና ጨዋታውን ማየት አለብኝ ሲባል እንሰማለን አሁን የእንግሊዝና የኮንጎ ዲሞክራቲክ ሪፐብሊክ ዲሞክራቲክ ኮንጎ እየተጫወቱ ነው ይግማሽ ፍጻሜ እንግዲህ ማሐጺት ርሾን ይግማሹን ጨዋታ ተጫውተዋል በመጀመሪያው አንድ ለዜሮ ኮንጎ እንዳየው እንደዛ መሰለኝ አንድ እንግሊዝ አንድ ለባዶ በሆነ ውጤት የመረሽ ነው ኮንጎ እንግሊዝን የአፍሪካ እግር ኳስ ቡድን እንግዲህ በተቻለ መጠን ብዙም ባይሆኑ ጥሩ ነው ጥሩ ማለፉ ሂደት እየቀጠሉ ነው በአጠቃላይ እንግዲህ ለተጫዋቾችም ለስፖርት አፍቃሪያንም መልካም እድል እንመኛለን ስርጭታችን ይሄን ይመስል ነበር አድማጮቻችን ነገ ጧት 6 ሰዓት ላይ እንደገና እንገናኛለን ለቴክኒክ ባለሙያው ለዛፈር ሳሊም ምስጋና ይድረሰው ወርቅነሽ ሸቴ ነኝ እንዲሁም በስርጭታችን ለተሳተፉት ሁሉ ምስጋና ይድረሳቸው መልካም ሌሊት ይሁንላችሁ ደህና ደሩ